0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ? ለተሰኞ የጥዋት ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮምሸኒ ቤት በሲቫን ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ሜይ 18 ቀን 2016 ዓ.ም ነው። ኢትዮጵያን ዘመን አቆጣጠር ደግሞ ግንቦት 10 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ኸይም ዛኪን ሲሆን የስቱዲዮ ትረኛ አስተናጋጆች አይቸው ባየና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ዛሜ ጋዜጦችም ዶክተር ዘገባና ቀደም ልጾች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና ባይቸው ባየ ይቀርባል።
1: አመሰግናለሁ ሰጠኝ። አርስተ ዜና ከኢራን ጋር ጦርነቱ ሊታደስ ይችላል የሚል ስጋት እንዳለ ተጠቀሰ። በአረብ እስራኤላውያን መካከል ያለው አምባጓሮ እንደቀጠለ ነው። አስር የሚሆኑ ወደ አክራሪ ሃይማኖተኛ ይሁዳውያኖች ወደ እስራኤል ድንበር ጥሰው ገቡ። በብሪታንያ ጸረ እስራኤል እንቅስቃሴ እንዳይስፋፋ ስጋት አለ የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ከኢራን ጋር ጦርነቱ ሊታደስ ይችላል የሚል ስጋት እንዳለ በእስራኤላውያን ዘንድ እየተገለጸ ይገኛል። በተለይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቅዳሜ ዕለት ከከፍተኛ የጦር መኮንኖች ጋር ተገናኝተው መክረዋል። በውይይቱም ወደ ጦርነቱ ለመመለስ ያለውን ሁኔታ ገምግመዋል። በሲኤንኤን ቴሌቪዥን ጣቢያ እንደተገለጸውም ፕሬዚዳንት ዶናልድ ትራምፕ ኢራን በድርድሩ የምታሳየው ሂደት በሙሉ ወደ ጦርነት እንድንመለስ እንጂ ወደ ሰላም ጠረጴዛ ዙሪያ የሚያስመጣ አይደለም፣ ግራ የሚያጋባ ነው ሲሉ መናገራቸው ተገልጿል። ምክትል ፕሬዚዳንት ቫንስ፣ የውጭ ጉዳይ ሚኒስትር ሮቢዮ፣ የሲአይኤ አዛዥ ራትክሉፍ እና ዊትኮፍ በስብሰባው ተገኝተው እንደነበር ተገልጿል። እስራኤል ይህ በዚህ እንዳለ እስራኤልና አሜሪካ ወደ ጦርነቱ ከተመለስን በማለት በአንድ ላይ በመተባበር መምከራቸውን ገልጿል። ይህም እንደቀጠሉ ነው። አንድ የእስራኤል ከፍተኛ ባለስልጣን እንዳስታወቀው ከቃል አቀባያችን ጊሊ ኮይን ጋር እንዳስታወቃት ፕሬዚዳንት ትራምፕ ወደ ጦርነቱ እንድንመለስ ትእዛዝ ከሰጡ ሁለቱ ሀገራት ጥቃቱን በትብብር እንደሚያደርጉ ጠቅሰዋለኝ። የእስራኤል ምርጫም የኢራን መሰረተ ኃይል ማመንጫ መምታት ነው ሲሉም ለመምታት ፍላጎት እንዳላትና በዝርዝር በትናንትናው ዕለት ከአቢኒዮን በዚህ ዙሪያ እንደመከረም ገልጸዋል። በአረብ እስራኤላውያን መካከል ያለው አምባጓሮ እንደቀጠለ ሲሆን በትናንትና ሌሊት በሰሜናዊ ሀገራችን ክፍል በጆዲዛ የአካባቢው አስተዳዳሪ ከነ ምክትሉ ጋር በተተኮሰ ጥይት መቁሰላቸው ተገልጿል። የአካባቢው አስተዳደር ሶሄል ማልካም የ57 ዓመት ግለሰብ ሲሆን ምክትላቸው ደግሞ አቪድ የ49 ዓመት ሲሆን አቪድ በጽኑ ሲቆስል ዋና ከንቲባው ግን በቀላሉ መቁሰሉ ተገልጿል። የመጌን ዳቪድ ሰራተኞች ወደ ናሃሪያ ወደሚገኝ ሆስፒታል ወስደው ሕክምናቸውን እየተከታተሉ ይገኛሉ። አስር የሚሆኑ ሃይማኖተኛ አክራሪ ወጣቶች የእስራኤልና የሶሪያን ድንበር የእስራኤል ከሶሪያን የሚያዋስናት ድንበር ጥሰው ገቡ። ሰሞኑን ብዛት ያላቸው ወጣት አክራሪ ሃይማኖተኞች የእስራኤልና የሶሪያን ድንበር ጥሰው በመግባት በእስራኤል ድንበር ውስጥ አዲስ ሰፈር ለመቆርቆር ጥረት እያደረጉ እንደሆነ ተገልጿል። መከላከያ ድንበር ጥሰው የሚገቡትን በመከታተል ወደ እስራኤል ዞ እየመለሳቸው እንደሆነ ታውቋል። ቃል አቀባያችን ኢታይ ብሎመንታል እንዳስታወቀንም በዚህ ሁለት ቀናት ብቻ አራት ጊዜ የተለያዩ ቡድኖች ወደዚህ ቦታ በመግባት መንደር ለመቆርቆር እየጠቀስ ተይዘው ወደ እስራኤል እንደተመለሱ ተገልጿል። ይህ ደግሞ ሕግን በመጣስ ድንበርን ጥሰው በመውጣት የወታደሮቻችን ሕይወት አደጋ ላይ እየሰጡ ነው ሲሉ ጨምሮ መግለጫቸውም ታውቋል። በብሪታንያ ጸረ እስራኤል እንቅስቃሴ እንዳለ ስጋት ተካሄደ። በተለይ በለንደን የጥቅምት 7 2023 ሐማስ ከእስራኤል ላይ ያደረሰውን ጥቃት የሚዘክር ቀን ሰሞኑን ለማድረግ እንቅስቃሴ እንዳለ ተገልጿል። ይህንንም ለማርከበት ሲባል መንገድ ላይ የተሰቀሉ ምልክቶችን እንዲያወርዱ ፖሊስ አዟል። ይህም ጸረ እስራኤል እንቅስቃሴ ይስፋፋል የሚል ስጋት እንዳለው ፖሊስ በማሳወቅ ከእንደዚህ አይነት ነገር ከማድረግ እንዲቆጠቡ አስታውቋል። በተለይ ቀኑ እየተቃረበ በሚመጣበት ሰዓት በዕለት ሁለት ብቻ እንደዚህ አይነት ነገሮች እንዲሰቀሉ እንጂ ከዛ በፊት ምንም አይነት መፎክር በከተማዋ እንዳይሰቅል ፖሊስ አዟል። ቃል አቀባያችን ጊሊ ኮሄን እንዳደረሰችን የለንደን ፖሊስ ከመቼውም ጊዜ በበለጠ ይህን ደህንነት ለመጠበቅ ሲባል ከፍተኛ ቅድመ ዝግጅት ማድረጉን ገልጻልናለች። ከቱርክ ወደ አዛ የመጡ መርከቦችን በቁጥጥር ስር ለማዋል ዝግጅት ተደርጓል። እስራኤል ከአዛን በአዛ ላይ የጣለችውን የባህር በር ለመስበር ከቱርክ ከአውሮፓ የተለያዩ መርከበኞች ተደጋጋሚ ኢንስተንበር ሰብሮ ለመግባት ሙከራ ሲያደርጉ ተደርሷል። የእስራኤል ባህር ኃይል ልዩ ኮማንዶ ሻየቴ 13 ወደ ባህር ማዶ በመሻገር ከእስራኤል አየር ከባህር ክልል ከመድረሳቸው በፊት እነኚህ 50 የሚሆኑ መርከቦችን ለማስቆም ሙከራ ለማስቆም ጥረት እንደሚደረግ ቅድመ ዝግጅታቸውን አጠናቀው እየጠበቁ እንደሆን ተገልጿል። በየመን የሚገኝ አንድ የኢራን ደጋፊ የአሜሪካን ሰው አልባ አውሮፕላን መተንጣን ሲሉ ማስታወቁ ተገለጸ። በየመን የሚገኘው የኢራን ደጋፊ እንዳለው ሁቲሞች የአሜሪካን ሰው አልባ አውሮፕላን ድሮን መጥቶ መጣላቸውን አስታውቃል። ሁቲሞች የአሜሪካን ሰው አልባ የበራሪ ድሮን መጥቶ መተንጠለናል ሲሉ ይህ የመጀመሪያ ጊዜያቸው እንዳልሆነም ቃል አቀባያችን አሚር ሻኻር አድርሶናል። ምንም እንኳ ይህ ቡድን ሁቲሞች እነኚህን ሰዋል አውሮፕላን ጥለናል ብሎ ቢናገሩም ራሳቸው ሂትሞች ግን ያሉት ነገር እንደሌለም ተገልጿል። በመጨረሻም የአየር ጸባይ ሁኔታ ሰሞኑን የሙቀቱ መጠን ይጨምራል ይላል ዘርፉ ተማራማሪዎች። የሙቀቱ መጠን በዛሬው ዕለት በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 31 ዲግሪ ሴንቲግሬድ፣ ቴል አቪቭና አካባቢዋ 29፣ ሃይፋና አካባቢዋ 26፣ ጽፋትና አካባቢዋ 27፣ ቤርሸባና አካባቢዋ 35፣ ኢላት እስከ እኩለ ቀን 38 ዲግሪ ሴንቲግሬድ ነው ይላሉ የዘርፉ ባለሙያዎች። ሰጠኝ የጧት ዜና አስካኑ ነበር።
0: አይቸው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ላምባቢያን ይዟቸው ከቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸውን ዘገባዎች ባጭሩ እናቀርባለን። የማሪብ ጋዜጣ በዛሬ ዘገባው ትኩረት ሰጥቶ ያቀረበው ዘገባ የኢራንን ጉዳይ ነው። ማሪብ በፊት ገጹ በኢራን ላይ ጥቃት ለመፈጸም ከፍተኛ ዝግጅት ተደርጓል። የሚጠበቀው የፕሬዝዳንት ትራምፕ ውሳኔ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ተነጋግሯል። በተለይ አሜሪካ ከኢራን ጋር ስታካሄድ የቆየችው ድርድር ብዙም ተስፋ ሰጪ አለመሆኑን ይህን ተከትሎም ከፍተኛ ዝግጅት እንዳለ የእስራኤል ደህንነት ካቢኔም ትላንት ምሽት ስብሰባ ማድረጉን ለሚፈጠረው ነገር ሁሉ እስራኤል ቅድመ ዝግጅት ማድረጓን ዘግቦ እስራኤልና አሜሪካ ባለስልጣናት እንደሚገምቱት ከሆነ ኢራን ቅድሚያ ጥቃት ትፈጽማለች የሚል ነው ብሏል ጋዜጣው። እንደሚታወቀው አሜሪካና ኢራን ከአፕሪል 8 ቀን 2016 ዓ.ም ተምረት ጀምሮ የተኩስ አቁም ስምምነት ከደረሱ በኋላ በመካከላቸው ዘላቂ ከሆነ ስምምነት ይደርሳሉ ተብሎ ሲጠበቅ ቆይቷል። በፓኪስታን አሸማጋይነት ሁለቱ ሀገራት በተለያዩ ጊዜያት ድርድሮችን ቢያካሄዱም የሚያቀራርብና ከስምምነት የሚያደርስ ሁኔታ አልተፈጠረም። አሜሪካ የኢራን የኒውክሌር እቅድ ከነጭራሹ እንዲቀርና የተብላለው የኡራኒየም ማዕድንም ወደ ሌላ ሀገር እንዲዛወር ትፈልጋለች። በአንጻሩ ኢራን በሰላማዊ አገልግሎት በሚል ሰበብ የኡራኒየም ማዕድን የማብላላት መብቷ እንዲጠበቅ፣ በጦርነቱ ለደረሰባት ጉዳት የገንዘብ ካሳ እንዲከፈላት፣ የተጣለባት ማዕቀብ እንዲነሳላትና የተያዘባት ገንዘብ እንዲለቀቅላት ትፈልጋለች። ብሎም የሆርሙዝ የባህር ወሽመጥን የማስተዳደር ሉዓላዊ መብት እንዲሰጣት እየጠየቀች እንደሆነ ይነገራል። አሜሪካ ደግሞ ይህን አትፈልግም፣ አትደግፍም። በሁለቱ ሀገራት መካከል ያለው የአቋም ልዩነት ደግሞ ከስምምነት እንዲደርሱ እያደረገ ባለመሆኑ አሁን ጦርነቱ የሚታደስበት ሁኔታ መቃረቡን ማሪብም ሆነ ሌሎች ጋዜጦች ዘግቧል። የኢትዮ ታህሮኖት ጋዜጣም በኢራን ጉዳይ ሰፊ ዘገባ አቅርቧል። በኢራን መሰረታዊ ተቋማት ላይ የሚወሰድ ወታደራዊ እርምጃ በአያቶላዎች አስተዳደር አቋም ላይ ለውጥ ላመጣ ይችላል። መሆን የሚገባው በኢራን የባሊስቲክ ሚሳኤልና ድሮን ተቋማት ላይ ወታደራዊ ጥቃት በጣም ከባድና ሰፊ የሆነ ወታደራዊ ዘመቻ መወሰድ ይገባዋል። ካሁን በኋላ በኢራን ላይ የሚወሰዱ ጥቃቶች የአያቶላዎችን አስተዳደር ያለምንም መከላከያ ማስቀረት ይገባዋል። በመሆኑም በኢራን ላይ የሚወሰደውን ጥቃት እንደገና ማሰብ ያስፈልጋል ብሏል የኢትዮ ታህሮኖት ጋዜጣ በዛሬ ዘገባው። ሌላው ሁሉም ጋዜጦች በዛሬ ዘገባቸው ያቀረቡት ጉዳይ ቢኖር በአውሮፓ ሀገራት የሙዚቃ ውድድር ኢሮቪዥን ወይም ኢሮቪዚዮን ተካፍሎ የሁለተኛ ደረጃን ይዞ የተመለሰውን የኖአም በታንን ጉዳይ ነው። ማሪቭ አውሮፓ የኖአም በታንን ሚሸል የተሰኘውን ሙዚቃ ወደውታል በማለት እስራኤል ሁለተኛ የወጣችበትን አስደናቂ ውጤት ዘግቧል። ከውድድሩ በፊት ሲሰጡ የነበሩ ግምቶች እስራኤል በሙዚቃ ውድድሩ ብዙም ውጤታማ ልትሆን አትችልም፣ ከነበረው ተቃውሞ አንጻርም ጥሩ ደረጃ ልታስመዘግብ አትችልም የሚሉ ግምቶች ልክ እንደ ባለፈው ዓመት ሲሰጥ ነበር። ይሁን እንጂ በጣም በሚያስገርም ሁኔታ ኖአም በታን ሁለተኛ ደረጃን ይዞ በማጠናቀቅ አስደናቂ ውጤት አስመዝግቧል። የእስራኤል የልዑክ ቡድንም ትላንት ከኦስትሪያ ቬና ወደ እስራኤል ተመልሷል። ኖአም በውጤቱ በጣም ደስተኛ እንደነበርና የተሰጠው ድል በጣም ከፍተኛ መሆኑን ህብረተሰቡም አንድነቱን እንዲጠብቅና ጥሩ ነገር እንዲያደርግ አሳስቧል። በአውሮፓ ሀገራት የሙዚቃ ውድድር ያሸነፈችው ቡልጋሪያ መሆኗን ጋዜጦች በዛሬ ዘገባቸው በሰፊው ተመልክተዋል። ሌላው በእስራኤል ፖለቲካ ትልቅ ችግር የፈጠረውና የአሬዲ ማህበረሰብ ወጣቶችን ወደ መከላከያ ሰራዊቱ እንዲያዘምት የሚፈለገው የዘመቻ ህግ ወይም ሆካ ጊዩስ ጉዳይ ነው። የአሬዲን ፓርቲዎች የዘመቻ ህጉ ካልጸደቀ የጥምር መንግስቱን ለቀን እንወጣለን በማለት መዛታቸው ይታወቃል። በጠቅላይ ሚኒስትር ኔታንያሁ ላይም እምነት አጥተናል በማለት መናገራቸው ይታወሳል። ችግሩን ለመፍታትና መንግስት እንዳይፈርስ ለማድረግ የጥምሩ መንግስት የዘመቻ ህጉን ለማጽደቅ ሰሞኑን ጥረት የሚያደርግ መሆኑ ተነግሯል። የማሪብም ሆነ የኢትዮ ታህሮኖት ጋዜጣ በጉዳዩ ሰፊ ዘገባዎችን አቅርቧል። በዚህ ብሔራዊ የክነሴት ምርጫ በተቃረበበት ወቅት የዘመቻ ህጉን የማጽደቁ ሁኔታ ምን ያክል ውጤታማ ይሆናል የሚለው ወደፊት የሚታይ ይሆናል ብሏል። በሌላ በኩል ደግሞ የመከላከያ ሰራዊቱ ከፍተኛ የሆነ የሰው ኃይል እጥረት አለበት። በሰባት አቅጣጫዎች የሚዋጋው የመከላከያ ሰራዊቱ 12,000 ወታደሮች ያስፈልጉታል። የአሬዲ ማህበረሰብ ወጣቶች እንደሌላው የማህበረሰብ ክፍል ካልዘመቱ እንዴት ችግሩ ሊፈታ ይችላል የሚለውን ጥያቄ ጋዜጦች አንስተዋል።
ያሬዲን ፓርቲዎች ደግሞ የመራጭ ህብረተሰባቸው ወጣት ተገዶ በመከላከያ ሰራዊቱ እንዲዘምታ አይፈልጉም። ይህ ጉዳይ ብዙ አከራካሪ ሆኖ የቆየ ጉዳይም ነው። በአንድ በኩል ያሬዲ ወጣቶች በመከላከያ ሰራዊቱ ዘምተው ሀገራዊ ግዳጃቸውን ሙሉ በሙሉ መወጣት አይፈልጉም። በሌላ በኩል ደግሞ መከላከያ ሰራዊቱ ብዙ የሰው ኃይል ጥረት አለበት። ሁለቱን ጉዳዮች የጥምር መንግስት አስተራቂ አድርጎ መፍትሄ ማፈላለግ የሚገባው መሆኑ ይታወቃል። ግን በቀላሉ ሊፈታ የሚችል ችግርም እንዳልሆነ በጋዜጦች ዘገባዎች ዛሬ ቀርቧል። ሌላው የትምህርት ሚኒስትር ጽፈት ቤት በመለስተኛ ሁለተኛ ደረጃ ትምህርት ቤቶች የእጅ ስልኮችን ተማሪዎች እንዳይጠቀሙ ለማገድ መዘጋጀቱን ትላንት አስታውቋል። የእጅ ስልኮችን መጠቀሙ በተማሪዎች የትምህርት መቅሰም ሂደት ላይ ከፍተኛ ችግር እያደረሰ መሆኑ በጥናት በመታወቁ ይህን ለማስቀረት የትምህርት ሚኒስቴር የመለስተኛ ሁለተኛ ደረጃ ትምህርት ቤቶች ስልክን መጠቀም የሚችሉት ለትምህርት እገዛ በተወሰኑ ክፍለ ጊዜዎች ብቻ ነው የሚል መመሪያን ለማስተላለፍ ተዘጋጅቷል። ተማሪዎች በበኩላቸው በኃይል በማህበራዊ ጉዳዮች ጥሩ ነገርን መፍጠር አይቻልም በማለት እየተቃወሙ ነው ብሏል የኢትዮ ታህሮኖት ጋዜጣ። ሌላው የኢትዮ ታህሮኖት ጋዜጣ የዘገበው በዓለም ትልቅ ቦታ የሚሰጠው ውድና ብዙ ህብረተሰብን የሚያስተሳስረው በሰሜን አሜሪካ ሀገራት የሚያስተናጋጅነት የተዘጋጀው የዓለም ዋንጫ ሊጀመር ተቃርቧል። የ2026 ዓመተ ምህረቱ የዓለም ዋንጫ ሊጀመር 24 ቀናት ብቻ ቀርተዋል ብሏል የኢትዮ ታህሮኖት ጋዜጣ። ጋዜጦች ከተመለከቱት ዘገባ አንዱ ባለፈው ሳምንት መጨረሻ ቀናት አካባቢ በደቡብ ሊባኖስ ራፋን በተባለው ቀላል ድሮን ጥቃት የተገደለው ሻለቃ ማኦዝ እስራኤል የቀብር ስነ ስርዓት ትላንት በኢየሩሳሌም ሐርሽጼል ወታደራዊ መካነ መቃብር ተፈጽሟል። የ4 ዓመቱ ወታደር ማኦዝ እስራኤል በሰማሪያ ቀበሌ የሚገኘው የታማር ሰፈር ኗሪ ነበር። ባለፈው አርብ በደቡብ ሊባኖስ ህዝበላ በፈጸመው የራፋን ጥቃት መሰዋቱ ይታወቃል። እጮኛው በቀብር ስነ ስርዓቱ ያደረገችው ንግግር ብዙዎችን በእንባ አራጭቷል። አንተ ጠንቀቃ ስለነበርክ ብዙ አልተጨነቅኩም ነበር። አባትም እንድትሆን ፈልጌ ነበር፣ ግን በአጭሩ ቀርተሃል በማለት የተሰዋበትን አሳዛኝ ድርጊት ገልጻለች። የአሬጽ ጋዜጣ የሰሜን እስራኤልና ደቡብ ሊባኖስን ተጨባጭ ሁኔታ ዘግቧል። ሂዝበላ ወደ እስራኤል ወታደሮች ድሮኖችን መተኮሱን ቀጥሏል። ጉዳት ማድረሱም እንዲሁ። ወታደር ማወዝ ከመገደሉ ባሻገር ሌሎች 4 ወታደሮች ደግሞ ቆስለዋል። በሌላ በኩል እስራኤል በደቡብ ሊባኖስ እርምጃ ለመውሰድ በሺዎች የሚቆጠሩ የሊባኖስ ዜጎች ቤታቸውን ለቀው ወደ ሌላ ቦታ እንዲሄዱ ተደርጓል። በሊባኖስ 19 ሰዎች መገደላቸው ትላንት መገለጹን ሐሬጽ ዘግቧል። ሌላው አሮጽ 14 ወይም 14ኛው ቴሌቪዥን ጣቢያ ምርጫን በተመለከተ ባለፉት ጊዜያት ከህዝብ ላይ ያደረገውን ግምገማ የትኛው ድርጅት እንደገመገመ ሳስታውቅ ይፋ አድርጓል ብሏል ሐሬጽ። 14ኛው ቻናል በበኩሉ አህሮት በተሰኘው ድርጅት እንደተገመገመና በሽሎሚ ፊልበር ትንተና መሰጠቱን ብሎም ግምገማው የእስራኤልን ዜጎች በሙሉ ያጠቃለለና ተቀባይነት ባለው መንገድ መካሄዱን ገልጿል። ሌላው የትምህርት ሚኒስቴር በትምህርት ተቋማት የበለጠ የይሁዳዊነትን ጉዳይ ጽዮናዊነትና ቴክኖሎጂን ትኩረት አድርጎ ትምህርት እንዲሰጥ የማድረግ ዓላማን ይዟል። በተቃራኒው ስለ ዜግነትና የህብረተሰብ ሳይንስ ብዙም ትኩረት አይሰጣቸውም ማለቱን ሐሬጽ ዘግቧል። እስራኤል አየም ጋዜጣ በበኩሉ የሰሜን እስራኤል ጉዳይ በጣም አሳሳቢ ሆኗል። አካባቢውን ከማጠናከር ይልቅ ችላ እየተባለ ነው። ህዝበላ ድርጅት ያለማቋረጥ ወደ አካባቢው እየተኮሰ መሆኑን የአካባቢው ነዋሪዎችም ተረስተናል የሚል እሳቤ ያደረባቸው መሆኑን ጋዜጣው ዘግቧል። የአሜሪካና የኢራንን ጉዳይም እንዲሁ የእስራኤል አየም ጋዜጣ ተመልክቷል። ትራምፕና ናታንያሁ በስልክ መወያየታቸውና በኢራን ላይ ተጨማሪ እርምጃ ለመውሰድ ሰዓቱ እየተቃረበ መሄዱን የእስራኤል አየም ጋዜጣ ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: ጓድ ሻለቃይቸው ባየ እንደምን አደርክ? ጸጣል ክስም ነው
1: አስተካክለ ትራብይ ነው
0: ኤፍሬም ታምሩ ታድሎ አላካሌና እኔ ደግሞ ካንተ ጋር ስሰራ ተረግሟል አካሌ ነው ማለት
1: እንግዲህ ምን ይላሉ እናቶቻችን አባቶቻችን ጧት ሲነሱ ቸራውለኝ ቸራናግረኝ ብለው ይነሳሉ እኔም እንደዛ ብዬ ልጀምር አይሻልም እንደዛ
0: ጫዋቱ
1: ትዝታ ፍቅር ምናምን ያሰኛል ምን ነው
0: ጥሩ ነው እንጂ በትዝታ ጀመርን እዛ በኋላ ደግሞ ጥሩ ፍቅር ሲኖር ታድሏል መንፈስ ያካሌላልና በኤፍሬም ዜማ ነው ያደክ
1: ኤፍሬምና ላውቆ ምን ያደኩትኝ በሌላ ነው
0: በማነስኪን
1: አይቶን ነርጋዱ ባለ ነው አሴካሳ
0: ከዛ ነው ድሜም ከነሱ ጋር
1: እውነት ነው
0: ጥሩ አይቼው እንግዲህ ተላዩ ወቅታዊ ዘገባዎች አሉን በተለይ ደግሞ የሰሜን እስራኤል ወቅታዊ ሁኔታ በጣም አሳሳቢ ነው ዝብላ ድርጅት ይተኩሳል ሰሜን እስራኤል አሁንም በተለይ በአዋሳኝ ድንበሮች ብዙ ችግሮች እንዳሉ ነው እንደው ስለራቀ ነው እንጂ በጣም በከፍተኛ ሁኔታ አካባቢው ያልተረጋጋ መሆኑ ይነገራልና እስከ መቼ ነው ሁኔታ የሚቀጥለው ሚሉ አካላት ብዙ ናቸው
1: ብዙናቸው የሚጠይቁት ይህን ጉዳይ በጣም በሚያሳዝን ሁኔታ በአንድ ሀገር ውስጥ ሁለት ሀገር እንዳለ አድርገን ነው የሚቆጠረው ማለት እንግዲህ አለች ሀገረ እስራኤል አሉ የሰሜኑ የሀገራችን ክፍልና መሀከለኛው የሀገራችን ክፍል ብለህ ልትከፍለው የምትችለውን እንግዲህ በአንድ ሀገር ውስጥ ሁለት ሀገር መኖር ነው በሌሎች ሀገሮቻችን በሀገሮች ከተሞቻችን በምታይበት ሰዓት ሰላም ሰፍሮ ነው የምታየው ጦርነት የለም ሰሜኑ የሀገራችን ክፍል ምንም እንኳ የተኩስ አቁም ስምምነት ቢባልም አሁን በጦርነት ላይ ነው ያሉትኝ ከጥባብ እንደተተኮሰባቸው ነው የድሮን ሷልባ የሚበር ጥቃቅን አውሮፕላኖች እንደዚህ እየተተኮሰባቸው ነው የሚገኙት ስጋት ላይ ነው ያሉትኝ እና አንዳንድ ጊዜ የሚያሳየው ነገር ምንድን ነው አንተ እስኪ አይበለውና ወደ ቴላቪቭ አካባቢ አሁን ሂዝቡላ ሚሳይል ቢያስወነጭፍ እዛ አካባቢ ቢወድቅና አንድ ጉዳት ቢያደርስ አሁን ባንዳለው ሁኔታ ዝም ተብሎ ይታለፋል አይመስለኝም ስለዚህ በጣም በሚያሳዝን ሁኔታ በአንድ ሀገር ውስጥ ሁለት ሀገር ያለ መስሎ የሚታየው ይሄ ነው ሂዝቡላ እንደምታየው የተኩስ ምንም ከተኩስ አቁም ስምምነት ቢደረግም ከሊባኖስ ጋራ በአንድ በኩል መልካም ነገር መስሎ የሚመጣ ይመስላል ምክንያቱም ሂዝቡላ የሁለታችን የሁለቱ ሀገሮች ጠላት ነው የሊባኖስም ጠላት ነው የኛም ጠላት ነው ስለዚህ በአንድ ላይ በመተባበር ሂዝቡላን ማቸነፍ ይቻላል አዎ ነገር ግን የሊባኖስ መንግስት በዚህ ላይስ ምን ያህል ርቀት ድረስ ሊሄድ ይችላል? ሁላችንም እንግዲህ እንደምናስታውሰው ከጠቅላይ ሚኒስትር ቢናሚን ኔታንያሁ ጋር እኮ ይገናኛሉ ተብሎ ነበር በስልክም ሊገናኙ ነበር አሻፈረኝ ብሎ ወደ ኋላ የቀሩበት ሁኔታ ነው በአንድ በኩልም ስጋት አላቸው ሂዝቡላ አሁንም እንደተቀመጠ ነው ያለው ካም በፊት የነበሩትን ፕሬዚዳንቶችና ጠቅላይ ሚኒስትሮችን ማወቅ እንችላለን ምን አይነት ጉዳት እንደደረሰባቸው እና ዞሮ ዞሮ በአንድ በኩል ስትመለከተው ደግሞ እስራኤል ዝም ማለት የለባትም
0: አሁን ትልቁ ችግር እስራኤል እንደው ህዝበላንና የሊባኖስን መንግስት ለይታ ማየቷ ይመስለኛል በእኔ በኩልና ብዙ የሰሜን እስራኤል ነዋሪዎች የሚያነሱት ጥያቄ ህዝበላን እንግዲህ ለማሸነፍ ምናልባት የጠላት ወዳጀ ነው አይነት ነገር የሊባኖስ መንግስትም ያው ህዝበላን ይቃወማል በሚል ሁለቱን አንዳርጋ አለመውሰዷ ዋጋ እያስከፈለ ይመስለኛል ምናልባት ሊባኖስ ውስጥ የሚደረግ እንቅስቃሴ የሊባኖስ መንግስት ኃላፊነት ነው ብትልና ጠቅላላ እርምጃ ብትወስድ ነገሮችን የሚቀየርበት ሁኔታ አለ የሚሉ አሉና ይህ እንደው ምን ያክል
1: ስንት ዓመት ነው እስካሁን ደስ ይህን ያካሄድ የነበረው ምን ውጤት አስመጣ ሁሉንም አይተደግፈ
0: በ2006 ዓመተ ምህረት ወታደሮች ከተጠለፉና ጥያ ከተፈጸመባቸው በኋላ የነበረው ጦርነት እንደምታስተውሰው የሊባኖስን መላ ሊባኖስን ያጠቃለለ ነበር እዛ በኋላ ብዙ ተረጋግቶ ነበር ከዛ በኋላ ግን ሂዝበላንና የሊባኖስ መንግስት ለይቶ ማየቱ እስራኤልን ዋጋ ያስከፈለ ነው
1: ዞሮ ዞሮ በዋጋ መክፈል የማይቀር ጉዳይ ነገር ግን እንደኔ ምልከታ አሁን ሊባኖስና ሂዝቡላ ለይቶ ማየቱ ጥሩ ነው ባይነኝ ምክንያቱም የሚያሳየው ነገር ምንድን ነው በ2006 እናንተ አስበኋልኝ ሁለቱንም በአንድ ላይ የመታችበት ሁኔታ ነበር የተታኮስንበት ሁኔታ ነበር ከተወሰነ ዓመታት በኋላ ተመልሶ መጣ አሁንም እስራኤል ትልቁ ጠላቷ የሊባኖስ ህዝብ ሳይሆን ሂዝቡላ ነው ሂዝቡላ እስኪ ትንሽ ወደ ኋላ ፈቀቅ ይበልና ከሊባኖስ ህዝብ ጋር ያለው ሰሞኑን በሊባኖስ አይተከውነ በሊባኖስ ቴሌቪዥን ጣቢያ ከእስራኤል ጋር ስምምነት እንደሚፈልጉ ቴል አቪቭ መምጣት እንደሚፈልጉ መጎብኘት እንደሚፈልጉ ስንቶቹ ናቸው እየተናገሩ ያሉትኝ? ይሄ ነገር ማየት አለብን። ግን እዛ ለመድረስ አሁን መከላከያ የሚወስደው ርምጃ ይወሰድ ያለው አካሄድ ትክክል ነው ወይ? ይሄን ማጥናት ያስፈልጋል። ይሄን ደግሞ መመልከት ያስፈልጋል። አሁን የሚከፈለው ዋጋስ ተገቢ ነው ወይ? ይሄን ነው መመልከት የሚያስፈልገው።
0: ጥሩ ውስብስብ ነገር ነው።
1: በጣም የተወሳሰበ ነገር ነው። ይሄን እንትምንለው ወደ ራሳችን ስትመጣ ደግሞ አሁን ይው መከላከያ ውስጥ አሁን ወደ 12000 የሚሆን ወታደሮች ያስፈልገኛል ያለው ወታደር የለም። አንተም መግባት አለበት አሁን።
0: አው
1: እን ፈላጊ ቢኖር እንጂ
0: እንዳንተ ያንተን ያክል ሳላገለግል አልቀርም። ለማንኛውም አሁን ልክ ነህ። አሁን የዘመቻ ህጉ ጉዳይ ባንድ በኩል መንግስት እንዳይፈርስ 5 ወራት 6 ወራት የቀረው መንግስት እንዳይፈርስ ለማጽደቅ ጥረት ይደረግ ነው ተብሎ የተነገረ ነው። በሌላ በኩል ደግሞ ወደ 12000 ወታደር ያስፈልጋል። ተጠባባቂ ወታደሮች ላይ ከፍተኛ ጫና ይፈጠራልና ማን ዘምቶ ማን ቁጭ ይላል የሚለው ነገር ብዙዎችን እንደውም እኮ ወጣቱን ህብረተሰብ ስታየው ተስፋም ያስቆረጠው ነው። እንዴ ሌላው ተመሮ ለምሳሌ አንድ የአረብ ማህበረሰብ ወጣትን በትወስድ 18 አመት ሲሆነው ወደ ትምርት ይሄዳል። ውጭ ሀገር ሄዶ ዶክተር ሆኖ ይመለሳል። ይሄ ለሀገሩ 3 አመት 4 አመት አገልግሎ ግን እዛ በኋላ ደግሞ እንደገና እንዲማር ነው የሚገደደው። ቤትም ለመግዛት ራሱ እንትን የለውምና ይሄ ነገር የዘመቻ ህጉ መንግስት ነው ሁሉም አስገዳጅ አድርጎ ማውጣት ያለበት ነገር ይመስለኛል። ፖለቲካ ከዚህ መቅረት ያለበት ይመስላል።
1: ህግ አለ። ሌላ አዲስ ህግ ማውጣት አያስፈልግም። ህጉ የሚለው ማንኛውም የእስራኤል ዜጋ የሆነ በሙሉ 18 አመት ሲሞላ ወደ ወታደር ቤት መግባት አለበት። ወታደር ቤት ገብቶ ማገልገል የማይችል ከሆነ ደግሞ በሽሩት ሉሚ ያለን እንጠራው በህዝብ ተቋማት በህዝብ ተላዩ ቦታዎች ይሄዱ አገልግሎት መስጠት አለባቸው። አበቃ። ይሄ ሁን መሆን አለበት። እዚህ ላይ ጥሩ ምሳሌ ተቀስቀው አለ። ያረብ እስራኤላውያን ልጆች 18 አመት ሲሞላ 12ኛ ክፍል እንደጨርሱተኝ ወደ ትምህርት ገበታቸው ይገባሉ። የኛ ወታደሮች እኛ 3 አመት ወታደር ቤት
0: ዘርፉ ማን ነው ያለ
1: ወታደር ቤት እኛ 3 አመት ተምረን ስንወጣ እነሱ ዶክተር ሆነው ወይም ሌላ ስልጣን ሌላ በትምህርት ደረጃ አድገው ታገኛቸዋል። ለምን እነሱም ቢሆን ወታደር ቤት ገብተው ማገልገል ባይችሉም አንደኛ ሲጀመራ አገራችንን ብሎ አይደለም እንደሚኖሩት እነሱ መግባት ማገልገል አለባቸው። አገራዊ ሃይማኖተኞችም ገብተው ማገልገል አለባቸው
0: እኮ ደዛመውን አለበት እንጂ አሁን የተወሰነውን ክፍል አገልግል እንደገና ደግሞ ለሌላው ስትል ይሄንን ንግድ ተቋማት ከን ሌላ ነገር እንትተህ የተጨማሪ ጊዜ አገልግሎት ተጠባባቂ ወታደር 300 ሺህ 200 ሺህ ከመጥራት ማንኛውም ዜጋ እኩል የሚያገለግልበትን ሁኔታ ከተፈጠረ ለዚህኛው ለዛኛው አዳላ የሚባል አካል አይኖርምና ለወደፊት እንግዲህ ምርጫውም ይሄን የሚፈትን ነገር ነው መስሎ የሚታየው። የጥምሩ መንግስት ስንዴት ያሳልፋል
1: ምርጫው ብንል አሁን ዞሮ ዞሮ ያው ነው የሚወጣው። አሁን የጥምሩ መንግስትን በዚህ ምክንያት አሁን ይፈርስ ነው ተባለ። ምንም እንኳን አሁን ራሳችን ብቻ እንትን አንለቀቅን ወደዛ ሄድን እንጂ የጥምሩ መንግስትም አሁን ብታየው በምትመለከትበት ሰዓት አሁን በዚህ ዙሪያ ነው እንግዲህ ለነኛ ሃይማኖተኛ አክራሪ ሃይማኖተኞች ወደ ወታደር ቤት እንዳይገቡ የሚከለክል ህግ እንዲጸድቅላቸው የሚፈልጉትኝ ለምንድን ነው እንደዚህ አይነት ህግ ለውጣት የሚያስፈልገው? ሲጀመር ህግ አለ ከተባለ አገር እያስተዳደርሽ በህግ የተስተዳደርን ከሆነ በህጉ መሰረት መሄድ አለብን። እስኪ የኔ ልጅ ወታደር ቤት አልሄድም ብሎ ይቅር
0: ያስሩታል
1: እና ታዲያ ህጉ ይሄ የሀሪድም ተማሪ ወይም ይሄን ያረቡ ግን ችግር የለውም። ሌሎችም አሉ እኮ ብዙ ሌሎችም እኛ አሁን እንደዚህ በእንትን ማንላቸው ሌሎች ብዙዎችም አሉ ከወታደር ቤት እየተሽለው ከልክ የጠለፉ።
0: አሁን አንተ ሃይማኖታዊ ተማሪ ከሆንክ የሃይማኖት ትምህርት ከተማርክ መከላከያ ሰራዊቱ አታገለግል የሚለውን ነገር ይጽደቅልን የሚሉ የሀሬዲን ማህበረሰብ ክፍሎች አሁን የእኛ ማህበረሰብ አንድ ወጣት የሽባ ነው የሚማር አልፈልግም ቢል ይተውታል ወይ?
1: ትልቁ ጥያቄ ምን አለ መሰለህ እዚህ ላይ አስመስክር የሚባል ነገር ይመጣል። ብዙ ወጣ ወረድ ይመጣል አሉ። የኛ ልጆችም እኮ እንደዚህ በገብተው የሚማሩ ወታደር ቤት ያልገ ያልሄዱ አሉ። ይቅርታ ማን የተዋጋ ማን ቁጭ ብሎ ይማራል?
0: አዎ
1: ጥቅምት 7 እና ይምድ ከዚህ መማር አንችልም? ቢያንስ ከነሱ ውስጥ በተለይ ደግሞ ወደ ሃይማኖተኛ ክራዎች በምንመጣበት ሰዓት የኦሪትን ህግጋት ቁጭ ብሎ የሚማሩ አሉ። ኦኬ ሌሎችም ማይማሩ በከፊሉም ማይማሩ አሉ። ወደ ለተለያዩ የሥራ ቦታዎች ይሄዱም ይሰሩ አሉ። ለምን እነሱ አይገቡም? እኛ ሃይማኖተኞች እየተማርን ነው ካሉ ኦኬ ማይማሩት ለምን አይመጡም? ለምን አይገቡም? ለምን አይገለግሉም?
0: ሃይማኖትም እኮ እየተማርክ ሀገርክን አትጠብቅ ሚል ትዛዝ የለም። እስራኤልን የሚጠብቅ አይተኛ ማንቀላፋም ነው ሚል መጽሐፉና እንግዲህ በዚህ በመጽሐፉም እንኳን ብዙ በተጋድሎ የመጡ ናቸው እንደነ
1: ኪፓስሩ ጋር ምን እላቸው እንደዚህ ምታያቸው እንዴት ነው አግላገራቸው የሚያገልጉ? ስንት ከፍተኛ ባለ ስልጣን ነው ያሉት? ስንቶች ናቸው አሁን በዚህ ከጥቅምት 7 ወዲህ ስንቶች ናቸው የህይወት መስዋዕት የከፈሉት? ለምን እናናይም?
0: ይሄ መታየት አለበት እንግዲህ መንግስታት ውሳኔ ሊሆን ይችላል። ሌላው አይቼው
1: አክራሪ ይሁዳውያን ሶሪያ እየገቡ ሌላ አዲስ ሰፈር ለመቆርቆር እየሞከሩ ናቸው።
0: ይሄ ደግሞ ትንሽ ግራ የሚያጋባ ነገር ነው። የዛ አካባቢ ሰላም እንኳን ደህንነቱ ሳይረጋገጥ ሌላ ችግር የሚፈጥሩበት የአክራሪ ይሁዳን እንቅስቃሴ ትንሽ ግራ የሚያጋባ ነው። ባለም ላይም እስራኤልን የሚያስወቅስ ነውና ለምንድን ነው የሚያደርጉት? በይሁዳና ሰማርያም በተመሳሳይ ሁኔታ ከአረቦች ጋር ይጋጫሉ። አሁን ሶሪያ ድረስ መሄድስ ምን አስፈለገ?
1: ምንድነው የሚባል ጠባማረኝ ነው ምንድነው የሚባል ይሆን አባባል አለ። በጣም በሚያሳዝን ሁኔታ የነሱ ድንበር ጥሶ በመሄድ ከሰው ድንበር ላይ ከሰው አገር ላይ እንዴት ነው አንተ ሰፈራ መመሰት የምትሞክረው? እንዴት ሲታሰባል ይጉዳይ? ኦኬ መከላከያ ሰራዊታችን አሁን የሶሪያን ድንበር ገብቶ በመግባት በተለይ የሄርሞን ተራራን የሶሪያን ባለውን የሄርሞን ተራራን ተቆጣጥሮት ይዞታል። ያም ለደህንነት ሲባል ነው። ሶሪያ ለጊዜው ነው ሶሪያ ስትደላደል የራሷ ጦር ሲኖራት ድንበሩን አካባቢውን ማስጠበቅ ስትችል የመከላከያ ሰራዊት ተመልሶ ወደ ቦታው ይመጣል። እዛ ጋር ሰው ቦታ ሄደህ አንተ እንደዚህ ማድረግ እስራኤልን በአለም ላይ ለማስጠቆር፣ እስራኤልን ለማሰደብ፣ እስራኤልን ጸረ እስራኤል እንቅስቃሴዎች እየበዙ እንዲሄዱ
0: እውነቱን እናገር፣
1: ሌሎች ደግሞ የወታደሮቻችን ህይወት አደጋ ላይ የሚጥል ነው።
0: እውነቱን እንናገር ከተባለ አሁን መከላከያ ሰራዊቱ ልትሄዱ ነው፣ እዛ ሰፈራ ልታቋቁሙ ነው፣ ሂዱ ቢላቸውና ያንን እዛ አካባቢ ያለውን ችግር መቋቋም ይችላሉ ወይ? ለመከላከያ ሰራዊቱ ሰበብ ከመሆን አንዳንድ ጊዜ እርምጃቸው በእውነት ግራ የሚያጋባ ነው። እና በራሳቸው አቅም ለምን ድንበር ጥሰው ሂደው ያንን አደርጉትም? መከላከያ ሰራዊቱን ወታደሮችን አደጋ ውስጥ አንዳንዴ ሃይማኖተኛም ስትሆን እንደው የሌላውን በአካባቢ ያለው ሁኔታ እሳቤ ውስጥ ማግባት አለብህ እንጂ በመሀል ሀገር ላይ ሆነህ ወይም ደግሞ መከላከያ ሰራዊቱን እንደተገና አድርገህ መዳነስ የለብህም።
1: ህግ አለ፣ በህጉ መሰረት መሄድ ያስፈልጋል።
0: ቆራጥ ውሳኔ እስራኤል መውሰድ አለባት። እንደዚህ አይነት ነገሮች
1: አንዳንዴ እኔ እንጃ ምናልባት አድማጮቻችን ሚሉት ሊኖር ይችላል። አንዳንድ ጊዜ ዲሞክራሲ መብት የሚባለው
0: ገደብ
1: የለውም። መብቴ ነው ጥሼ ሄዳለሁኝ፣ ይቅርታ የሰው ድንበር ጥሰህ እየሄድክ ነው፣ ከሰው ሀገር ነው የገባኸው፣ በጥይትም እኮ መጥቶ ሊገልህ ይችላል። ከዛ በኋላ ምንድን ነው የሚሆነው? ግጭት በሁለቱ ከተማዎች በሁለቱ ሀገራት ግጭት
0: መጠለፍ አለ። እዛ በኋላ መከላከያ ሰራዊት የተጠለፉትን ለማምጣት ብዙ ችግር ነው፣
1: ብዙ መስዋዕት ነው። በጣም
0: ትክክል አካሄድ አይደለም፣ መታረም ያለበት ነው። ሌላው መጨረሻው ርዕሰ ጉዳያችን በኢራን ላይ እንግዲህ ወታደራዊ እርምጃ ይካሄዳል እየተባለ እየተነገረ ነው። ፕሬዚዳንት ትራምፕ በየጊዜው ይናገራሉ፣ እንደ እርምጃ ሊወሰድ ነው ይባላል፣ ስምምነት ሊደርሱ ነው ይባላል። ምንም የሚጨበጥ ነገር ጠፋ። አይቸው
1: ከማን እንዳንተ ናቸው ማለት እንዳንተ ናቸው። በጣም በሚገርም ሁኔታ በተለይ ይሄ አንዳንድ ጊዜ በምትመለከት ጦርነትን ማንም ሰው አይፈልግም። በጦርነት ብዙ ነገር ታጣለህ። ነገር ግን አሁን እዚህ ላይ ግን በጦርነት ላይ ያለን የተኩስ አቁም ስምምነት ብለህ ስትመጣ አንተ የበላይነትን ይዘህ መምጣት ነው የነበረበት። ወደ ተኩስ አቁም ስምምነት በመጡበት ሰዓት በምን አይነት ደረጃ ነው የመጡተኝ? ኢራን እባካችሁም ብላ ለምናለች ለተኩስ አቁም ስምምነት? አልለመነችም፣ አላለችም፣ አልተንበረከከችም፣ ነጭ ባንዲራ አላውለበለበችም። እሷ እንዲያውም በድል አድራጊነት የምትናገረው ቁጭ ለድርድር ሲባል በድል አድራጊነት እኮ የምትናገረው
0: አሁንም እየፈሩ አይደለም? አሁንም ተዘጋጅተዋል ነው የሚባል
1: በፍጹም።
0: የውጭ የዌል ስትሪት ጆርናል ጋዜጣ፣ ሌሎችም የአሜሪካ ጋዜጦች እንደዘገቡት የሚሳኤል ተቋማቸው እንደገና እንዳደራጁ እድል እንዲያውም የተሰጣቸው ይመስላል።
1: በቃ ይሄ ነው ጨዋታው እዚህ ላይ ነው። እውነት በድርድሩ የሚመጡትም እውነት ሰላም ፈልገው ሳይሆን ትንሽ ካሁን በፊት በነበረው ጦርነት የተመታባቸውን ነኚህ ዋሻዎችን ባሾች ተቀብሮ ያሉት ብዙ የሚያስወነጭፉት ጭፉት ሚሳኤሎች አላቸው፣ ብዙ ነገሮች አላቸው። እነዛን እስከ ማሰባሰብ እስከ ማምጣት እስከ የተዘጉ በሮችን እስከ መክፈት ድረስ ለዛ ጊዜ ተጠቅማበት እንጂ በእውነት በትክክል በድርድር ወይም በሰላም እንትን ለማምጣት ተፈልጎ አይደለም። ሆርሙዝ የባህር ወሽመጥ ምንድን ነው የሚያደርጉት ያለ ያ በእኛ ክልል ውስጥ ሆኖ ለሚያልፈው ለእያንዳንዱ መርከብ በዛው ሲያልፍ ለቀን 2 ሚሊዮን ዶላር መከፈል አለበት።
0: እንደውም አሁን ራሱ የዚህ የኢንተርኔት መስመር መተላለፍ ያለ ባህር ለባህር የሚተላለፈው መስመር ሱን ሁሉ እናስከፍላለን ያሉ ነውና ኢራኖች የልብ ልብ ያገኙ ይመስላል። በእውነት በአንድ በኩል 40 አመት 47 አመት ውስጥ ለውስጥ በቃ እስራኤል ብለው ሀገሪቱን ከማሻሻል ይልቅ ጸረ እስራኤል ጸረ አሜሪካ እንቅስቃሴ ለማድረግ ሰርተዋል። በሌላ በኩል ደግሞ በአሜሪካም በእስራኤልም ብዙ ያልተሰሩ ነገሮች ነበሩ። እርግጥ በወታደራዊ እርምጃ በቅርብ ዓመታት ውስጥ በጣም አመርቂ የሆነ ውጤት ነበረ። ግን እነሱ ከመሰረቱ አንስተው እስራኤል እንዴት እናጠቃለን፣ አሜሪካ እንዴት እናጠቃለን ብለው ብዙ የሰሩ ይመስለኛል። አሁን በመካከለኛው ምስራቅ ያለ የአሜሪካ ጦር ሰፈር ያልተጎዳ የለም። ይሄ የአሜሪካ ትልቅ የቤት ስራ አልተሰራም ማለት ይቻላል።
1: እውነት ነው። ብዙ ክስተቶች ነበሩ፣ ብዙ የተፈጠሩ ነገሮች ነበሩ። የቤት ስራ በደንብ ተሰርተሃል መጣህም። ምናልባት ኢራንን አሁን በሚደረገው ሰዓት በተለይ ፕሬዚዳንት ዶናልድ ትራምፕ ደግሞ ቀጠቀጥናት፣ ደበደብናት፣ አየር ኃይል የላትም፣ ባህር ኃይል የላትም፣ ምን የላትም ይላሉ። አሎ ባህር ኃይሉ አይደል እንደ የሆርሙዝን ወሽመጥ ፍርጥም አድርጎ ይዞ መተላለፊያ የለም ብሎ የሚናገረው?
0: አዎ ራሱ አሜሪካ እዛ አካባቢ ተዋጊ መርከቦቿን ሁሉ አሰማርታ እንኳን
1: ለእነሱ ያም ጥቃትም ደርሶባቸዋል። ባለፈው ሳምንት ተታኩሰዋል እኮ።
0: ግራ የሚያጋባ ነው ያልኩ ለዛ ነው እኮ። እስኪ እንደው ምከራቸው
1: መልካም
0: ያለ። እሺ እንደሚቀጥለው ዝግጅት ለማለፍ ሙዚቃ

0: ህቻውን ደግሞ ቃለ ምልልስ እናካሄድበት ጊዜ ነው። አቶ ስጦታው ፈረደ ዘወትር ተሳታፊያችን በስልክ መስመራችን ይገኛል። ጤና ይስጥልኝ አቶ ስጦታው።
1: አብሮ ይስጥልኝ። እንዴት አደራችሁ?
2: እግዚአብሔር ይመስገን።
1: አድማጮችም ሁላችሁም
2: ሰላም ጤና ይስጥልን። እንደምን አደርክ አቶ ስጦታው?
1: እግዚአብሔር ይመስገን። ደህና ይሰማል አይደል?
2: አዎ ይሰማል ይሰማል።
0: ትንሽ ራቅ።
1: መልካም።
2: ሀሳብህ ምንድን ነው ያንተ? እስኪ በቅድሚያ ወደ አንተ እንምጣ።
1: የኔ ሀሳብ በዛሬው ዕለት ብዙውን ጊዜ ወደዚህ ጉዳይ ገብቼ አላውቅም፣ ግን አሁን ጊዜ በእኛ ህብረተሰብ የአመጣጥ ጉዳይ ሰውን እየረበሸ ይገኛል።
2: ቀድሞ የመጣ አሁን የመጣ?
1: አዎ። አሁን ዛሬ የተነሳሁበት ብዙውን ጊዜ እንዲያው የእኛን ህብረተሰብ ለማወቅ
0: ንገርልኝ። አይቼው እንደውም የሚረብሸኝ በዚህ ነው።
1: ያይቸው እናንተ ፍቅር ይመስለኛል። ያን ለነገ እናስቀምጠው።
2: አመሰግናለሁ።
0: እኔ ለኛ ያመጣሁ ይለኛል።
1: ያ እሱ ሳይሆን ያመጣ የአቶች ታሪክ ነው ያመጣ።
0: ሳይ ጥሩ ነው።
1: እና ምን ለማለት ፈልጌ ነው፣ የእኛ አመጣጥ በብዙ ደረጃዎች ያለ ነው። ግን ወደ ታሪክ ስንሄድ እኛ እግዚአብሔር ቢያድለን ኑሮ በ1862 ነበር የምንመጣው። አባባ መሀሪ ጉዞ ወደ ኢየሩሳሌም ብሎ የኤርትራን ባህር መትቶ እንደ ሙሴ ሳይከፈትለት እንደቀረና በዛ በበረሃ ጠፍተው ሙተው ቀሩ። ብዙዎችም ወደ ክርስቲያን ሃይማኖት ገብተው ተውጠው እንደቀሩ የታሪክ ማህደር ያስረዳል። በድርቡሽ ጊዜም ሃይማኖት አልቀየራችሁ ተብለው ብዙዎቹ በወሎ ክፍለ ሀገር እስካሁን ድረስም እየተገደሉ የሚኖሩ አሉ። በዛ ስበብ ግን ከዛ ሁሉ ግን አንበገርም ያሉ እንደ ውስጥ ጠንጋይ ነፍሳቸውን ገደል እየሰደዱ እንደ አባጋን እንደ ገንታ አባይ የመጡ ሰዎች የጠበቁ ሰዎች እግዚአብሔር ፈቃዱ ደረሰ ብለው አይናቸውን ጨፍነው በጫካ በረሃ በሱዳን በረሃ ብዙዎቹ ረግፈው ቀርተዋል። የእነሱ አመጣጥ በእኔ እይታ ከግብጥ አወጣጥ ይወዳል። እንዲያውም ግብጥ ለምሳሌ ግብጥ ለእስራኤል ስንት ናት? በአየር የአንድ ሰዓት መንገድ ነች። ግን ከኢትዮጵያ ለሱዳን የ2000 ኪሎ ሜትር ነው። ያን ሁሉ ተጉዞ ዋጋ ክፍሎ የመጣው ሰው እኛ እንድንመጣ በአዲስ አበባ ከዛ ሁሉ ሰቆቃ ሳይኮዳው ችግር ሳይረዱ እርዳታ ሳይደረግላቸው ልጆቻቸው ሳይጠየቁ ፒኒሚያ ሂደው ያ ሁሉን ተቋቁመው ግን ወገኖቻችን ቀሩ እያሉ እሪ እያሉ ኢየሩሳሌም ላይ እኒያ ከዛ አደጋ የተረፉት በውትድርና በጣንካን በተዋጊ ሲያገለግሉ እነዚህማ ይጠቅማሉ ተብሎ ከመንግስቱ ኃይለ ማርያም ጋር ተደራድረው 35 ሚሊዮን ዶላር ተቀብሎ ነው በአዲስ አበባ የተከፈተው። ከተከፈተ በኋላ ሁሉም ሰው እንደ ችግሩ እያሳለፈ ሙሳውት እየከፈለም ግን ከሱዳኑ ጋር ጭራሹ እንዲገናኝ አይገባም። እኔ ራሴ ሱዳን መንገድ ሞክሬ ሳይሳካ በአዲስ አበባ ነው የመጣሁት። እኔ በአዲስ አበባ የመጣሁት እንደ ፈረንጆች አቆጣጠር 1990 ሐምሌ ወር ነው የገባሁት አዲስ አበባ። እስከ ቤተሰቦችስ አዲስ አበባ ስገባ የትውዛ መስሪያ ቤት የሚባል ነበር፣ የሰለሞን መስሪያ ቤት የሚባል ነበር። ህዝቡን አከፋፍለው እየረዱ በአንድ ቤተሰብ አንድ ሺ ለምሳሌ አንተ 10 ቤተሰብ ከሆንክ 1000 ብር ይሰጠሃል፣ በቤተሰብ 100 ብር ማለት ነው። ያን እየተሰጡ ይጠጣሉ፣ ይሰክራሉ። የአዲስ አበባ በከዘራ ይደበድቡታል። ይሄ ራሴ ነበርኩበት። አንድ ቤተሰብ 5 ሆኖ ምሽቱ ለብቻዋ 5 ብላ እሱ 6 ብሎ በ11 ቤተሰብ ገንዘብ እየተረዱ ስክር ብለን ከተማዋን አበላሽተን የአዲስ አበባ የመንግስት አስተዳደር የከተማው እኒህ ሰዎች ማጠገቡ ገንዘብ እየሰጣችሁ ተብሎ ገንዘቡ ተቀንሶ በነፍስ ወከብ 50 ብር ሆነ። ከዛ በኋላ ያው እስራኤል እንግዳሰው ችግር አለባት፣ ማን ይውድ ነው ማን አይውድ ነው ማዛካሄድ ያንን እያጓተተሽ መንግስቱ ኃይለማርያም ሲፈናቀል በቃችሁ ሲል በአንድ ጊዜ ስትፈልግ እስራኤል ጀግና ናት 14,000 ከምናምን ጠቅላይ
0: ዛመት ሰጠው። አሁን ያመጣጡ ሁኔታ ብዙ አይነት አለው። ቅድም
1: ተጠቀስኩ እና ከዛ በኋላ የቀረው ወገናችን እዚህ አሁንም ቤተሰብ ቀርቷል፣ ሃይማኖት ቀይቶ ቀርቷል ተብሎ አፍጋና እያደረገ ብዙ ሰው 80,000 በላይ መጥተዋል። ግን እዚህ ከመጣ በኋላ የሱዳኑ ታሪክ ለምን ለሁላችን አይሆንም ነው ወደዚህ ስመጣለን ለምን ለነዛ ብቻ ይሆናል ነው። እኔ ራሴ መዝገብ ሲከፈት ይሄ ለማስታወሻ ሲባል ደውዬ ሚታዬ ከላስታ ተነስቶ መጥቶ ወደ ሱዳን ሊሄድ ተዘጋ ሲባል መንገዱ በለሳ ነው የሞተ በየብላቸው ሀይጦቢያ መረት የሞተ ታሞ የሞተ አለ እዚህ አይጠቅሰውም ብለ አሉኝ ተቀበልኩት አሁን ግን ሆኖ ያለ ምንድነው ሌላ ነው የኔ እንግዲህ የሚገባው ካለ ያመልክት ግን አንከፋፈን የኔ አባባል ወጣቻው ካላቸው አስተያየት እዚህ ላይ ቆማለሁ
2: ክፍፍሉ በርግጥ እዚህ ላይ አሁን ክፍፍል አንከፋፍልም ብለው በተለይ አሁን አንተ እየተመለከትከው ያለው የመታሰቢያ ቀኑን በማስመልከት ነው
1: አዎ
2: ባለፈው ሐሙስም ያከበር ነው እንደው ባልሳሳት የማይቻለው ምዛት አንተም ነበርክ
1: ነበር
2: አዎ እዚህ ላይ አሁን ማለት የመታሰቢያ ቀኑ በመንግስታዊ ደረጃ በመታሰቢያ ቀን ብሎ ሲወጣ እዚህ ላይ ከኢትዮጵያ ወደ እስራኤል ሲመጡ መንገድ ላይ ለቀሩት ኢትዮጵያውያን መታሰቢያ ቀን ተብሎ ነው ተወሰነ። እዚህ ጋር ክፍፍል የለው። እሚከፋፍሉት እኛው ራሳችን እየከፋፈልን ያለ።
1: እኛ መንግስት ቃል ከፈለ
2: ነው። ለምን እዚህ ላይ እኔም ካሁን በፊትም ይጃለሁ በአዲስ አበባ ይመጡ በሱዳን ሲመጡ የተሰውታሉ በአዲስ አበባ ሲመጡ የተሰውት ተብሎ አንዳርታ ለብቻቸው የተሰራላቸዋሉ።
1: እህማው ናቀር አልፎ ከተማዎች አሉ።
2: አልፎ አንድ ማስታውሶ ፔታቲክ ፖስት አለ ባልሳሳት እንደ ቤተሸመሽም ያለም ይመስለኛል። ሌሎች ከተማዎችም እንደዚህ አን ለምንድን ነው እንደዚህ የሚደረገው? ለምን ይሄ ህዝብ መከፋፈል ነገር በሌሎች ነገሮች ምን ከፋፈልበት አይበቃም ወይ?
1: አሁ ወደኔ መጣhall ዙራህ ዙራህ እሄኮ ነው እሄነዛ ሰዎች የከፈቱ ለምሳሌ የፋሲካ ታሪክ እንደ ታሪክ አይደለም ፋሲካን ሲመጣ ሁላችን እናከብረው እንደዛ ለምን አይሆንም ነው
0: የሪያባባል ለምን አሁን ለምሳሌ እያንዳንዱን አመጣጥ በእያንዳንዱ አለያ የራሱን ታሪክ ይዘን ሁሉን በጋራ ለምን አናከብረውም አሁን ለምን አናስበውም አንዳንድ ጊዜ አንዱን ካንዱ ለመጨመር ምናደርገውም ነገር ችግር ያመጣል በህብረተሰቡ ግን
2: ይሄ ኮሚቴ የምትጨምረው ነገር አይመጣም እዚህ ላይ ምንም ችግር የለም መታሰቢያ ቀን ነው አበቃ
1: አሁን እኮ የግንዛቤ ማጣት ነው እንጂ የሱ በዛ ጫካ በረሃ የተብለ የመጡ ሰዎች እኮ ቀብር የላቸውም በበረሃ ወደቁ ተብሎ እንጂ አዲስ አበባ ሬሳ ይዘው ያደሩ ሰዎች እናቃለን ግን ከዛ ጋር
0: ማስተራቂ ሐሳብ እንዴት ይሁን አሁን ለምሳሌ በዚህ
1: ሐሳብ እንደገባይ ከሆነ ህብረተሰብ አንድ ላይ ተወልዱን የመጣውን ተወልድ አቋሁዶ ለመህር ግን ተሰብስቦ ታሪኩን አጥንቶ ሽማግሌዎች ካሉ እንደኛ ዓለም ካለ ተሰብስበው አጥንቶ አንድ የሚሆነው ነገር አሁን አንድ ሰው በግል ያለ ጠቅላላ ንስፈይ ሱዳን ሲል ተጽፎ ላይ ሰው ያናደኛል አለ በከደር አካባቢ ነው ያለ ሰው
2: ደምን ንስፈይ ሱዳን አይደለም በፊት ነበር በፊት ነገሩ ሲቀሰቀስ የመታሰቢያ ቀኑ እንዲደረግ ቅስቅስቃሴ ሲደረግ በሱዳን ስን የመጣ ነው ተብሎ ነበር የተነገረው ምክንያቱም ፍጻሽሎሞም ማልነበረ ምንም በሌላ መንገድ ጉዞም ማልነበረ ምንም እንኳን በሱዳን ብቻ ሳይሆን በወቅቱም በኬንያ ሲመጡ መንገድ ላይ ሞተው ይቀሩም አሉ በሌሎች መንገዶችም ሲበጅቡቲም ሲመጡ ሞተው ይቀሩ አሉ ዞሮ ዞሮ ግን በሱዳን ተብሎ የተጠቀሰበት ምክንያት ያኔው ሰዓቱ በሱዳን ነበር ጉዞ የነበረው በአዲስ አበባም መንገዱ አልነበረ ነገር ግን ይመስለኛል በ2011 ይሄ ተስተካክሎ ከኢትዮጵያ ወደ እስራኤል ሲመጡ መንገድ ላይ ለተሰው ተብሎ መታሰቢያ ቀን እንዲሆን መንግስታዊ ደረጃ ተቀብሎ ይሄ ጉዳይ ይው በእለተ ኢየሩሳሌም በተዋደችበት እለት ያ ነገር እንዲሆን ተደርጓል በእውነት ለዚህ የሚያሰሩት
1: ኢየሩሳሌም ስለነየሞቱ ተብሏል
2: እውነት ነው
0: እንደዛ እንግዲህ የጋራ ታሪክ የጋራ አንድነት እንዲኖር ውይይት ያስፈልጋል በሬዲዮ ሐሳቡ ተነሳ ማለት በአንድ ጊዜ መፍትሄ ተገኘለት ማለት ማለት ነው
2: ሁሉም በየቦታው ሁሉም
0: ይወያይበት የመፍትሄ ሐሳብ ለማግኘት ጥረት
1: የመፍትሄ ሐሳብ እንዴት እንደታቃለ ከዚህ ባለፈ አባ ከመጣነ ሰው የሚጠይቁት የኞቹም ካውልት ላይ መዝገቡ ነው እኮ እንግዲህ ይሄን ያወሰነው መንግስት እንግዲህ ደምና ሆነም በየነም ሲጠይቅ ይሄን ያወሰነው ሰዎች የኢትዮጵያ የጠላት ሀገር አይደለችም ነው የተሰጠና ኢትዮጵያ ላይ የሞቱ ሰዎች ቀብርም አላቸው አውልትም አላቸው ሄዶ ማየትም ይቻላል ቀብረንም እኮ ገጠር እየና ሳጥረናል ያ ስለሆነ ኢትዮጵያ የጠላት ሀገር አይደለችም ይሄን ደግሞ ካደረግነ ደግሞ ባለም የምጣው ይሁዲ ሁሉ የራሱ ታሪክ አለው አይዘለቀም የሚል ነው መልስ ተሰጠኝ
2: እኮ የሚነገረው የጠላት ሀገር ነው አይደለም የሚል ነገር አይደለም ይሄ እነኚህ ሰዎች እኮ ተሰውተዋል እነኚህ ሰዎች እኮ አልፈዋል ይሄ ነው እኮ ጥያቄው
1: እነሱማ ይኸውልህ ይወትማ ለሞተበት ሰው ለሁሉም ይቆረቁራል ግን የሞቱ አማማቱም ይባላል አባባል
2: እውነት ነው
1: የሞቱ አማማቱ ነው እንጂ አዲስ አበባ የሞቱ ሰዎች አልተጎዱም ማለት አይደለም ግን የበራሁን እና የዚህን እኩል አድርጎ ያኛውን ዝቅ አድርጎ የኔውን የሚለው ራሱ ሰው የዚህ ታሪክ አይደለም የነማምነው
2: ትክክል ነው። ሁሉም የራሳችን ነው ታሪካችን ነው። በሱዳንም ሆነ በአዲስ አበባም ሆነ በኬንያም ሆነ በጅቡቲም ሆነ በየትኛውም ቦታ ቢሆን የእያንዳንዳችን ኢትዮጵያዊ ይሁዲዜ የራሳችን የኛ የግላችን ታሪክ ነው። ይሄን ታሪካችን ደግሞ ባንድ ላይ በጋራ ሆነን ማክበር ነው ያለብን እንጂ አይ አሉ አንዳንድ ሰዎች እዛ ኢየሩሳሌም ካለው ከተሰራው ቤተመዘክር ውስጥ እዛም ዛም ተሳሰበ ሁሉ ላይ የነዚህ ሰዎች ስም አይጻፍም እዛ አይጻፍም ይባላል። መጻፍም ይቻላል እኮ ለዚህ መፍቴ ሊገኝለት ይችላል።
0: መወያየት የሚያስፈልገው
1: ነጭ ብሎ ወሰኑት የመንግስት ባላካል የራሱ ወስ መንግስት ወሰነው አለ ያመጣ ግን ህዝቡ ግን የሁሉም ታሪክ የኔ እንደሆነ ብሎ አምኖበት ቢቀመጥ ይጠቅመናል።
2: ስራ ይጠይቃል
0: ነው ስራ ይጠይቃል ውይይት ያስፈልጋል። በጣም ጥሩ ሐሳብ ነው የተነሳ።
2: እግዚአብሔር እናመሰግናለን።
1: መልካም ቀን ይሁን ልብ ይስጣ።
2: አሜን አሜን።
1: እሺ ቻው።
0: ጥሩ። አሁን ደግሞ ከወይዘሮ ክብካብ ቸኮል ጋር ወጣቶችን በተመለከተ ውይይት እናካሄዳለን። ጤና ይስጥልን እንደምን አደርሽ ወይዘሮ ክብካብ?
3: እንደምን አደራችሁ የስራ ባልደረቦችን እንዲሁም አድማጮች? ጉንፋን ሲይዘኛል።
0: አይ ችግር የለም የጧትም ድምጽ እንደዚህ ነው።
3: አዎ
2: እንዴት ነው
3: ልጆች ነገር ሲወሰድበት
2: ነው ልጆቻችን እንዴት ያሳደግን ነው ችለንበታል ወይ እንዴት ታየው
0: ጥያቄ።
3: ተመረን በጣም ነው ማመሰግን በዚህ ዙሪያ እድሉን ስለተሰጠኝ። እኔ በዚህ አንድ ወር ውስጥ እንግዲህ አማኑኤል ተበኋላ በጣም ነው የሚያሳስበኝ ስለ ልጆቼም ስለ እስራኤል ሀገር ስላሉ ልጆችም ወጣቶችም። ነገ እስራኤል ማን ነው የሚረከባት? ነገ ይቺ እስራኤል እንደዚህ ምን አትቀጥላለች ወይ የሚለው ነገር ራሱ አሳስባለኝ።
0: ማኑ ለማኑ ዘለቀ።
3: አዎ ሰፋ ብለን ካሰብ ነው የኛን ህብረተሰብ ብቻ ሳይሆን ነገ ለነጮች ምን ነገር ለሁሉም የሚደርስ ነገር ስለሆነ በጣም እንደ ሀገር ማሰብ አለብን። እኛውን ከዚህ ላይ ብቻ ማሰብ የለብንም። እኛ አንዳንዴ ይገርመኛል አሁን ሰሞኑን በነበረው በሱዳን የመጡስ ለምን በዚህ ኢትዮጵያ ለሞቱት አዲስ አበባ ለሞቱት ለምን እንቀሳሰራለን? ያለውን ነገር እየጠበቅን ሌላ ነገር ሰፋ አድርገን እንዲመጣ መጠበቅ ሲገባል ለምን እንደዚህ አሉ? እኛ በእኛ እየተቀሳሰረን እኛ በእኛ እየተጠቋቆምን ምንድነው ያተረፈነ የመጣ ነው? ለምን ነው ማንነቃ ግን? ህብረተሰቡ እየነቃን አይደለም። በእውነት አንድነት ስለጎደለን አንድን ትንሽ ነገር እዛች ላይ ትኩረት በማድረግ ብዙ ጥፋቶችን እያሳለፍን ነው።
0: ያንዱ ህመም የኔ ነው ያንዱ ችግር የኔ ነው ያንዱ ታሪክ
3: ከሞተ በኋላ ያማኑኤልን ነገር ካየው ያማኑኤልን ካየው
0: ይማኑ ዘለቀ
3: ይማኑን ዘለቀ ካየው በኋላ ልጅ ድርየ ሆነ ድርያል ሆነ ምንም አልሆነ እንደ ጉንዳል በወበራ በደቦ አንድን ሰው እንደዛ ደሙ እየፈሰሰ እንኳን ያልጠገቡ ያረኩ የኔነት ስሜት ሳይሰማቸው ሌሎች ደግሞ እየቀረጹ ያዩትማ እስካሁን በእንትን ነኝ እኔ አላውቅም። እስካሁን ቴጅም የራሱ የሚገርም አይቼውም አላውቀው ነስር ሁሉ በቃ ልጆች ወጥቶ እስከሚገቡ ራሱ በጣም እየጨነቀኝ ነገር የእነዚህ ተስፋት ምንድን ነው የሚለው ነገር ነው የሚያሳስበኝ። የሀገሪቱ ሁኔታ መንግስት ራሱ እንደ መንግስት የፖለቲካው ሁኔታ ተው የኢማኑኤል የአንድ ግለሰብን ተውና ነገ ፖለቲካዬ ምንድን ነው? ይህ ነገር እንዴት ሊሆን ቻለ? ለፖለቲካዬ ምን ችግር አለው? ለሀገሪቱ ለስሟስ ምን ችግር አለው? ብሎ ራሱ ባለስልጣኖች የእኛ ተወካዮችም ሆነ ነጮችም እዛ ክነሴት ላይ እንደዛ ከሚፋጁና ሌላ ጥፋት ሌላ ንግግር ከሚናገር ያንን ባለስልጣን ሌሎችም ጠቅልል አድርጎ ስክን ባለመልኩ እስምና ማየት ያስፈልጋል። ህብረተሰቡም አልሰከረም ባለስልጣኑ ማልተከል ሆይ ለምን ትክክል ብለው እንኳን እንደ ባለስልጣን ይሄን ወጣት ይሄን ጥፋት ያደረጋቸው ምንድነው? እታች ወርደው ምን እየተሰራ ነው? የመዘጋጃ ቤቱ ህብረተሰቡንና ባለስልጣኑን ሰብስቦ ለዚህ ወጣት ምን ብናደርግ ይሻላል? እንደዚህ አይነት ጥፋት እኛ ተጠያቂ ነን አላፊነት ወስዶ እንደዚህ ከመቀሳሰርችን ተበትና የነበረች ሀገር ተሰባስበው እነዛ እንደዛ ተጨፍጭፈው እቺን ሀገር አቋቁሞ ጥላውቶ አሁን እንኳን ባለው ነገር በሱዳን የመጡ ህብረተሰቦችን ወገኖቻችን ለዚህ ያደረሱ ለኛ መሰረት የሆኑ እነሱ ናቸው። የነሱን ክብር የነሱን ባህል እንኳን የኛ አድርገን የኛንም በዚሁ እንደዚህ ቢሆን በዛ የሞተው ተቀብረው የቀሩትም እንደሰብስበን ባንዱን ለምን ደነሱ እንደዚህ ለምን እንደዚህ ለኛ አይደለም እንደዚህ አይነት ነገር ይከርስኪ በቃ አንድነቱን እንሰብስክ
2: አላ ትልቁ ችግር ዘለ
3: በየክልሉ በየ

0: ده بليلة ነገሮች በወንጀል ውስጥ እያሳተፉ ሳይፈልጉና ተገደውና ሳይገደዱ የቤተሰብ ትኩረት በማጣትና የቤተሰብ የሆነ ነገር ባልና ሚስታውን ይጣላል። የራሱ መለያየት የራሱ ሰላም ነው የሚፈልግ። ያን ልጅ ሳይፈልግ ያመጣ ነው ልጅ ግን ምንድን ነው የሚሆን? በእኔ መጣላ በቤተሰብ ፍቅር ማጣት ምን ችግር ነው የሚደርስበት? ከዛ በኋላ ይሄ ልጅ ለቤተሰብ ሸክም፣ ለሀገር ሸክም፣ እዛ ጥፋት ስንት ነገር አለ። ይህን ነገር እንኳን እናስባለን። እዛ የማህበር ጉዳይ ሰራተኞች ይህን ያስባሉ። ሚስትና ባል ሲጣላ ደዊ ቶሎ ሲጨቀጭቅሽ ደዊ ዝም ብለሽ እጁን ሳያነሳ ከሚሉ ልጅሽን ምንድን ነው የምታደርጉ? እስኪ የወጣቶች ክህሎት ላይፍ ስኪል ስልጠና አለ። በጀት እስከሚለቀቅ ብቻ ነው። በጀት ይለቀቃል። በየመዘጋጃ ቤቱ እዚ ትምህርት እናስተምረን ትንናደርግ ምናምን ይላሉ። ያቺ በጀት ተደረገች ማንም ቸክ አያደርግህም። የራሳቸውን ዲግሪ የራሳቸውን ትምህርት ማሳደጊያ ነው ይፈልጋል።
1: ባጀት ስትበጀ ባጀቱን በአመቱ ተመልሶ ወደ መንግስት ገቢ ይደረጋል።
0: ከዛ ላይ በጀት የሚጠቀመው ታጦ ተብሎ የኢትዮጵያ ሴቶች፣ እናቶች፣ ወንዶች አንድ የክህሎት ለውጥ ሳያመጡ አመት በአመት ያብር ይመለሳል። ከዛኛ ልጆቻችን እያለቁ ነው፣ የሞት ነው። እስኪ ትምህርት ቤት ሂድ፣ ትምህርት ቤት ሂድ። የአበሻ ልጅ የሆነ ጥፋት ያጥፋ ቶሎ ነው ነይ ወደ ቤታችሁ አስቀምጡ። ያ ልጅ ቤት ሲቀመጥ ደስ እያለው ነገም ጥፋት እያጠፋ እያጠፋ ግን እስኪ ሰብስበው ልጆች ምንድን ነው፣ ወላጆች ምንድን ነው፣ የቋንቋ ችግር አለ፣ እነዚህ ሰዎች በምን እንደግፋቸው፣ ትምህርታቸው እኩል ካሉት ተማሪዎች ጋር ሌብል እኩል የሆነ የእውቀት እንትን እንዲኖራችሁ ምን መደረግ አለበት? እንደ ኢትዮጵያ እንኳን እኔ እንጃ፣ እኔ ከተማ ውስጥ ስላደኩም ሊሆን ይችላል። የተለያዩ ድርጅቶች እኮ መጡ፣ ሴቶችን እንደ እናት፣ ወጣቶች እንደ ወጣት። ስንት የወጣት ድርጅት ማህበር ድርጅት እኮ አለ እኮ።
2: ብዙ ስራ መሰራት አለበት። ብዙ ስራ መሰራት አለበት እንዳልሽው፣
0: ብዙ ስራ መሰራት አለበት በሁሉ ነገር። እኛ ህብረተሰብ
2: በጀት መንግስትም ወላጆች ላይም ጫናው ቀለል ማለት አለበት። አሁን ወላጅ ማሽካንታ ለመክፈል ስራ ለመስራት ለልጆች ማሆን ለመክፈል ሲሰራ አትፈርጅበትም? ደግሞ ልጆችን ማታ እንዳይቆጣጠር
0: ነው ያተጽም አለ። ወንድየው በዛ ሰርቶ ሴቷ ሰርታ አንድ ቀን ካልሰራ ይጎላል። ብዙ ነገር አለ። አንድ ወር ሳትከፍል ስትቀር እኮ ቤቴ ብለህ የተጉራራበት እኮ እዳ መጥቶ ባካችሁ የምትልበት እኮ ነው
2: እንዴ።
0: በጣም ከባድ ነው። እና መንግስት ይሰብበት። መንግስት ይሄ የአንድ ሰው ግለሰብ የአንድ ግለሰብ ችግር ብቻ ሳይሆን እንደ መንግስት በተለይ የኛ ህብረተሰቦች በጣም ይሰቡበት። ለኛ ለአበሾች እንደገና አሁን በዚህ በሱዳን ሙተው ለዚህ ላደረሱን አመጣው ማውን እነዚህ ላላችሁት ለሞቱት ሲማር ላላችሁትም በጣም ነው የምናመሰግን። ይሄ ነገር ደግሞ ልክ እንደ አገር አቀፍ እንደ ጀርመን ጭፍጨፋ የሆነ እውቅና ተሰጡት የስራ እረፍት ኑሮ ኢትዮጵያውያን የኔ ባህል ነው የኔ ደም የኔ ህይወት ነው ብለን የምናከብረው ሁሉም እስራኤላዊ ኢትዮጵያን ብቻ ሳይሆን በቃ
2: ጥሩ ሀሳብ
0: አንድነትና እንትን
1: እንበል። አመሰግናለን።
2: ጥሩ ሀሳብ ነው። በጣም ነው የምናመሰግን። ክብካም ሰላም ቀን ሰላም ቻው። የተከበራችሁ አድማጮቻችን የጠዋቱ ፕሮግራማችን ላይ ተጠናቀቀ። ለቴክኒክ ባለሙያችን ሀይም ዛኬ እናመሰግናለን። እንዲሁም በፕሮግራማችን ለተሳተፉት ላዳመጡን በሙሉ አይቸው ለአንተም እናመሰግናለን።
1: መልካም ቀን ይሁንላችሁ።

0: እና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አላችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ካፍ በሲባን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 18 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 10 ቀን 2018 ዓመተ ምህረት ነው። የቀኑ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኢላይ ቢንቻባት ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመናና ወርቅነሽ እሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ የስራለም ፕሮግራም ሰዓቱን ጠብቆ ይቀርባል። ካድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና፣ የእስራኤል መከላከያ ሰራዊት ከቱርክ ወደ ጋዛ ለመምጣት በጉዞ ላይ ያሉ የባህር ተጓዦችን ለመቆጣጠር ዘመቻውን ጀመረ ተባለ። የጥምሩ መንግስት የዘመቻ ህጉን ለማሳለፍ ጥረት ማድረግ የሚጀምር መሆኑ ተዘገበ። በሰሜን እስራኤል የዳይድ ማከር ራስ ገዝ መስተዳድር ሊቀመንበርና ምክትላቸውን ባሳለፍነው ሌሊት ለመግደል የተደረገውን ሙከራ ፕሬዚዳንት ሄርጾግ አወገዙ። አሜሪካና እስራኤል በኢራን ላይ ዳግመኛ የጦር ዘመቻ ይከፍታሉ የሚለው ግምት ከፍተኛ መሆኑ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል መከላከያ ሰራዊት ከቱርክ ወደ ጋዛ ለመምጣት በጉዞ ላይ ያሉ የባህር ተጓዦችን ለመቆጣጠር ዘመቻውን ጀመረ ተባለ። እስራኤል በጋዛ ሰርጥ የጣለችውን ገደብ በመጣስ ወደ ጋዛ የባህር ዳርቻ ለመግባት ከቱርክ ማርማሪስ ከተማ ባሳለፍነው ሳምንት የተነሱት ተጓዦች 57 ጀልባዎችንና መርከቦችን በመያዝ በጉዞ ላይ መቆየታቸው ይታወሳል። ሰዎቹ በመቶዎች የሚቆጠሩ ናቸው ተብሏል። እስራኤል ባህር ኃይል የፍልስጤማውያን ደጋፊዎች ነን የሚሉትን ተጓዦች ከእስራኤል ባህር ክልል ሳይገቡ በቁጥጥር ስር ለማዋል በበቂ ሁኔታ ሲዘጋጅ ቆይቷል። ከተጓዦች መካከል ከሐማስ ጋር ባለው ግንኙነት በእስራኤል እንቅስቃሴ የታገደው IHH የተሰኘው ድርጅት አባላትም ይገኙበታል ተብሏል። ቃል አቀባያችን ኢታይ ብሎሜንታል ካደረሰን ዘገባ መረዳት እንደቻል ነው ከቱርክ ተነስተው ወደ አዛይ ባህር ዳርቻ ለመድረስ እየተጓዙ ያሉ የፍልስጤማውያን ደጋፊዎች ከአሁን በፊት ሙከራ ካደረጉት በተለየ በቁጥጥር ስር መዋላቸውን በመቃወም ችግር ይፈጥራሉ የሚል ስጋት በእስራኤል በኩል ተፈጥሮ ነበር ተብሏል። እስራኤል ባህር ኃይል ሻየቴት 13 የተሰኘውን ብርጌድ በማሰማራት መርከቦችና ጀልባዎችን ለመቆጣጠር ተዘጋጅቶ ሂደቱን ጀምሯል። የባህር ተጓዦች ነገ ምሽት ወደ ጋዛ የመግባት እቅድ ይዘው ነበር ከቱርክ ማርማሪስ ከተማ የተነሱት ተብሏል። የጥምሩ መንግስት የዘመቻ ህጉን ለማሳለፍ ጥረት ማድረግ የሚጀምር መሆኑ ተዘገበ። የአሬዲ ማህበረሰብን የሚወክሉት ፓርቲዎች የዘመቻ ህጉ ካልጸደቀ የጥምር መንግስቱን ለቀን እንወጣለን በማለት በመዛታቸው ምክንያት በክኔሴት ህጉን ለማሳለፍ ጥረት ይደረጋል ተብሏል። እየረቀቀ ያለው የዘመቻ ህግ የሀሬዲም ወጣቶችን የሚያስገድድ እንዳይሆን ሃይማኖተኛ ፓርቲዎች ይፈልጋሉ ተብሏል። ይሁን እንጂ መከላከያ ሰራዊቱ ያለበትን የሰው ኃይል ጥረት ለመቅረፍና የተጎደሉበትን 12,000 ተዋጊ ወታደሮች ለማሟላት ሁሉም የማህበረሰብ ክፍል ለዘመቻ ህጉ ተገዥ እንዲሆን የሚጠይቁ አካላት ብዙ ናቸው። በጥምሩ መንግስት ውስጥ ያሉ አካላት እንዲሁ ሁሉም መዝመት አለባቸው እያሉ እየጠየቁም ያሉ ተብሏል። በሊኩድ ፓርቲ የክኔሴት አባል ዳን ኢሉዝ የዘመቻ ህጉን መቃወም የሚቀጥሉ መሆኑን ገልጸዋል። የክኔሴት አባል ዳን ኢሉዝ በረሸት ቤት ራዲዮ ጣቢያ በተደረገላቸው ቃለ ምልልስ እንደገለጹት ጠቅላይ ሚኒስትር ናታንያሁ የዘመቻ ህጉን ለማሳለፍ ሲሉ ለማሳመን ቢሞክሩም አዎንታዊ መልስ እንደማይሰጡና ተቃውሟቸውን የሚቀጥሉ መሆኑን ገልጸው ህጉን ጥሩ ህግ ነው ብሎ ለማብራራት የሚያስችል ሁኔታ እንደሌለና ረቂቅ ህጉ ብዙ ጉድለት እንዳለበት፣ ህጉ ለውጥ እንደማያመጣ፣ በዚህ ህግ አማካኝነትም አንድም ሀሬዲ በመከላከያ ሰራዊቱ ሊያገለግል አይችልም ብለዋል የክኔሴት አባል ዳን ኢሉ።

0: ኒውስ። በሰሜን እስራኤል የጅዳይድ ማከር ራስ ገዝ መስተዳድር ሊቀመንበርና ምክትላቸውን በጥይት ተኩስ ትላንት ለመግደል የተደረገው ሙከራ ቀይ መስመር መተላለፍና በአስተዳደር አካላት ላይ ጉዳት ለማድረስ መታቀድ መሆኑን የእስራኤል ፖሊስ ጠቅላይ አዛዥ ኮሚሽነር ዳኒ ሌቪ ገለጹ። ባሳለፍነው ለሊት በጅዳይድ ማከር በተፈጸመ ግድያ ሙከራ የራስ ገዝ መስተዳድር ሊቀመንበር ሶሂል ምላህም በከባድ ሁኔታ ሲቆስሉ ምክትላቸው አቢድ ደግሞ በመካከለኛ ሁኔታ ተጎድቷል። ሁለቱም ቁስለኞች በነሃሪያ ከተማ በሚገኘው ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል። ፖሊስ በጉዳዩ ምርመራ ጀምሯል። የፖሊስ ጠቅላይ አዛዡ እንደገለጹት በራስ ገዝ መስተዳድርና ምክትላቸው ላይ የተፈጸመው የተኩስ ምርመራ በከፍተኛ ሁኔታ የተያዘ ነው። ለመርማሪ ቡድኖች ተጠርጣሪዎች እንዲያገኙ አጋዥ የሆኑ ቴክኖሎጂዎችና አስፈላጊ ነገሮች ሁሉ ቀርቦላቸዋል። ሕግን በሚተላለፍና በዜጎችና የሕዝብ ተመራጮች ላይ ጉዳት ለማድረስ በሚሞክሩ አካላት ሁሉ መልእክታችን ግልጽና የማያሻማ ነው። ይህም በቁርጠኝነትና በቆራጥነት ኃይለኛ ክንዳችን እንንቀሳቀሳለን ብለዋል የፖሊስ አዛዡ። በጅዳይድ ማከር በራስ ገዝ መስተዳድር ሊቀመንበሩ ሶሂልና ምክትላቸው አቢድ ላይ በተፈጸመው ግድያ ሙከራ ምክንያት በአረብ የከተማ መስተዳድሮች ስራ ማቆም አድማ ይደረጋል ተብሏል። የሀገር አቀፉ የአረብ ከተማ መስተዳድሮች ኮሚቴም ነገ አስቸኳይ ስብሰባ ያካሂዳል ተብሏል። ፕሬዚዳንት ሄርጾግ በራስ ገዝ መስተዳድሩን ሊቀመንበርና ምክትላቸው ላይ የግድያ ሙከራውን መፈጸሙን አውግዘው በአረብ ማህበረሰብ ያለው ግጭት በእስራኤል ስትራቴጂክ ላይ የተሰነዘረ ስጋት ነው፣ ይህን ችግር ለመፍታትም በሁሉም መንገዶች መዋጋት የሚገባ መሆኑን ጥሪ አቅርበዋል። የእስራኤል መከላከያ ሰራዊት በሊባኖስ የጂሃድ እስላሚ ድርጅት ከፍተኛ ባለስልጣን ዋኢል አብደል ሐሊምን መደምሰሱን የፍልስጤማውያን ምንጮች ገለጹ። የእስላም ጂሃድ ድርጅት ባለስልጣኑ የተገደለው በምስራቅ ሊባኖስ ባልባክ በተባለችው ከተማ መሆኑ ተገልጿል። ልጁም ራማ አብራ መገደሏን ቃል አቀባያችን ሽሞይን ሚጃን ካደረሰን ዘገባ መረዳት ችለናል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚያካሄደውን ዘመቻ እንደቀጠለ ነው። የሂዝቦላ ድርጅትም ወደ ሰሜን እስራኤል የጦር መሳሪያ መተኮሱን አላቋረጠም። አሜሪካና እስራኤል በኢራን ላይ ዳግመኛ የጦር ዘመቻ ያካሄዳሉ የሚለው ግምት ከፍተኛ መሆኑ ተገለጸ። አንድ የእስራኤል ከፍተኛ ባለስልጣን ለቃል አቀባያችን ጊሊ ኮሄን እንደገለጹት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የጦር ጥቃት እንዲፈጸም ከፈቀዱ የሁለቱ ሀገራት ጦሮች በጋራ የሚፈጽሙት ይሆናል። እስራኤል በኢራን የኃይል ማመንጫዎች ላይ እርምጃ እንዲወሰድ ትፈልጋለች ብለዋል እኒህ የእስራኤል ባለስልጣን። ይህ በእንዲህ እንዳለ እስራኤል ደህንነት ካቢኔ ትላንት ምሽት በኢራን ጉዳይ መምከሩ ተገልጿል። ይህ በእንዲህ እንዳለ በአሜሪካና ኢራን መካከል ሲካሄዱ የቆዩ ድርድሮች ወደ ዘላቂ ሰላም ለማድረስ ብዙ ተስፋ የሚሰጣቸው አይደሉም ተብሏል። ፕሬዚዳንት ትራምፕም በኢራን ባለስልጣናትን አቋም መቀያየር መሰለቸታቸውን ተናግረዋል። በሌላ በኩል የአሜሪካው የሪፐብሊካን ፓርቲ ሴናተር ሊንድስ ግራም ሀገራቸው የኢራንን የኃይል ማውጫ ተቋማት እንድታጠቃ ትላንት ጥሪ አቅርበዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባካይ ቴህራን ከኦማን ጋር በመተባበር የሆርሙዝ ባህሮች መጠን ለመክፈት እየተወያዩ ነው መሆኑን ገለጸ። ኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ጨምሮ እንደገለጸው የሆርሙዝ የባህሮች መጠን መርከቦች በአስተማማኝ ሁኔታ እንዲያልፉበትና የኢራን ሉዓላዊነት እንዲጠበቅ ከኦማን ጋር እየተነጋገር ነው ብሏል። ይህ በእንዲህ እንዳለ ኢራን ኡራኒየም በማብላላቷ ዙሪያ ከአሜሪካ ጋር ለድርድር አትቀርብም፣ የፕሬዚዳንት ትራምፕን ዛቻም አንፈራም፣ የኢራን ጥያቄዎች የተጣለባት ማዕቀብ እንዲነሳላትና የተያዘባት ንብረት እንዲለቀቅ ትፈልጋለች ብሏል የኢራኑ ውጭ ጉዳይ ሚኒስትር ቃል አቀባይ። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በሁለት ሸቄል ከ92 አጉሮት ሲመነዘር አንድ ዩሮ በ3 ሸቄል ከ39 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ቀንሷል ቢባልም ሞቃታማ አየር ጸባይ በአንዳንድ አካባቢዎች አሁንም አለ። እስከ ሐሙስ ድረስ ሙቀቱ ደረጃ በደረጃ እየቀነሰ የሚሄድ መሆኑን የዘርፉ ባለሙያዎች ያደረሱን የአየር ትንበያ ጠቁሟል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌም እና አካባቢዋ 31 በቴላቪቭ እና አካባቢዋ 29 በአይፋ እና አካባቢዋ 26 በኤርሸባ እና አካባቢዋ 35 በኤላት እና አካባቢዋ 38 ዲግሪ ሴንቲግሬድ ነው። ወርቅነሽ ለሰዓቱ ያለን ዜና ዝላ በቃ
1: አመሰግናለሁ። 9 ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን እንግዲህ ወቅታዊ ዘገባ የምናቀርብበት ሰዓት ነው። ሻያው ወርቅነሽ እንግዲህ ተላዩ ርዕሰ ጉዳዮች አሉን። ወርቅነሽ ካንቺ ነው የምንጀምር። እንግዲህ ወደ ጋዛ ሰርጥ በመጓዝ ላይ ያሉ ጀልባዎችን መርከቦችን የእስራኤል ባህር ኃይል መቆጣጠር መጀመሩ ተገልጿልና እንዴት ነው ያለው ሁኔታ?
1: እንግዲህ ፍልስጤማውያን የሚደግፉ ከተለያዩ ሀገራት የሚነሱ ተጓዦች በተደጋጋሚ ወደ ጋዛ ሰርጥ ለመቃረብ የእስራኤልን የባህር ክልል ጥሶ ለመግባት የሚያደርጉት ሙከራ ይታወሳል። ያሁኑም በተመሳሳይ እንደዚሁ ነው። ከቱርክ የተነሱ የሁለት ካምፓኒዎች መርከቦችን የያዙ IHH እና ማርማራ የተሰኘውን እንግዲህ የመርከብ ካምፓኒዎች ማርማራ እናስታውሳለን። በ2010 ዓ.ም በተመሳሳይ ወደ አሽዶድ የባህር ወደብ በመቃረብ ታላቅ ጦርነት እንደነበርና ያው እንደተመለሰች ከቱርክ ጋር እንደውም ትልቁ እንትን የጀመረ አለመግባባት በዛ ጊዜ እንደሆነ ይታወሳል። ከዛ ጊዜ ጀምሮ እንግዲህ በሁለቱ ሀገራት መካከል ያለውን ግንኙነት እየሞተም እየዳነም እየቀጠለ መሆኑ ይታወቃል። አሁንም በተደጋጋሚ ማርማራ የተሰኘች መርከብ እና የIHH የተሰኘ ሁለት መርከቦች ድርጅቶች 57 መርከቦችን ነው እንግዲህ ወደ ጋዛ ሰርጥ እንደላኩ የሚነገረው። የእስራኤልን የባህር ክልል ከመጣሳቸው በፊት የእስራኤል የሻየት ችሎሽ ስር ወይም የባህር ኃይሉ እንደተቆጣጠረ አሁን መረጃዎች በዚህ ሰዓት እየወጡ ናቸው። ሰጠኝ ሁኔታው ቀላል እንዳልሆነና እንግዲህ ወደ በተለይ IHH
0: ዘመቻው ተጀምሯል አይደለም? አሁን
1: ዘመቻው ተጀምሯል እንግዲህ ተቆጣጠረ የሚል መረጃዎችን በዚህ ሰዓት እየወጡ ነው። ምን ያህል እንደሆነ አሁንም ድረስ ግን ከመርከቦችና ከጀልባዎች ብዛት አንጻር የተወሰኑ ጀልባዎችም መርከቦችም ጉዟቸውን እንደቀጠሉ እንደሆነ እየተነገረ ነው። ግን የእስራኤል የባህር ኃይል እየተቆጣጠረበት ያለበት ሁኔታ እንዳለ ነው መረጃዎች እንደሚመለከቱት። ድርጅቶች እንግዲህ የጋዛ ሰርጥን ህዝብ ለመርዳት ነው ሰብአዊ ነን ቢሉም ግን ከሐማስ ጋር ጥብቅ ግንኙነት ያላቸው ድርጅቶች መሆናቸው እስላማዊ ድርጅቶች መሆናቸው እየተነገረ ነው። ያለው ሁኔታ ከባድ ነው። እንግዲህ በተደጋጋሚ እስራኤልን የባህር ኃይል የፈተነ ጉዳይ ነው። እነዚህ ሰዎች በቁጥጥር ስር ከዋሉ በኋላ ያለው ውጣ ውረድ ሂደቱም ቀላል አይደለም። እንግዲህ አሁንም እስራኤል የባህር ኃይል እስካሁን ድረስ ደህና እንደሆነ ነው የሚነገረው፣ ያው ችግር እንዳልተፈጠረ በባህር ኃይሉ በኩል። ዘመቻው ግን ሂደት ላይ ነው፣ አልተጠናቀቀም። እንግዲህ እስከ መጨረሻውም ሊፈጠር እንደሚችል እናያለን።
0: እንግዲህ ይህ ነገር የባህር ኃይሉ በደንብ ስለተዘጋጀ ብዙ ችግር አይፈጠርም ተብሎ ይታሰባል። ሻየው ምትለው የምትጨምረው ካለ እዚህ ላይ?
2: በእውነትም የቱርኩ ፕሬዚዳንት አርዶዋን በእውነት ከአሁን ቀደም ከ18ኛው መቶ ክፍለ ዘመን በፊት እንግሊዝ ቅኝ ገዥ መካከለኛው ምስራቅ እስራኤልን አካባቢ ከመቆጣጠሯ በፊት ከአንደኛው የዓለም ጦርነት በፊት የመካከለኛው ምስራቅ ሀገራትን በሙሉ ይገዛ ኦቶማን የተሰኘው የቀድሞው የቱርክ ነበረ። ብዙ ሀገራትን በቅኝ ገዢ እንደነበር ይታወቃልና አሁን ላይ ያለው ከብዙ ዓመታት ቆይታ በኋላ ከ400 ዓመታት በፊት ነበረ በስልጣን በመካከለኛው ምስራቅ ሲመራ ነበረ የቱርኩ ኦቶማን። አሁን ላይ ደግሞ የባለፈው አምባገነናዊ ስርዓተ መንግስት እንዲያው ገናና ለመሆን በመካከለኛው ምስራቅ ሀገሮችን በአምባገነናዊ ስርዓት መንግስት እኔ መሪ ባይነት ጸባይ እያሳየ ያለው አሁን ያለው የቱርኩ ፕሬዝዳንት አርዶዋን ናቸው። ለነዚህ ለሐማስ ድርጅት ድጋፍ በሚል ሽፋን ያው ቅድም ወርቅነሽን እንደጠቀሰችው መርከቦችን፣ ጀልባዎችን እስራኤል ጋር ለመፈተን በማለት ለዚህ የመጀመሪያ ጊዜ አይደለም። በባህር በቀይ ባህር በሜዲትራኒያን ባህር አቋርጠው ወደ አዛ ቀበሌ ባህር ወደብ ውስጥ እንዲደርሱ ሞክሯል። አሁን ይህን የመሰለ ስራ እየሰራ ያለው የቱርኩ መሪ ብቻ አይደለም፣ ሌሎችም በአውሮፓ የሚገኙ የግራ ክንፍ ርዕዮተ ዓለም ያላቸው ለፍልስጤማውያን ድጋፍ በማድረግ እስራኤልን የሚጠሉ በጣም የሆነ ጥላቻ ሁኔታ በማሳየት እየተሰበሰቡ ከተለያዩ ድርጅቶች ተሰባስበው በጣሊያን፣ በፈረንሳይ፣ በእንግሊዝ ሀገርም አሉ፣ በስፋራድ በስፔን ሳይቀር በመርከቦች በጀልባዎችን እየተሳፈሩ ወደ አዛ ለመግባት ሞክሯል ግን እንዳልከው መከላከያ ሰራዊታችን ይባር ኃይል ክፍለ ጦር የተቆጣጠረ ነው አወዳውኑ ወደ የሀገራቸው አባራቸዋልና ይሄ የቱርኩ ፕሬዝዳንት እየሰራ ያለው ስራ አይደለም በስልጣን ድሮ ቀደም ተጠቅላይ ሚኒስተር ነበር አሁን ከ2014 ዓመተ ምህረት ጀምሮ እስካሁን እንግዲህ ከ11 ዓመት ከ12 ዓመት በላይ
0: ድጋፍ ያረጋሉ ማርዷን እንግዲህ ባህር ኃይሉ እየተቆጣጠረ ስለሆነ ብዙ ችግር ያመጣም ካሁን በፊትም ከበተለይ በማርማራ መርከብ ብዙ ትምህርት የወሰደ ይመስላል ለእስራኤል መከላከያ ሰራዊት ከዛ በኋላ ባለፉት ጊዜያት የነበሩትን የተቆጣጠረበት ሁኔታ አለ እንግዲህ እናየዋለን የቴደርሳል ዘመቻው የሚለውን የላውሻየው ባረቡ ማህበረሰብ ውስጥ እንግዲህ የሚፈጠሩ ግጭቶች እንደቀጠሉ ነው በሰሜን እስራኤል እንግዲህ የከተማ መስተዳድር ሐላፊን ማለትም የራስ ገዝ መስተዳድር ሐላፊን እስከ ማቁሰል ለመግደል ሙከራ ተደርጓል ምክትላቸውን ጨም
2: ግድያ በእውነትም የርስ በርስ ግጭት ግድያ ወንጀል ድርጊት በየቀኑ እየተፈጸመ ነው ያለውና አሁን በዜናም እንደተመለከታችሁት በሰሜኑ ክፍለ ሀገር የሚገኝ ጃዲዳ የተሰኘም የከተማ ላይ አዎ የከንቲባ አስተዳደር ለመግደል ሞከሩ አልተሳካላቸውም። ግን የመሰለ ክስተት ውስጥ የግድያ ወንጀል በየቀኑ እየተፈጸመ ስለሆነ እነሱም በአናነት በስ እንግዲህ የእስራኤላውያን አረብ ማህበረሰብ በእስራኤል ፖለቲካ በእስራኤል ክነሴት ምክር ቤት አሉ፣ ፓርቲዎች አሉ፣ የአመራር የፖለቲካ መሪዎች አሉ፣ የክነሴት አባላት አሉ። አሁን ይህ ኃላፊነቱ ለነሱ ብቻ አይደለም፣ በአናነት ህግና ስነ ስርዓት ማስከበር ኃላፊነት ያለበት የእስራኤል መንግስት ነው። አይደለም እንዴ
0: ፖሊስ
2: ፖሊስ የሰራዊት ነው። እሱ ህግና ስነ ስርዓት አስከባሪ ህግ ፖሊስ ሰራዊት ስለሆነ የዚህ አሰራሩ ይህ በየቀኑ ነው ግድያ ወንጀል እየተፈጸመ ያለውና በአንድ በኩል ለእያንዳንዱ ግጭት ላይ እያንዳንዱ ግለሰብ ደህንነት ለማስከበር ተብሎ ፖሊስ ዘብ ለማስቆም ቀላል አይደለም። በሌላ በኩል ደግሞ ያሉትን የማህበረሰብ አባላት ጋር ከፖሊስ ሰራዊት ጋር በመተባበር ወንጀልን የመዋጋት ብቃት ያላቸው ይታወቃል። ግን ይሄ እየተሰራ አለመሆኑ እንግዲህ የእስራኤል ፖሊስ ሰራዊትን የሚያስጠይቅ ሁኔታ ነው። ሰጠኝ
0: አሁን እንግዲህ በዚህ በሰሜን እስራኤል ጅዳይድ ማከር ራስ ገዝ መስተዳደር ሊቀመንበርና ምክትላቸውን ለመግደል የተደረገውን ሙከራ ቀይ መስመር መተላለፍ ነው ብለዋል የእስራኤል ፖሊስ አዛዥ። ፕሬዚዳንት ሄርጾግም አውግዘዋል። ነው ርግነሽ፣ ይህ ጉዳይ ተደጋገመ፣ ትልቅ ነው፣ ትልቅ ወንጀል ነው ማለት ይቻላል። እንግዲህ የከተማ መስተዳደር ኃላፊን ለመግደል መሞከር ማለት ነገ የሚመጣውን ነገር ደግሞ መገመት ይከብዳልና እንዴት ታየዋለሽ?
1: በጣም ከባድ ነው፣ በጣም ከባድ ነው። ባረቡ ማህበረሰብ ባረቡ ማህበረሰብ እየተባለ እንደዛ ይባላል እንጂ ይሄ መጠሪያ ስም ሽፋን ብቻ ይመስለኛል። አሁን በእስራኤል ሀገር ያለው የግል ደህንነት ጉዳይ በጣም አስጊ ደረጃ ላይ ደርሷል። ዛሬ እንግዲህ አሁን ጅዳይዳ ማከር የተባለው ሸንጎ አስተዳደር ላይ የደረሰው ጥቃት በማንኛውም የእስራኤል ከተማ ሊደርስ አይችልም ብለን ማሰብ አንችልም። የትኛውም ቦታ ላይ ሊከሰት ይችላል። እንግዲህ ቅርብ ቀን አጋጣሚ ነው ባረቡ ሲባል የነበረውን ሌላም ከተማ ላይ ተከስቶ እያየ ነው ስለሆነ በአጠቃላይ አሁን ምንድን ነው እየተናገሩ ያሉት የተለያዩ ከተማ አስተዳደሮች፣ በተለይ ደግሞ እንግዲህ ያው አረብ እስራኤላውያን ማህበረሰብን የሚመሩ ሸንጎ አስተዳደሮች ወይም የከተማ አስተዳደሮች ተናግረናል በተደጋጋሚ ቀጣዩ ጥቃት ወደ ከተማ አስተዳደሮች ወደ ባለስልጣናት ሊያነጣጠር እንደሚችል ለመንግስት ለደህንነት አካል በተደጋጋሚ ያስጠንቅቀናል እና ይሄ ይታወቅ የነበረ ነገር ነው፣ ብዙም እኛን አዲስ አልሆነብንም እያሉ ናቸውና የመንግስትና የፖሊስ መለያ ሆኗል። ይሄ በቃ መለያ መታወቂያ ሆኗል። ጥቃቱ ሲደርስ የፖሊስ አዛዡ ዳኒ ለቪ ወይም ሌላ መንግስት አካላት ቦታ ወደ ላይ ይችላሉ። ያው እንደ ቀይና እንደ አሁን አሁን እንደተቀሰው ቀይ መስመር ማለፍ ነው ሊሉ ይችላሉ። ልክ ከዛ በኋላ መቆጣጠር እንደሚችሉ አይነት ግን ወደው ብዙም ሰዓታት ሳይቆይ ደግሞ ሌላ ቦታ ሌላ ግድያ ይሰማልና ይሄ የፖሊስ የእስራኤል መንግስት ምናልባት እንግዲህ የውጭ ወጪን ትልቁን ጣላት እየታየ ምናልባት ቤት ውስጥ ያለው ነገር ከቁጥጥር ውጪ ይሆን ያለበት ሁኔታ ነው እየተደረሰ የሚመስለውና የሚያስደነግጥም አዲስ ነገርም እንዳልሆነ እየታየ ነው። ባለስልጣናት ስለሆኑ እንጂ አጋጣሚ አሁን ባረቡ ማህበረሰብ ብዙ አስቀቂ ነገሮችን አስቀቂ ግድያዎችን እኮ በየቀኑ እንሰማለን እና ያለ
0: ከካም በፊትም እኮ ስንነጋገር ይችላል እየተባለ ነው ርምጃ ይወሰድ ጠበቅ ያለ ይያሉ ነው ስንል የነበረው ለዚህ ነው በልተለየ ባረቡ ማህበረሰብ አሁንም ለምሳሌ ይሄ ቀስቀስ ይያለ ቀደም እንደገለጽሽው ወደ ቤታችን ወደ ሰፈሩ ይመጣል። እነዚህ እንግዲህ ወንበዴ ቡድኖች አካባቢው መቆጣጠር ከጀመሩ ነገይትም ቦታ የሚያቋማቸው የለምና ምን ያክል ነው ርምጃው የሚለው ለሁላችንም ከባድ መስሎ ነው የሚታየን።
1: ከባድ ነው አስቸጋሪ ነው። አሁን ሰሜኑ ደቡቡ ያረብ ማህበረሰብ ይኖርበት ቢባልም መሃል ሀገርም የሆነ ነገር እኮ ቢሆን በስህተት ነው ማንነትን የመለየ ስህተት ነው ምን ይባላል እንጂ እኛ ተቆጣጥረናል እኛ አቅም እነሱ አቅም በላይ ነን የሚባል ነገር ብዙም እየተሰማ አይደለምና የከፍተኛ ጥንቃቄና ስራ የሚያስፈልገው ጉዳይ ነው። እንግዲህ በሂደት ነገሮቹ በቁጥጥር ስር ይውላሉ ብለን ተስፋ እናደርጋለን እንጂ ሁኔታው ምንድነው አሁን የከተማ አስተዳደሮች የግል ደህንነት አይሰማንም እያሉ ነው ያሉትና ነገ ነገ ወዲያ ደግሞ የሚሆነውን አናውቅም። እንግዲህ ችግሩ ይፈታል ብለን ተስፋ እናደርጋለን።
2: መከላከያን በተመለከተን የሚጨምረው ነገር አለ በፍቃዳችሁ በሚጨምረው ነገር ደህንነትን የአካባቢውን የሰፈርን ደህንነት ለመጠበቅ ተባብሮ መስራትን የሚጠይቅ ነው። ከዚህ ጋር በተያያዘ ደግሞ እስራኤላውያን አረቦች የእስራኤል ዜጎች ናቸው። የአረብ ልዩና የይሁዲ ልዩነት በስተቀር የእስራኤል ዜጎች እስከሆኑ ድረስ መንግስት ሁሉንም በኩልነት ተመልክቶ እነሱም ውትድርና በመከላከያ ሰራዊታችን መዝመት አለባቸው። በራሳቸው እነዛና የእስራኤል ፖሊስ ሰራዊት እኮ የተዋቀረው እኮ አብዛኛው ከመከላከያ ሰራዊት ውትድርና ያገለገሉ ወታደሮች ናቸው አይደለም? አሁን እውነት ከተሰራ ዜግነትን በመላ ሀገራችን ባሉ አረብ እስራኤላውያን በሚኖር ሰፈሮች መካከል ሰላም እንዲሰፍን የግድያ ወንጀል ድርጊቶችን ለማስቆም ሲል ለውትድርና አገልግሎት እንዲያበረክቱ ሁሌም የሚነገረው በእስራኤል ፖለቲካ የኦሪት ሃይማኖት ተከታዮች የሃሪድ ምብረሰብ ብቻ ውትድርና ይዝመቱ ይሁዲ ስለሆኑ ውትድርና በኩልነት ያገለግሉ እየተባሉ ነው ያለው። ሁሉም ማገልገል አለበት እንደኔው አመለካከት።
0: ደህንነት ለማስከበር መጣር አለባቸው ነው። በተለይ ፖሊስ ማሰማራት በጀት መመደብ እያንዳንዱን ሰፈር እስራኤል መንግስት መቆጣጠር አለበት በኩልነት መስራት አለበት ነው። ጥሩ ነው። እንግዲህ አንድ ረሰ ጉዳይ ቀርናል። በኢራንና አሜሪካ መካከል ሁሌም እናበቀዋለን የተጋግሮ የሚወጣ እንጀራ ጠፋና ወርቅነሽ ማን ያስታርቃቸው ማን ነው ቡና የሚያጣጣቸው አሜሪካንና ኢራንን?
2: አሁን በዚህ ሁኔታውና ወዳሁን ወደ ስቱዲዮ ልንገባ ስንል አዳዲስ መረጃዎች ዜናዎች ይመጣሉ በተለያዩ ብዙሃን ሚዲያ በመገናኛው ታሮች። እስካሁን እንዳልከው የማውካት የመጉተት ንገሩን የማጓተትም የተኩስ አቁም ስምምነትም እየተባሉ በኢራን እና በአሜሪካ መካከል ተራዝሟል ወይስ ጦርነቱ ሊታደስ ነው? ብዙ ጥያቄዎች ወዳሁን በጣም ወደ ጦርነቱ የማደስ ሁኔታ የተቃረበ መስሎ ይታያል። ግን ወዳሁን የደረሰን መረጃ ምንድነው ያሉትን በአሸማጋይ የሆነችው
1: ፓኪስታን
2: አሁን እስካሁን ኢራን ያላትን ቅድመ ሁኔታ ርማት አደረገች በኋላ አዲስ ሰነድ ለአሸማጋዩ ለፓኪስታን ዛሬ አስተላልፋለች ተብሎ ፓኪስታን ደግሞ የደረሳትን መረጃ ለአሜሪካ ለአቶ ትራምፕ አስተላልፋለች። ምን ልበለው እንግዲህ
1: ፕሬዝዳንት ትራምፕ ያው እንዳልከው ነው ሮይተርስ ነው ይሄን ዘገባ ያወጣው። አሁን ቅርብ ጊዜ ያው ኢራኖች ማስተካከያ አድርገው እንግዲህ ጦርነቱን ለመጨረስ ስምምነት ላይ ለመድረስ ሐሳብ አቀርበዋል ይባላል። እንደው ትራምፕ ያቀረቡትን ሙሉ በሙሉ ሐሳብ ካላቀረቡ በስተቀር ኢራናውያን ትራምፕ ይቀበላሉ ብዬኔ አላስብም። ፓኪስታኖች ምንድን ነው ያሉ እንግዲህ እስካሁን አደራዳሪ ብቸኛ ሀገር ፓኪስታን ናት እዛም እዚህ የምትል ሌሎች ሀሳብ ያቀርቡም በዋነኛነት ፓኪስታንን ነው እስካሁን እንግዲህ እኛ ምንሰማ መገናኛ አውታር ላይ ሁለቱም ኢራንም አሜሪካም ሐሳባቸውን በየጊዜው እየቀየሩ ስለሆነ ያው ተሰላችተናል ለማደራደር ብዙም ኃይልም ብዙም ጊዜ የለንም የሚል ሐሳብ እንደሰጡ ነው የፓኪስታን ባለስልጣናት የሚነገረው። ከዛ በኋላ ደግሞ ሮይተርስ ባወጣው ዘገባ ኢራኖች በፓኪስታን አማካኝነት ለትራምፕ እንዲደርስ አድርገዋል አሁን ያቀረቡትን አዲስ ሐሳብ ተብሏል። ትራምፕ ይቀበሉታል ወይ ነው? ምናልባት እንግዲህ በእስራኤልና በአሜሪካ መካከል ጦርነቱን ለማደስ እየተቃረቡ ናቸው የሚል ዜና ቀደም ሲል ያው ሰጠኝ ማይተዋል በእንትን በዜና ሰምተናል መረጃዎች እንደዛ እየወጡ ነው። በእስራኤል በኩል ጦርነቱ ቢታደስ ያው ፍላጎት እንዳለ ይነገራል በተደጋጋሚ። ትራምፕም ነገሩ እንዳሰለቻቸውና ወደዛ አይነት ነገር የመሄድ አዝማሚያ እንዳለ ተገልጾ ነበር። ኢራን ምናልባት ሁነት መሆኑን ካወቀች ሐሳቧን ልትቀይር ትችል ይሆናል ጊዜ ለማግኘት ለማራዘም። ግን ደግሞ ሙሉ በሙሉ የአሜሪካን ሐሳብ ለመቀበል ምንድነው የቲቪ ታልሞት ባይ ተጋዳይነት ነገር ያየነው ነው። በኢራን በኩል ምንም እንኳን አቅሙ የተዳከመ ቢሆንም ጊዜ ለማራዘምና እንደገና ለማገገም ለማንሰራራት አይነት ነገር ፍላጎት እንዳላት ይታያል። በዚህ ሁኔታ የሚቀጥል ነው የሚመስለው። ለማንኛውም
0: ኢራኖች እንደው ወይ ፍንክች አለ እንደሚባለው ዳኛው አለ የሚባለው ድምጻይ ወይ ፍንክች አሉ ይመስላል። አሁን ለትራምፕ ማስፈራሪያ ዛቻ አንፈራም ምንም ነገር የሚያስፈራን ነገር የለም ነን። እንዲያውም ከተኩስ አቁም ስምምነቱን የሚያደሱትም ትራምፕ ናቸው ሲፈልጉም ይህ ነው የሚሉ ትራምፕ ናቸው። ኢራኖች ግን የሚጠይቋቸውን ነገሮች አራት ሶስት የሆኑ ነገሮች በኡራኒየም ጉዳይ መደራደር እንደማይፈልጉ ማብላላት እንደሚፈልጉ እንደገና ደግሞ የተያዘባቸው ገንዘብ እንዲለቀቅ ማዕቀቡ እንዲነሳ በባህር ላይም የተጣለባቸው ማዕቀብ ያሉበት ሁኔታ አለና ነገሩ ወይም ከፍ ያለ እርምጃ ካልተወሰደ የሚያቆሙ መስሎ አይታይም። እንደውም አሁን እስራኤልም ብትሆን የትራምፕን ትዛዝ እየጠበቀች ነው ከአሜሪካ ጋር በመተባበር እርምጃ ለመውሰድ ነው የሚለው ይሻየው። እንደው
2: መጨረሻ ዞሮ ዞሮ መቀመጫዬን አለ አይደለም እንዴ ማን እንዳለ ታውቃላችሁ? አይ መከላከያ ሰራዊታችን ደጀን እዝብ ቁዳውሬፍ ትናንት ማምሻውን በካን ሀዳሾት በዜና አውታርም ብሬሎችም መገናኛ ብዙሃን ያሰራጨው ምንድነው በፒኩድ የስካሉ ያለው መመሪያ ምንም በአሜሪካና የኢራን ውጥረት ጦርነት ይታደስ አይታደስ በሚለው ጥያቄ በዚህ ላይ እንዳለ የደጀን እዝ መመሪያዎች ያሉት ስካውን ያለው አልተቀየረም። ግን እስከ ነገ ማክሰኞ ነው ያለው እንግዲህ ከነገ ወዲያ ምን እንደሚመጣ
0: ምናልባት በሰሜን እስራኤል ነው እንጂ ሌላ እንግዲህ አዲስ ነገር የለም።
1: እንግዲህ ትራምፕ ነው የሚወስኑት። ትራምፕን እንጠብቃለን የሰላም እንዲሆን ነው እንግዲህ ተስፋ እናደርጋለን።
0: ምንም ነው ውሃ ይጠጡ። እናመሰግናለን
1: ወደሚቀጥለው ዝግጅት እንላለን።

0: حسرة عالم. በዚህ ፕሮግራም በሰሪና በሰራተኛ መካከል ከህግ አንጻር ያለውን መብትና ግዴታ እንዲሁም በሥራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
1: የተከበራችሁ አድማጮቻችን አሁን ደግሞ የብድር አገልግሎት አማካሪ ባለሙያ ከሆኖ ከአቶ ዮኒ አስረስ ጋር እንወያያለን። ዮኒ አስረስ ስልክ መስመራችን ላይ ያለው ደስ ነው እናልፈው። ጤና ይስጥልን ዮኒ እንደምን አለ?
2: ሰላም ጤና ይስጥልን ወርቅነሽ እንዲሁም አድማጮች እንዴት ናችሁ?
1: እናመሰግናለን እኛ ሰላም ነን ዮኒ። ያው ከዚህ በፊትም ተወያይተናል እንግዲህ ከሙያ ጋር በተያያዘ የኛ ማህበረሰብ ብዙም ባይባል የብድር አገልግሎት አማካሪዎችን መጠቀም ማማከር እንደጀመረ ያየን ነው። ጥሩ ጅማሮ ነው፣ ይበረታታ ነው። ግን ይሄም ሆኖ ትልቅ ችግር እንዳለ አሁን ምን ሰማለን? የብድር ወይ ማሽካንታ የሚወስዱ ሰዎች እንደው ያላግባብ ትርፍ የሆነ ወለድ በርካታ ገንዘብ ይከፍላሉ የሚል ቅሬታ በተደጋጋሚ ይነሳልና እንዴት ነው ይሄ ነገር? አሁን የኛ ማህበረሰብ እንደው ያላግባብ ባለሙያ ባለማማከር በርካታ ወለድ እየከፈለ ነው?
2: አዎ ልክ ነው። እንግዲህ ያው በእኛ ህብረተሰብ ላይ በተለይ ይሄ ነገር ጎልቶ የሚታየው እንግዲህ ተጠቃሚ የመሽካንታ ተጠቃሚዎች የሚያደርጉት ምንድን ነው? ያው መሽካንታ መቀበላቸውን ነው እንጂ ምን አይነት መሽካንታ እንደተቀበሉ በማን እንደተቀበሉና እንዴት እንደተቀበሉ ብዙውን ጊዜ ቼክ አያደርጉም ማለት ነው። ይሄም የሚነሳው አንደኛ የፋይናንስ እውቀት ብዙም ስለሌለን ነው። ሌላው ደግሞ በተለይ መሽካንታ ጀማሪ መሽካንታ አማካሪዎች እንዲሁም የመሽካንታ አማካሪ ጥሩ ባለሙያ በሆኑ እንዲሁም በደላላዮች ዝም ብለው እንደዚህ ቀጥታ መሽካንታ የሚወስዱ ሰዎች ከቢሮአችን እየመጡ ብዙ ችግሮችና ያን ችግር እንደገና ወደ አዲስ ለመቀርነፍ በጣም እያስቸገረና ነገሮችን ሁላ እንደነበረው እንደ አዲስ ማስተካከል በ100% አይቻልም። ስለዚህ እንደዚህ አይነት ችግሮች በህብረተሰባችን ላይ ብዙ ጎልቶ ይታያል ማለት ነው።
1: ምንድን ነው አሁን ባለሙያ አማክርም ማለት ነው አሁን ማህበረሰባችን ወይስ ትክክለኛ ባለሙያዎችን ያለመውሰድ ችግር አለ?
2: አዎ በእርግጥ ይኸውልሽ ጠቅሻቸዋለሁ ዋና ዋና ችግሮችን። አንደኛ በተለይ በአዲስ ገቢዎች ላይ የሚታይ ነገር አብዛኛውን ጊዜ ደላላዩ ሁሉን ስራ ይሰራዋል። የመሽካንታውንም ስራ የቤቱን ግዥም ስራ ይሰራው። የፋይናንስ ወይ መሽካንታ አማካሪነት ብዙ ባለሙያ እውቀት ስለሌለው ያው ብቻ ኢንሹሩን መቀበሉ ነው እንጂ ፈቃዱን መቀበሉ ነው እንጂ

0: ውስጡን ጠለቅ ብሎ በደንብ ለነሱ የሚሆነውን የሚጠቅማቸውን የመሽካንት አይነት እንደዚሁም የወለድ ክርክር ስለማያደርግ በዚህ ላይ ብዙ ብዙ ህብረተሰብ ያላግባብ መሽካንታ እየከፈሉ እናያለን ማለት ነው።
1: አዎ፣ ከዚህ ጋር ተያይዞ እንዳልከው እንግዲህ ማህበረሰቡ መሽካንታ የመወለድ ወይም የብድር አማካሪ የሆነን ባለሙያና እንዳልከው እንግዲህ ማንኛውም ከቤት ግዢ ጋር የተያያዘ ሰው ሁሉ እንግዲህ ሁሉን ነገር የሚረዳ አይደለም፣ እንደው ሁሉንም ያውቃል በማለት እምነት ይጥላሉ። ወጣቶች ላይም ይሄን ነገር የመለየት ሁኔታ አይታይም ይባላል በአብዛኛውና፣ ምንድን ነው አሁን መደረግ ያለበት? ደላላ ቤት ሊሸጥለት ወይም ሊገዛለት ሲመጣ ወደዛ ሰው የሚሸጠው ወይም የሚገዛው ሰው ምንድን ነው መጠየቅ ያለበት? ደላላ ነው፣ ግን ደላላውን ሁሉን ነገር ስለሚጠይቁት ነው ይህን ጥያቄ ማነሳለህ። ምንድን ነው መለየት ያለበት?
0: በመጀመሪያ ከባለሙያ ከመሄዳችን በፊት ባለሙያዎችን አማርጠን መመርመር አለብን። ከሌላ ሰው ፊድባክ የተቀበለ ሰው ከሌላ ሰው አገልግሎት ከባለሙያዎች የተቀበሉትን ሰዎች ቢያንስ እንዲያው ከሶስት እስከ አራት የባለሙያ አገልግሎት የሚሰጡ ባለሙያዎችን ሄደው ማን እንደሆነ እንዴት አድርጎ ምን አይነት አገልግሎት እንደሚሰጥ ሁሉን ነገር መመርመር አለብን። ከዛ በመቀጠል ደግሞ ያው ያለውን የስራ ባለሙያ እያንዳንዱ ለይተን ማወቅ አለብን። አንደኛ የቤት ደላላ፣ የቤት ግዢና ሽያጭ አማካሪ ወኪል እና የመሽካንታ አማካሪ ወኪል የተለያየ ስራ ነው ያለው። የመሽካንታ አማካሪ ወኪል የራሱን የቻለ ትምህርት የወሰደ እና በዚህ ኮርስ የወሰደ ባለሙያ ሲሆን ይህን የስራ ባለሙያ አንደኛ ስንት ዓመት በዚህ ስራ ሰርቷል፣ የት ነው የተማረው፣ ስንት ኮርስ፣ እንዴት አገልግሎቶችን ምን አይነት አገልግሎት ለደንበኞች ይሰጣል፣ ከሰጡት አገልግሎት ከተቀበለ ደንበኛ ሄደው ተወያይተው እንዴት ነው የሰው የአገልግሎት እንዴት ነው። ሌላው ደግሞ ዋናውና በጣም አስፈላጊው ነገር ከሁሉ ባንኮች ጋር የሚሰራ የመሽካንታ አማካሪ ወኪል መሆን አለበት። ምክንያቱም አብዛኛው የመሽካንታ አማካሪ ከአንድ ባንክ የወለድ ክርክር ሳያደርጉ ከአንድ ባንክ ዝም ብለው ስለሚመቻቸው ብቻ ከዛ መሽካንታ ይወስዳሉ። ስለዚህ ለተጠቃሚው መሽካንታ ለሚወስደው ሰው አጥጋቢ ውጤት አመጡልን ማለት ነው። ስለዚህ እነዚህንና የመሳሰሉትን ነገሮች ብዙ ጥያቄዎች መጠየቅ ይቻላል። ዋናው ብዙ አገልግሎት ከሚሰጥ የመሽካንታ አማካሪ ከብዙ ባንኮች የሚሰራ የመሽካንታ አማካሪ ቢሆን ይመረጣል ማለት ነው። ሌላው ደግሞ አንዳንድ በዚህ በቢሮችን የምናየው ነገር መሽካንታው አማካሪ የሚያደርገውን ነገር ጨራሽን አይጠይቁትም። ለምሳሌ ከተለያዩ ባንኮች የወለድ ውድድር የሚያደርግ ከሆነ መጣው ቁጭ ብሎ ከቢሮው እስኪ የተቀበልከውን የመሽካንታ የወለድ ውድድር አሳየን፣ ከባንክ ሎሚ ምንድን ነው የተቀበልከው፣ ከባንክ ሚዝራፊ ምንድን ነው የተቀበልከው፣ ከፖዋሊ ምንድን ነው የተቀበልከው ብለው ስራውን በደንብ መከታተልና የምትቀበሉትን የወለድ አይነት የመሽካንታ አይነት በደንብ መርምራችሁ መውሰድ አለባችሁ ማለት ነው። ምክንያቱም መሽካንታ በህይወታችን ላይ ብዙ አመትና ትልቅ ብዙ ገንዘብ ስለሆነ ይህን ነገር መርምረንና በደንብ አውቀነው መግባት አለብን። ሌላው ደግሞ አንድ ሰው መሽካንታ ሲወስድ ማወቅ ያለበት በጣም ውድ ብድር ነው። ምክንያቱም አንድ ሸቅል ከባንክ ወስደሽ እስከ ሁለት ሸቅል የምትመልሽበት ጊዜ አለ።
1: ወለዱን ብቻ ማለት ነው።
0: ወለዱን ብቻ። ስለዚህ እነዚህን ነገሮች በደንብ አጣርታችሁ ጥሩ ባለሙያ ጥሩ አድርጎ የሚሰራላቸው ባለሙያ ሰራተኛ መሆን አለበት ማለት ነው።
1: እዚህ ጋር ተያይዞ አዲስ ገቢዎች፣ በተለይ ያው አዲስ ገቢ ብዙ ጊዜ መንግስት የሚሰጠው የማሽካንታ ገንዘብም ስለሚኖር መቼም አዲስ ገቢ አብዛኛው ቤት ይገዛል የኛ ማህበረሰብ የሆነ አዲስ ገቢ እና ደግሞ እንግዲህ አዲስ ገቢ እናውቃለን ብዙ ማይገባው ማይረዳው ነገር ይኖራል እንደው ጥሩ ሆኖ ስላናገረው ደህና ሰው ስለመሰለው ብቻ ሙሉ በሙሉ እምነት የመጣል ሁኔታ አለና እንደው በተለይ አዲስ ገቢዎች ምንድን ነው መረዳት ያለባቸው የብድር አማካሪን በተመለከተ?
0: አዲስ ገቢዎች በተለይ ከዚህ ከቢሮችን ከወሰዱ በኋላ እንደገና መሽካንታቸውን ለማሰራት ሲመጡ የምናየው ብዙ መሽካንታ ችግር አለ። ይህም ምንድን ነው? ቅድም እንዳልኩት አብዛኛው ጊዜ መሽካንታቸውን የሚሰራላቸው ሰው ደላ ላይ ነው ቤት የሚገዛላቸው ደላ ላይ ስለሆነ እሱ ጭራሹን ኢሹር ወይም ፈቃድ መቀበሉን ብቻ ነው እንጂ ምን አይነት መሽካንታ ይሁን ምን አይነት ወለድ ይሁን ለስንት ዓመት የሚለውን ነገር ጭራሹን ጥልቅ ብሎ በደንብ መርምሮ አስረዳቸውም አይሰጣቸውም። ጭራሹን ስለ መሽካንታው ምንም የሚያገባው ነገር የለም፣ ምክንያቱም የመሽካንታ ባለሙያ አይደለም። ስለዚህ ያን ነገር እኛ እንደገና እንደ አዲስ ለማሰራት በጣም የተለያዩ ባንኮችን ውድድር በማድረግ በጣም ከባድ የሆነ የክርክር የወለድ ክርክርና የመሽካንታውን አይነት እንደ አዲስ አሰርተን ወደ አዲስ እንደ መሽካንታ ለማሰራት በጣም ከባድ ነው። ስለዚህ አዲስ ገቢዎች ላይ ይሄ ነገር በጣም በጣም ጎልቶ ይታያል።
1: አዎ፣ ከሌላም ሰው እንደምሰማው አሁን ሰው ቤት ሲገዛ ምንድን ነው ዋናው ቤት ይኖረን የራሳችን ምንለው መንገዛው ቤት ይኖረን ነው እንጂ ሚል ያን ቤት በብድር ገንዘብ እንደሚገዛ አውቅም። እንግዲህ በጣም በርካታ ዓመታትን ማስቆጠር አለበት ቤቱን የራሱ ለማድረግ። እንዳልነው ወለዱ በጣም የጥፍ ጥፍ ነው የሚከፈለውና አብዛኛው ማህበረሰቡ ገቢውን አያይም። በወር የሚያገኘውን ገቢ በወር ደግሞ ለማሽካንታ የሚከፍለው ወጪ ምን ያህል እንደሆነ ያለማገናዘብ ዋናው ቤት ይኖረን ብሎ ከገባ በኋላ መውጫው በጣም ይቸግራል እና አንዳንዴ ለልጆች ለቤተሰብ ምግብ መግዣ እስከ ማጣት ድረስ የሚደርሱ ቤተሰቦች እንዳሉ ማሽካንታ ክፍያ ምክንያት እንሰማለን። እና ይህ ችግር እንዳይከሰትስ ምንድን ነው መደረግ ያለበት?
0: እንግዲህ አንድ ሰው ማሽካንታ ተጠቃሚ ሲሆን ኢኮኖሚውን የወደፊት ኢኮኖሚውን እንዴት አድርጎ ያን መሽካንታ መመለስ እንዳለበት ፕሮግራም መንደፍ አለበት። ይህም ማለት በመጀመሪያ ደረጃ ወጫችን ገቢያችን ጠንቅቀን ማወቅ አለብን። ወጫችን ከገቢያችን ከፍ ብሎት ከተገኘ ይሄ የኢኮኖሚ ቀውስ ነው ማለት ነው። ስለዚህ መሽካንታችን ስንወስድ አንደኛውና ዋነኛው መሰረታዊ ነገሩ ያ መሽካንታ የዛሬ 5 ዓመት 6 ዓመት ወራዊ ክፍያ ያድጋል ወይስ አያድግም ወይስ ቀጥ ብሎ ነው መሄድ እና ይሄን ነገር ፕሮግራም ከ5 ዓመት ከ6 ዓመት በኋላ ነድፈን ካየ ነው መሽካንታችን በጥሩ የመሽካንታ ባለሙያ ሲሰራ የመሽካንታ ወራዊ ክፍያ የማይንቀሳቀስ ቢንቀሳቀስም በጣም ትንሽ የ100 የ200 ለውጥ ብቻ ነው እንጂ በብዙ ሺዎች የሚቀያየር የመሽካንታ አይነት ከሆነ በቤተሰባችን ላይ በጣም የኢኮኖሚ ቀውስ ሊያመጣ ይችላል ማለት ነው። ስለዚህ ከዚህ ጋር ጥንቃቄ ማድረግ አለብን። ምክንያቱም ዛሬ 3000 ብር ከፍለን እንደሆነ የዛሬ 5 6 ዓመት 6000 ብር የሚደርስበት የመሽካንታ አይነት ስላለ ነው የምናየው ነው በየቀኑ እዚህ።
1: አዎ፣ እንግዲህ ሌላው ደግሞ ምንድን ነው እንዳልከው እናንተ እንግዲህ ያው ከብድር አገልግሎት አማካሪዎች ሚክሱር ማሽካንታ ወይም የወሰዱት ማሽካንታ እንደገና የክፍያ ሁኔታ እንዲስተካከል የማድረግ ሁኔታ አለ። ከዚህ ጋር ተያይዞ ብዙ ሰዎች አይ ለባለሙያዎችም ከፍለው ገንዘብ በጣም ብዙ ስለሆነ እያሉ የሚከፍሉት የወለድ ገንዘብ ግን ከዛ የበለጠ ጥፍጥፍ እንደሚሆን እንሰማለን። አሁን ያለው ሁኔታ እንደው ማሽካንታቸውን ለማስተካከል እንደገና ሚክሱር ማሽካንታ ለማስደረግ ወደ ባለሙያዎች ለመሄድ ወቅቱ እንዴት ነው? ጥሩ ነው ወይ? አሁን አዲስ ነገር አለ ወይ? ከዚህ ጋር ተያይዞ ምን ትመክራለህ?
0: እንግዲህ በአሁኑ ወቅት ያው ጦርነቱ እያበቃ ሲሄድ ወለዶችን ማውረድ ጀምረዋል። ለምሳሌ የፕራይም ወለድ 2 ጊዜ ወርዷል። እንዲሁም ምሽታኒም ወይም በየጊዜው የሚቀያየሩ የመሽካንታ አይነቶችም እየወረዱ እናያለን በተለያዩ ባንኮች እና መሽካንታቸው የተበላሸ ሰው ካለ እንዲሁም መሽካንታቸውም ዝም ብለው ለማስመርመር ከፈለጉ በጣም በጣም ጥሩ ጊዜ ነው። ይህን ነገር ለማሰራት በጣም ትንሽና ብዙ ጊዜ የማይወስድ ፕሮሰስ ነው። ይህም ማለት ምንድን ነው? ዶክ ይጥራለ ሲሉክ የሚባል ወረቀት ይወጣል ከባንክ። ከዛ ቀጥታ ወደ እኛ ወይም ወደ ሌላ ባለሙያ ትልቁትና ታስመረምሩታላችሁ። የሚመረመረው በነፃ ነው፣ ገንዘብ አንወስድም እኛ። ያ መሽካንታ ጥሩ ሆኖ ከሆነ ይህ መሽካንታ በዚሁ ቀጥሎ አሪፍ መሽካንታ ነው እንላቸዋለን። ያ መሽካንታ ከጊዜ ወደ ጊዜ እየቀጠለ የሚሄድ መሽካንታ ከሆነ ከገበያ ጋር የሚንቀሳቀሱ የመሽካንታ አይነቶች ከሆነ ያ መሽካንታ ደንበኛው ማለት ነው ከ100 ሺህ ብር በላይ ቁጠባ የሚያገኝ ከሆነ ይህን የመሽካንታ የዙር መሽካንታ ብለን የምንጠራውን እንሰራላቸዋለን ማለት ነው። ከ100 ሺህ ብር በታች ቁጠባ ከሆነ ግን ትንሽ ቆይ፣ ምናልባት የገበያ የወለድ ለውጥ ስለሚመጣ ትንሽ ቆይተህ ተመለስ እንለዋለን እና ይሄ በጣም በጣም አስፈላጊ ነገር ነው። የሚክሱር መሽካንታ ማለት በተለይ በእኛ ህብረተሰብ መሰረት እንደምናየው ብዙ ደንበኞች ተጠቃሚዎች ከገበያ ጋር የሚንቀሳቀሱ የመሽካንታ አይነቶች ስለሚወስዱ ብዙውን እስከ 600 ሺህ ብር የቆጠብንላቸው ደንበኞች አሉ። ወለድና ከገበያ ጋር የሚንቀሳቀሱ ነገሮችን እነዚህም ቆጥበን በደንብ አድርገን ቀጥ ያለ ብዙ የወራዊ ክፍያ የማይሰቀል የመሽካንታ አይነት አድርገን እንሰራላቸዋለን ማለት ነው።
1: ጥሩ። እንግዲህ መስሪያ ቤታችሁ የሚሰጠውን አገልግሎት በአጠቃላይ ለኛ ማህበረሰብ፣ ለማንኛውም ማህበረሰብ እንግዲህ ሙያዊ ስለሆነ የሙያዊ ምክር ይሰጣል። ምን አገልግሎት ነው የሚሰጠው? የት ነው የምትገኙት? መልእክት የምታስተላልፈው መልእክት ካለ።
0: ኦኬ። እኛ እንግዲህ ዋና ቢሮችን የሚገኘው ረሆባ ሀሽማል 60 ሀይፋ ከተማ ሲሆን ሁለተኛ ቢሮችን ደግሞ ቅሪያት ጋት ረሆብ ላኺሽ 17 ቁጥር ሁለተኛ ፎቅ እንገኛለን። ሌላው ደግሞ ሁሉን ነገር በቴሌፎን ማስጨረስ ይቻላል። ቢቻል ከቢሮአችን ብቅ ያላችሁ በደንብ አስረድተን በምንሰራበት የኮምፒውተር ስራ በደንብ እያሳየነ በስክሪን ላይ እያስረዳናችሁ ስንት ገንዘብ እንደምቆጥብላችሁ፣ እንዴት አድርገን መሽካንታውን እንደምንሰራው ሁሉም ፕሮሰስ አስረድተን ከተግባባን በኋላ ስራውን ብንጀምረው የበለጠ ጥሩ ነው። ግን ስራ የሚበዛባቸው ሰዎች ሁሉን ነገር በቴሌፎን ማስጨረስ ይችላል። አብዛኛው ደንበኞች በቴሌፎን ነው የሚያሰሩት እና ይህን ነገር በእንደዚህ አይነት በሶስት አይነት አገልግሎት መቀበል ትችላላችሁ ማለት ነው። ከቢሮችን
1: የማሽካንታ የብድር አገልግሎት ምክር ነው የምትሰጡት ወይስ ሌላ አገልግሎት ትሰጣላችሁ?
0: እንግዲህ ከዚህ በተጨማሪ ዋናው ስራችን የማሽካንታ አገልግሎት ነው። ከቢሮችን ደግሞ የቤት ሽያጭና ግዢ የሆኑ ሰራተኞች አሉና ከሁለቱም ከተማዎች የሚሰሩ ደላላዮች አሉን። በእንደዚህ አይነት በቤት ግዢና ሽያጭ ሁሉን ጠቅለል አድርገን ልናሰራላችሁ እንችላለን ማለት ነው። ይህም ማለት የመሽካንታውንም ቤቱን ግዢም ጠቅላላ ቁልፍ እስከምትቀበሉ ድረስ፣ ቤታችሁን በስማችሁ እስከሚመዘገብ ድረስ አብረን አገልግሎት ልንሰጣችሁ ዝግጁንም ማለት ነው።
1: ስልክ ቁጥራችሁ?
0: ኦኬ። ስልክ ቁጥራችን 054-3124-994 ይሄኛው ዮኒ ወይም እኔ ይባላል የኔ ስልክ ቁጥር ነው። ሁለተኛው ደግሞ 054-8060-967 ይቅርታ ተሳስቻለሁ። 054 80
1: ይቅርታ ዮኒ፣ እንደገና ቼክ አድርገህ ሁለተኛውን ስልክ ተናገር። ያው ጣልቃ ስለገባው።
0: ኦኬ። 054-8050-967 ከፍ አለ ብላችሁ ብትደውሉ ታገኙናላችሁ።
1: በጣም ጥሩ። የብድር አገልግሎት አማካሪ ባለሙያ አቶ ዮኒ አስረስ በጣም እናመሰግናለን። መልካም ቀን ይሁንልህ።
0: በጣም እናመሰግናለን። መልካም ጊዜ፣ መልካም ወር ይሁንልን። አመሰግናለሁ ወርቅነሽ።
2: ከበራችሁ አድማጮቻችን፣ ስርጭታችን እንደቀጠለ ነው። አሁን ከአቶ ፈጠነ በላይ ጋር በአንዳንድ ጉዳዮች ቃለ ምልልስ እናካሄዳለን። ጤና ይስጥልን።
3: ጤና ይስጥልኝ። ሰጠኝ።
2: ጤና ይስጥልን። እንደምን አሉ?
3: ጤና ይስጥልኝ። ለቢሮን ሰራተኞች በሙሉ አመሰግናለሁ ለዚህ እድል ሊሰጠኝ ለቻለው ምስጋና የከፍ ያለ ነው።
2: ሩስኪ ትንሽ ጫጫቴ ነገር አለ፣ ድምጽ ይረብሻል። ለማንኛውም ሀሳቦትን ያካፍሉን።
3: እሺ። እንግዲህ ሀሳቤ ያው እንግዲህ በሀገሪቱ ዙሪያም ሆነ በቤት ጉዳይ ያው ስትነጋገሩ ቆይታችኋል። እሱን እንዳለ ይሁንና እኔ ዛሬ እንደ ሀሳብ አድርጌ ያቀረብኩትኝ ነገር ከመጀመሪያው ውሃ ተመሻገሪያው እንደሚባለው ሁሉ ጠዋትም ሆነ ሰሞኑ ሲነጋገርበት ስለቆየ ነው። ለምን ነው እኔ ምንም ከሰው ባልበልጥም ይሄንን ነገር እንደ ሌላ ነገር አድርገን ሁልጊዜ አበርክተን የምንናገረው ነገር ስላለ እሱን ነገለጥ አላደርግ ነው። ያም ማለት ለምሳሌ ሚዝሎትን በተመለከተና ቀደም የመጣ ዛሬ የመጣ እያልነ መንገድ ፊትና ኋላ በመሆኑ መጠን እንደ ሌላ ነገር እያየነ ብዙ ነገሮች የምንነጋገራቸው ነገሮች አሉ። ምንጊዜም ቢሆን አንድ ሰው ፊትና ኋላ ነው። ልጅም እኮ ሲወለድ አንድ ጊዜ፣ የአንድ ሰው ልጅ አንድ ጊዜ ሁሉ አይወለድም። በአመት ወይም በሁለት አመት በሶስት አመት እያለ ነው የሚወለደው። እንደዚህም ሁሉ ይሄንን ነገር ፊትም መጣ በኋላም መጣ የመጣው መጀመሪያ የመጣው ለኛ መንገድ መሪያችን ለኛ አፋችን ለኛ ሳንቸገር ምን ሳንል ድሮ በመጡት ሰዎች ነው ምን ተቀመው ያለ እና ስለዚህ እጥውጥውላል
2: የሰማነው
3: እሺ እና ስለዚህ ድሮ የመጡት አባቶቻችንም ሆነ ወንድሞቻችን ታላስተርጓሚ ራሳቸውን በመቻል አገሪቱን ይዘዋት ቢቆዩ እኛ ስንመጣ ግን አስተርጓሚ ቀደም የመጡት ወንድሞቻችንና እህቶቻችን በመኖር በየመስሪያ ቤቱ ስላሉ አልተቸገርንም። ስለዚህ ይህንን እንደሌላ ነገር ሁልጊዜ አድርገና በቃ ዛሬ መጣ ቀደም የመጣ እያልን የምንከፋፍለው ነገር ለኛ ሳይሆን ለልጆቻችን የሚተርፍ ነገር ነው። ይሄ ነገር ቢቀር ምን አለበት ነው። ለምሳሌ ደግሞ ሚዝኖታውን በያገሩ ተሰርቷል ተብሏል። ያን የተሰራውን ለምን ተሰራ
2: የሚሉ ደግሞ መታሰቢያ ሐውልቶችን
3: ነው። አዎ ሚዝኖታው ልክ ነው። እና እነሱ ለምን ተሰሩ የሚሉ አንዳንድ ሰዎች አሉ። መሰራቱ በጣም ጥሩ ነው። እኔ በአጠቃላይ የምለው በአገራቀብ ባንድ ላይ ሆኖ ዛሬ ነገ የምንለውን ትተን ባንድ ላይ ሆነን ሰው መርጠን ባንድ ላይ ሆኖ አበቃ ቢታሰብ በአመት አንድ ጊዜ እንሹም ሆነ ትልቁ ሁዶ ቢታሰብና ይሄንን ብናደርገው ባንድ ላይ ዛሬ መጣ ነው ነገ የመጣ ነውን ይቀንሳል ብዬ እገምታለሁ። እና ስለዚህ ወገኖቼ እኛ እኮ የተማረ ሰው አጠን አይደለም። እኛ እኮ የተማረ ሰው ሞልቶናል። ለነገር ግን አንድ ለማድረግ መጣር ሲገባን ዛሬ ነገ ከሌ እንደዚህ ነው ከሌ እንደዚህ ነው ስመስጠት እናውቃለን። ስመስጠቱን ትተን አንድ ሁነን የተማሩትን እናውጣ የሎችም ተምረው እንዲከተሉና አይደል አገራችንን በሰላም ሆነን ወንድሞቻችን ተቀላቅለው አብረው እንዲገዙ ከዚያው እንዳሉት ነዋሪዎች ሁነን መኖር ምን ይችላል አንድ سنሆን ነው ሰውስና ወጣ ነው እነን ለወደፊቱ አንድ ብንሆን ጥሩ ነው ነው። ሁለተኛ ለምሳሌ በየአገሩ በመዋጣት የገቡ ወንድሞቻችን አሉ። እነሱ የገቡ ወንድሞቻችን ብዙ ነገሮችን እየረዱ ይገኛሉ። የሌለበት ሀገር አለ። የሌለበት ሀገር ራሱ አንድ ችግር ሲደርስ ሩጦ የማይደርሳል። መቅላት ሲባል አንዳንድ የሆኑ ነገሮች ሲባል ሩጦ የሚደርስላቸው የለም። በከንቲባው ግን የተመረጡ ያሉት ግን መቅላቱን በሰዓት አስከፍተው በዚህን ሰዓት ግቡ ይያሉ የደጀን ክፍሉ ከመናገረው በበላይ ደኛ በክፍላችን በየሀገሩ የተመረጡት ስንት ስራ እየሰሩ ነው ያለ። ይሄን ምንድነው የተማሩትን ብንመርጥ ነው። ለወደፊቱም ምርጫችን የተማረን ሰው መርጠን እንደናንተ እንደ ወንድሞቻችን ቁጭ ብለው እንዲያስተናግዱን እንዲረዱን እናደርግ። ይሄ መከፋፈል ነገር ቢቀር ጥሩ ነው ስለነው በዛሬው ዕለት ላቀርበው ይቻልኩኝ። በሶስተኛ ደረጃ እንዳያችሁት ሁሉ ያ ወንድማችን እንዳውሬ ተደብድቦ እንዳውሬ ተጨፍጭፎ ሞተ። ሲሞት ለጊዜው ተንጫጫነ አሁን ጣጣለ። ይሄ የሆነ ምንድነው? ከኛ ሰው ብናወጣ ከኛ ወረንድ ያሉ ከኛ የተማሩ አሉ። እነሱን ብናስጠጋና እነሱ ለዚህ ነገር ቢገቡበት ጥሩ ነበር። ለነገር ግን እነሱ አልገቡም። በፈረንጆች ነው ገብቶ ያለ። ፈረንጆች ዛሬ አሉ ነገ አሉ እንግዲህ ነገ ተነገ በኋላ ይረሳል እንደምታውቁት ነው። እና እኛ በእኛ መናናቃችን እንተው ሰውና ውጣ
1: አንፈጠነ። እንግዲህ አቶ ፈጠነ ሐሳቦትን ያው እየጨረሱ ይመስላል ሁሉንም ሐሳቦት ነው። አዎ ሐውልቱ ያሉት አሁን እንደው በተለይ ሀረር ጸል ላይ ተሰራው ሐውልት በሱዳን ሲመጡ ሱዳን ላይ በበረሃ ህይወታቸው ያለፈው ወገኖቻችን ትልቅ ኩራት ነው። መሰራቱ ጥሩ ነው ያኮራል ደስ ይላል። ግን ደግሞ በሌላ አቅጣጫ ሲመጡ ህይወታቸው ያለፈስ መንገድ ላይ ሆነው እዚህ ሳይደርሱ እዛም ስደተኛ ሆነው የነሱ ጉዳይ እንዴት ይሆን እንዴት ይታለው ወደፊቱ በመሆኑ የታይታሰቡ የሚለው ጥያቄው መቅረቡ ጥሩ ነው። ግን ይሄ ሐውልት መኖሩ መሰራቱ በየአመቱ መንግስታዊ መታሰቢያ መደረጉ እኔ እንደው የፊት የኋላ ሚል አይመስለኝም። ሁሉንም ማህበረሰብ የሚያኮራ ነው በአጠቃላይ። ግን ሌላው በሌላ መንገድ የመጣውስ በምን ሁኔታ ይጨመር የሚለው ነገር እውነት ነው ውይይት ያስፈልጋል በጋራ መስራት ያስፈልጋል ብዬ ነው ማስበው። እንደ በየከተማው ያለውን ሁኔታ ግን ያነሱት ከባድ ነው። እንደው ተለያይቶ እንደ በሚባለው ደረጃ መለያየት ካለ ያስቸግራል። ያሁን የፒታቲክባውን አጋጣሚ ማንስተዋል መጨረሻ ላይ በዚህ ልጅ አማማት እኔ የድሮ ያሁን የመጣ ሚል ነገር የታ የሚታይ አይመስለኝም። ነጩም የኢትዮጵያ ይሁዳውያንም የቆየውም ሁሉም እኩል ነው ያዘነ፣ ሁሉንም እኩል ነው ያመመው፣ የሁሉም ልብ እኩል ነው የተሰበረ ብዬ ነው ማስበውና እንዲህ አይነት አጋጣሚ ሲደርስ ሁሉም እኩል ልቡ ስለሚሰበር በሌሎች ነገሮችም በጋራ መስራቱና መንቀሳቀሱ ጥሩ ነው። ልጆቻችን ላይ እንደው ብንሰራ ጥሩ ነው ብዬ ነው የማስበው።
3: ትክክል ነው ወርቅነሽ፣ እኔ የምለው እንደዚህ ነው። ትክክል እንሁን፣ አንድ እንሁን ነው እንጂ የተሰራውን ለምን ተሰራ አይደለም። ለወደፊቱ የሚሰራ ካለ በየሀገሩም ሆነ በዚያ መስራት ይቻላል። ጥሩ ነው። እንዲያውም በአንዳንድ ሽማግሌዎች፣ አንዳንድ እናቶች አሉ ከሩቅ ሂደው መብራት አብርተው የማይመጡ ከሩቅ ሂደው ነፍስ ይማር ብለው የማይመጡ አሉ። በየከተማው ቢሆንላቸው ሂደው ንባቸውን አፍስተው መብራታቸውን አብርተው ይመጣሉ። ይሄ ጥሩ ነው ባይነኝ። እኔም ግን ይህንን እንደ ሌላ ነገር እንደ ተለይ ነገር ለምሳሌ ቅድም ሲጠራ ስለሰማው ነው ይህን ያልሁኝ። ቤት ሽመሽና ቤት አትቅባ ተሰርቷል ለምን ይሆን አይባልም። ይሄንም ያደረጉት ምንድን ነው? እንደናንተ በመዋጻው የተቀመጡ ወንድሞቻችን እንዴት በአዲስ አበባ ስመጣ
1: የቤት ሸመሹም እንደዛ ነው። አንዳንድ ከተሞች አሉ በአጠቃላይ የኢትዮጵያ ይሁዳውያን መታሰቢያ ብለው የሚሰሩ አሉ። ጥሩ ነው። አሁን ይሄ በየከተሞች እንዲህ አይነት ነገር ካለ ሳይለያይ በዚህ በዚህ ሳይባል እንደዚ አይነት ከተሞች አሉ ብዬ አስባለሁ።
3: የውልሽ ወርቅነሽ፣ አሁን ለምሳሌ ቤታ ቲክባ ይባል እንጂ ከናታን የመጣሉ ተቀራት ጋት የመጣሉ ተቤት ሽመሽ የመጣሉ እኛ መብራት ባበራነ ሰዓት ለቤታቲካ ከየትም ሀገር የመጣሉ በጠው አብርተው ይሄዱ አሉ። እና ሰው ለምሳሌ ልዩ ቤታቲካ ቢሆን ቀራት ጋትና ሲሶ ብትሆን ወይም ተዚያ ቢሆን ሙታኑ የሙታኑ ከዚህ ስሙ ስለሚጠራ ከዚህ መጠው ያበሩ አሉ። ይሄ የሰው ልዩነትና የጎሳ ልዩነት የለውም።
2: የበለጠው ሰው አንድ አይነት ሀሳብ ለማምጣት በየቦታው እንግዲህ መደረጉ ደግሞ ሰው አማራጭ ሲያጣም ሊያደርግ ይችላል። ያንን ወደ አንድነት ለማምጣት ሁሉም ታሪክ የእኛ ነው፣ ሁሉም ማለት መነሳት የሚያስፈልግ ነው። የከሌ ነው የከሌ ነው ከተባለ ችግር ነው የሚመጣ እና የኢትዮጵያ ይሁዳን በጉዟቸው ውስጥ ያሳለፉት ማስታወሻ እዚህ ቦታ ነው እንየው ከተባለ በየከተማው ደግሞ አንዳንዴ ማስታወሻ ቢደረግ መጥፎ ነገር ያለው አይመስልም። ምክንያቱም በየከተማው እኮ ብዙ መንገዶችም በተለያዩ ሰዎች ስሞችም ይጠቀሳሉ።
3: ትክክል ነሰጠኝ። እኔ እኮ አይሰራ ብዬና ወይም ደግሞ ይሄ ነገር የከፋፍለን አታይሆን በመጀመሪያ ላይ ስገባ እንዴት እንዳልሁኝ የመጀመሪያ ተናግሬያለሁ። በአጠቃላይ በሀገር አቀፍ ሁኖ ቢሆን ይሄን ነገር ተከፋፈለ፣ በዚህ ተሰራ፣ በዚህ ተጀመረ የሚለው ይቀራል። እና ስለዚህ
1: ጥሩ ነው ተግባብተናል። አንድ መሆኑ እንግዲህ አማራጭ የሌለው ትልቅ ነገር ይመስለኛል። ለወደፊቱ ኃይል መፍጠር ያስፈልጋል። ኃይል የሚኖረው ደግሞ እንግዲህ የተበታተነ ነገር አንድ ላይ ሲሸረብ ነው። እና አንድ በመሆኑ ላይ መወያየቱ መልካም ነው። ለወደፊቱ እንወያይበታለን። አሁን ስርጭታችን እንግዲህ እየተጠናቀቀ ስለሆነ ነው ከይቅርታ ጋር በዚህ እንጨርሳቶ ፈጠነ
3: አመሰግናለሁ።
1: በጣም እናመሰግናለን እኛም ስላሳተፉን። ስርጭታችን ተጠናቀቀ። እንግዲህ ሰጠኝ ለቴክኒክ ባለሙያው ለኢላይ ቤንሻ አባት ምስጋና ይድረሰው፣ እንዲሁም ባልደረባችን ይሻያው ደጉ ምስጋና ይድረሰው። ምሽት እንግዲህ 7 ሰዓት ላይ እንደገና እንገናኛለን።
2: መልካም ምሽት።
1: መልካም ምሽት አድማጮቻችን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

0: የተከበራችሁ አድማጮች ጤና ይስጥልን እንደምን አመሻችሁ እንዴት ዋላችሁ እለቱን ደብራን ዘመን አቆጣጠር ቤት በሲባን ታፕሽን ፔባን ዳውሮፓ ዘመን አቆጣጠር ሜይ 18 ቀን 2026 ዓመተ ምህረት ሆነና እንደ ኢትዮጵያ ዘመን አቆጣጠር ደግሞ ለተሰኞ ግንቦት 10 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ኤላይ ቤን ሻባት ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሸቴና ይሻያው ደጉነን ያለን ዝግጅት ደግሞ በቅድሚያ የሰዓቱን ዜና ወቅታዊ ዘገባ ሳምንታዊ ህግና ፍትህ ፕሮግራም ቃለ ምልልስ አለን። ከሁሉም እስኪ የሰዓቱን ዜናም ካዘጋጇ ወርቅነሸቴ
1: አመሰግናለሁ። ይሻያው አርእስተ ዜና የእስራኤል የአየር ኃይል በደቡብ ሊባኖስ መከላከያ ሰራዊቱን ቅስቀሳ ወደሚያደርግበት አካባቢ 3 ጊዜ የተተኮሱ መሳሪያዎችን አከሸፈ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ሮማን ጎፍማን ቀጣዩ ሞሳድ ድርጅት ኃላፊ ሆኖ መሾማቸውን በመቃወም በቀረበው አቤቱታ ላይ ከፍተኛው ፍርድ ቤት ያጸደቀውን ውሳኔ ይፋ እንዲያደርግ ጠየቁ ተባለ። ሐማስ አዲን አልሐዳድ መገደሉን ተከትሎ በመትኩ ሙሐመድ ኦዴን ወታደራዊ አዛዥ አድርጎ መሾሙ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ ሳይወስኑ እንደማይቀሩ አንድ የአሜሪካ ባለስልጣን ለአልጀዚራ ቴሌቪዥን ገለጹ ተባለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ሮማን ጎፍማን ቀጣዩ ሞሳድ ድርጅት ኃላፊ ሆኖ መሾማቸውን በመቃወም በቀረበው አቤቱታ ላይ ከፍተኛው ፍርድ ቤት ያጸደቀውን ውሳኔ ይፋ እንዲያደርግ ጠየቁ ተባለ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ለከፍተኛው ፍርድ ቤት በቀረበው አቤቱታ

0: ማስጠንቀቂያ ደወል ድምጽ ወይ ማዛካ በመመሪያው መሰረት ተሰምቷል ተብሏል። ይህ በዚህ እንዳለ በሊባኖስ ሸለቆ አካባቢ በአልባክ በተባለው ሰፈር የእስላም ጂሃድ ድርጅት አዛዥ ወአል አባድ አልሃሊም መደምሰሱን መከላከያ ሰራዊቱ አስታውቋል። አልሃሊም የእስላም ጂሃድ ተንቀሳቃሾች ከሂዝቦላ ድርጅት ጋር እንዲቀላቀሉና በመጨረሻዎቹ ሳምንታት የእስራኤል መከላከያ ሰራዊት ላይ በሚወሰደው ጥቃት ተባባሪ እንደነበር ወታደራዊ ቃል አቀባዩ አስታውቋል። የመንግስት ተቃዋሚ ፓርቲዎች ህዝቡ መንግስት ላይ እምነት እንደሌለው ያቀረቡት ሐሳብ ማንሳታቸውን ተከትሎ ክነሴቱ የፊታችን ረቡዕ እንዲበተንና ወደ ምርጫ እንዲሄድ ጥሪ ማቅረባቸው ተገለጸ። የመንግስት ተቃዋሚ ፓርቲ ኃላፊዎች እንዳስታወቁት ለውይይት ያቀረቧቸውን የተለያዩ ጽንሰ ሐሳቦች ማንሳታቸውን ገልጸው 25ኛው ክነሴት የስራ ኃላፊነቱን እንደጨረሰና ማንኛውም ፓርቲ ክነሴቱ እንዲበተን ድጋፍ እንዲያደርግ ሲሉ ጥሪ ማቅረባቸው ከደረሰን ዘገባ መረዳችንናል። ሐማስ አዲን አልሃዳድ መገደሉን ተከትሎ በመትኩ መሐመድ ኡዴን ወታደራዊ አዛዥ አድርጎ መሾሙ ተገለጸ። መሐመድ ኡዴ ከሲንዋርና ከመሐመድ ዴፍ መገደል በኋላ ድርጅቱን እንደ አዲስ ለመገንባት ከአዲን አልሃዳድ ጋር አብሮ መስራቱ ተገልጿል። ሐማስ በጥቅምት 7ቱ ጥቃት ከተሳተፉትና በህይወት ከተረፉት የተወሰኑ የድርጅቱ ባለስልጣናት መካከል አንዱ ለሆነው ለኡዴ ስልጣኑን አስቀድሞ ለመስጠት ሐሳብ አቅርቦ እንደነበረና ኡዴ ግን ፈቃደኛ እንዳልሆነ ተገልጿል። በኸደራ ከተማ አካባቢ የሽብር ጥቃት ለማድረስ ያሰበች አንዲት ፍልስጤማዊት ተጠርጣሪ በፖሊስ ቁጥጥር ስር መዋሏ ተገለጸ። ለፖሊስ በደረሰው ጥቆማ መሰረት በርካታ የጸጥታ ጥበቃ ኃይል ባደረጉት ፍተሻ የተጠርጣሪዋ መኪና በኸደራ ሸለቆማ አካባቢ መገኘቱ ተገልጿል። ከተጠርጣሪዋ ጋር የነበሩ 4 ሰዎችም በቁጥጥር ስር መዋላቸውን ከደረሰን ዘገባ መረዳት ችለናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በቅርብ ጊዜ ስምምነት ላይ የሚያደርስ ሐሳብ ካላቀረበች ወታደራዊ እርምጃ ለመውሰድ ሳይወስኑ እንደማይቀሩ አንድ የአሜሪካ ባለስልጣን ለአልጀዚራ ቴሌቪዥን ገለጹ። ባለስልጣኑ የትራምፕ ትዕግስት እያለቀ መሆኑን ገልጸው ኢራን ሊዘጋ የተቃረበውን የድርድር መስመር የሚከፍት ሐሳብ ለማቅረብ ቀናት ብቻ የሚቀራት መሆኑን ገልጸዋል። ይህ በዚህ እንዳለ ፕሬዝዳንት ትራምፕ በቴህራን የኒውክሌር ግንባታ በጣሉት ገደብ ላይ ለዘብተኝነት ማሳየታቸውን አንድ የኢራን ባለስልጣን ለሮይተርስ ገልጿል። ጦርነቱን ለመጨረስ ኢራን ለአሜሪካ ባቀረበችው አዲስ የተስተካከለ ሐሳብ የተጣለባት ገደብ እንዲነሳና የሆርሙዝ ባህር እንዲከፈትላት መጠየቋ እንዲሁም በኒውክሌር ግንባታዋ ዙሪያ የሚካሄደውን ድርድር ለመጨረሻ ዙር ማቆየት እንደምትፈልግ ሐሳብ ማቅረቧ ተገልጿል። በተጨማሪም ኢራን የታገደባት ሁሉም ገንዘብ እንዲለቀቅላት የጠየቀች ሲሆን አሜሪካ እስካሁን የፈቀደችላት 1/4 ብቻ መሆኑ ተገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ ምሽት በሚያካሂዱት የደህንነት ስብሰባ በኢራን ጉዳይ የሚመክሩ ሲሆን የደህንነቱ መዋቅር ባለስልጣናትና የተወሰኑ ሚኒስትሮች በስብሰባው የሚሳተፉ መሆናቸው ተገልጿል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የንግድ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ90 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ38 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ነገ ቀዝቀዝ ያለ የአየር ጸባይ ይኖራል። በተለይ በምስራቁ የሀገራችን ክፍል ሙቀቱ ቀንሶ ቀዝቀዝ እንደሚልና ረቡዕም ቅዝቃዜው እየጨመረ እንደሚሄድ፣ በሰሜን እስራኤል አካባቢ ቀላል ዝናብ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 24፣ በቴላቪቭ 25፣ በብኤርሸባ 29፣ በኢላትና አካባቢዋ 40 ዲግሪ ሴንቲግሬድ እንደሚደርስ ከላኩልን ዘገባ መረዳት ችለናል። ይሻየው፣ ዜናው አበቃ።
1: ወርቅነሽ ሸቴ ለዜናው እናመሰግናለን። ቀደም ሲል የከነበረው የቴክኒክ ባለሙያችን አሁን ላይ ሆኖ የቴክኒክ ባለሙያችን ኢላን አዞ ላይ ነው። በቀጣይነት አንድ ዜማ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ይሻየው እንግዲህ ወቅታዊ ዘገባ ምንመለከት በሳል ላይ ደርሰናል። የተለያዩ ርዕሰ ጉዳዮች አሉን። እንደው የአሜሪካና የኢራን ነገር አሁንም አላበቃም፣ እንደቀጠለ ነው ውጥረቱ በሁለቱ ሀገራት መካከል። በቅርቡ ኢራን የማይስማማ ሐሳብ አስተራቂ ሐሳብ ካላቀረበች ጦርነቱ ይታደሳል የሚል ከፍተኛ ስጋት አለ። ትራምፕ ትግስታቸው እያለቀ ነው ይላሉ እንግዲህ የሚወጡ አዳዲስ መረጃዎች። እና እንዴት ነው ይህ ነገር?
1: ይሄ ነው በእውነትም ወርቅነሽ፣ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ትግስታቸው ተቧጥጧል፣ አልቋል መሆኑን መጥፎ ደረጃ ላይ ባስተሳሰባቸው የጠበቁትን ያህል ሰላማዊ በሆነ ተደራድረው መፍትሄ ለመሻት ሞከሩ፣ ግን እስካሁን ውጤታማ አልሆነም፣ አልተቀበሉትም። በዛሬው ዕለት የኢራን መንግስት ያለውን የሚያቀራርብ ሀሳብ የተሻሻለ ሀሳብ የተኩስ አቁሙን ለመቀጠል እና በክብ ጠረጴዛ ዙሪያ መፍትሄ ለመሻትና የተኩስ አቁሙን በቋሚነት ጦርነትን ለማራቅ በአሸማጋይዋ በፓኪስታን በኩል ያስተላለፈችው እዛም የፓኪስታን ለዋሽንግተን ለትራምፕ አስተላልፈዋል። ግን ትራምፕ እንዳልተቀበሉት መሆኑን ነው የአሜሪካ ዜና ምንጮች እየዘገቡ ያሉትና ይህን ከዚህ ጋር ምክንያት በማድረግ አሁንም ቢሆን ውጥረቱ በጣም እንዳለ ያለው። ይህን በተመለከተም የእስራኤል ደግሞ የጠቅላይ ሚኒስትር ቢንያሚን ኔታንያሁ የዚህን ውጥረት ጋር በተያያዘ የደህንነት የተወሰኑ የካቢኔ ሚኒስትሮችና በዚህ በጸጥታ ጉዳይ ላይ ይመካከራሉ ተብለው ይጠበቃሉ። እና ይህን አሁን ኢራን አቀረበችው አስታራቂ ሀሳብ ነው፣ አዲስ ሀሳብ አቀረበች የተባለለት ያቀረበችው የተሻሻለ ሀሳብ ጦርነቱ እንዲያቆም፣ ማዕቀቡ ደግሞ እንዲነሳ፣ የሆርሙዝ የባህር ወሽመጥም እንዲከፈት ጠይቃለች። እንግዲህ በኒውክሌር ጉዳይ ላይ የሚደረገው ውይይት ወደ ሌላ ደረጃ ለማራዘም ሀሳብ አቅርበዋል። ይህም በተመለከተም በዚህ ሀሳብ ላይ እስካሁን የአሜሪካ አስተዳደር አልተቀበለውም እና በዚህ ላይ በጣም ውጥረቱ እንዳለ ነው ያለው። ይህንን መካከለኛው ምስራቅ በዋናነት በሀገራችን እስራኤል ያለው ተጨባጭ ሁኔታ ደህንነትን በተመለከተ ያው መንግስት በዚህ ዙሪያ ላይ እየተገናኙ ሚኒስትሮች እየተማከሩ በሚገኙበት ጊዜ የመከላከያ ሰራዊታችን የደጀን እዝ ፒቁዳ ዋሪፍ ደግሞ የአስቸኳይ አደጋ ጊዜ ያሉት መመሪያዎችን በተመለከተ እስካሁን ምንም አይነት ለውጥ አላደረገም። ግን ትናንት ማምሻውን ደጀን እዝ ባወጣው መግለጫ ያው እስካሁን የነበረው መመሪያ በአስቸኳይ ጊዜ ያለው መመሪያው እስከ ነገ ማክሰኞ ምሽት ይቆያል የተባለው፣ በቀጣይነትስ ምንድን ነው መመሪያ? ጦርነቱ እንደገና ይነሳል ከሆነ የሚሆን ከሆነ ጦርነት ከፈነዳ እንደገና መመሪያ ደህንነታችን ለመጠበቅ መመሪያ ያወጣል ተብሎ ነው የሚጠበቀው። ወርቅነሽ፣
0: አስቸጋሪ ነው እንግዲህ። ኢራን በአንድ በኩል አሁን እንዳልከው ሻያው ባቀረበችው አዲስ ማስተካከያ አድርጋ ባቀረበችው የስምምነት ሀሳብ ለሷ ያው ገንዘቡ የታገደባት ገንዘብ እንዲለቀቅላት፣ የሆርሙዝ የባህር ወሽመጥም እንዲከፈት የተለያዩ ጥያቄዎችን አቅርባለች። በትራምፕ በኩል ግን ያው ብዙም ተቀባይነት እንደማይኖረው አይነት ነው፣ ምንም የተሰጥ ምላሽ የለም። በአሜሪካ በኩል ምንድን ነው አሁን ያለው ውጥረት? ትራምፕ ምናልባት ወደ ጦርነት ሳይሄዱ አይቀሩም፣ ጦርነቱ እንዲታደስ ሳያዙ አይቀሩም፣ ትዕግስታቸውን እንዳለቀና ከኢራን ጋር ያለው ጊዜ የሰዓታት የቀናት ጉዳይ ነው እንጂ ከዚህ በኋላ ሳምንታት እንኳን እንደማይጠብቁ እየተገለጸ ነው። በእስራኤል በኩል ደግሞ ቅድመ ዝግጅቱ ተጠናቆ እየተጠበቀ እንደሆነ ነው የሚነገረው። እንደው ዞሮ ዞሮ ያለው ሁኔታ በአካባቢያችን ውጥረቱ በጣም የተካበደ ይመስላል። በሂደት የሚታይ ነው እንግዲህ፣ የቀናት ጉዳይ ነው እየተባለ ነው። እናያለን ከቀናት በኋላ ሌላው በመከላከያ ሰራዊት ውስጥ በየጊዜው የሚነሳ ሐሳብ ነው ይሻያው እንግዲህ መከላከያ ሰራዊቱ የሰው ኃይል ጥረት ያጋጠመው እንደሆነ በተደጋጋሚ ይነገራል። አሁንም ከፍተኛ ወታደራዊ መኮንኖች ይሄን ሐሳብ ያነሱት ነው ያስተነቀቁም እንደሆነ ይነገራልና እንዴት ነው ያለው ጉዳይ?
1: አው በጣም በመከላከያ ሰራዊት እስራኤል መከላከያ ሰራዊት የሰው ኃይል ወታደር ጥረት የባሰ እንደምሄድና በመከላከያ ሰራዊቱ ውስጥ ካለው የሰው ኃይል ችግር በመደበኛ እና በተጠባባቂ መምሉይም አገልግሎት አባላት ላይም ቢሆን እየደረሰ ባለው ጉዳት የውትድርና ምልመላ ካልተደረገ ባጭር ጊዜ ውስጥ ከባድ ለመከላከያ ሰራዊቱ ከባድ ችግር ያደርሳል በማለት የመከላከያ ከፍተኛ ባለስልጣናት ከወዲሁ አስጠንቅቀዋል። ወታደራዊ ከፍተኛ ባለስልጣናት በሰራዊቱ የወታደሮች እጥረት ችግር ባጭር ጊዜ መፍትሄ ካልተገኘለት የውትድርና አገልግሎት ከባድ ሁኔታ ይጎዳል ሲሉ አስጠንቅቀዋል። ይህ አንድ ከፍተኛ መከላከያ ሰራዊት ከፍተኛ ባለስልጣን እንዳለው አሁን ጦሩ ያለንበት በጣም ወሳኝ ፈታኝ ከሆነ ደረጃ ላይ ነው ያለው። ማንኛውም ተጨማሪ የግዴታ አገልግሎትም ከሌለ ብሎም ሃይማኖት አጥባቂ ያሪድም ለውትድርና አገልግሎት ካልተመለመሉ የመከላከያ ኃይላችን ክፉኛ ይጎዳል እየተባለ ነው የሚገኘው። እንግዲህ ወርቅነሽ የመከላከያ ሰራዊቱ በግዴታ ወደ ባሁን ሰዓት የሚወጣው መረጃ መከላከያ ሰራዊቱ ያቀረበው መረጃ እንደሚያሳየው ከሆነ በለውትድርና አገልግሎት ባሁን ሰዓት 12000 የሚጣጉ ወታደሮችም እጥረት እንዳለውና ወደ 7500 የሚሆኑ ተዋጊ ወታደሮች እንዲኖረው እንዲመለመሉ እንዲዘምቱ ነው የሚጠብቀው። በአሁን ሰዓት እንግዲህ የውትድርና አገልግሎት አለ። መደበኛ ውትድርና አገልግሎት ከጨርሰው ከወጡ በኋላ ደግሞ የተጠባባቂ የምሉይም አገልግሎት ይደረጋል። ግን ከወደዚህ ተጠባባቂነት ውትድርና ከዛ በፊት ግን በመደበኛ ውትድርና አገልግሎት 32 ወራት ነው እንግዲህ ወደ 3 አመት ያህል ነው እንግዲህ የሚያገለግለው አንድ ወታደር። አሁን 32 ወራት ይልቅ የግዴታ አገልግሎትን ወደ 30 ወራት አዎ የውትድርና መደበኛ ውትድርና የሁለት አመት ቅነሳ የሚል ሐሳብ አለ መቀነሱ። ይህ ደግሞ ለመከላከያ ሰራዊቱ የሰው ኃይል የውትድርና እጥረት የበለጠ ጉዳት አስከትሏል። የጦር ኃይል ኃይሎች ተጨማሪ ወታደሮች እንዲዘምቱን የመከላከያ ሚኒስተርም በዚህ ዙሪያ ላይ ጥሪ እያደረገ ነው የሚሆነው። አሁን ከዚህ ጋር በተያያዘ በዚህ ያለው ችግር ምንድን ነው? በሃይማኖት አጥባቂ ሀርዲም ወጣቶች እነሱ በአስገዳጅ የሆነ ውትድርና ህግ በክነሴቱ ላይ እስካሁን አልጸደቀም። በዚህ ዙሪያ ያው ማጽደቅ አለበትና በመከላከያ ሰራዊቱ የሚፈልገውን ያህል ወታደራዊ ኃይል እንዲዘምትለት ጥያቄ እያቀረበ ነው።
0: አው እንግዲህ የቆየ በተከታታይ እንግዲህ ለአመታት ማለት ይቻላል በቅርብ አመታት በተለይ በጥቅምት 7 ጥቃት በኋላ ይህ ሐሳብ እየተነሳ ያለ ጉዳይ ነው። አሁንም እንደቀጠለ ነው ያለው ሁኔታ በሂደት እና ያለን። ሌላው በሰሜን እስራኤል ህዝቡላ ድርጅት አሁንም እየተኮሰ ነው ወደ ሰሜን እስራኤል ነዋሪዎች። በመከላከያ ሰራዊቱ ላይ የሚደርሰውን ጥቃት እያየን ነው። ያን አካባቢ የጦርነት ቀጠና ሆኖ እንደቀጠለ ነው። እንዴው ሄነገር ምልባት ያገኘውን በቅርቡ ወይስ ተባብሶ ይቀጥል ይሆን? ውጥረቱ ከፍተኛ እንደሆነ ነው የሚነገረው። ሻየው በሰሜን እስራኤል በኩል እንዴት ይታያል?
1: ይሄ በጣም አሳሳቢ ነው። በለዋናነት በሰሜኑ ክፍለ ሀገር የሚገኙ እስራኤላውያን ህብረተሰብ ሰላም አጥቷል። የለም ወራት እያስቆጠረ ነው። የሊባኖስ የሚገኘው ሂዝቦላ ሽብር ፈጣሪ ድርጅት ወደ ሰሜናዊ እስራኤል በድንበር ከሊባኖስ በቅርብ ርቀት ወደሚገኙ እስራኤል ሰፈሮች ላይ የሮኬት እና የሚሳኤል ያለ ሰው አውሮፕላን የመወንጨፍ እንደቀጠለ ነው ያለው። ይህ በዲህ እንዳለ የመከላከያ ሰራዊት ድንበርን አልፎ ወደ ደቡብ ሊባኖስ ወደ 10 ኪሎ ሜትር ሰርጎ ገብቷል። እየተቆጣጠረ ነው። ቁልፍ ይሆኑ ስልታዊ ይሆኑ ለጦር አስፈላጊ ይሆኑ አካባቢዎችን እንደ ተቆጣጠረ እስራኤል ጦር የሚደርሱን መረጃዎች ወታደራዊ ቃል አቀባይ የሚያወጣው መረጃ ያሳየናል። አሁን የዚህ ጎን ለጎን ደግሞ የእስራኤልና የሊባኖስ መንግስት ድርድር እያደረጉ ነው። ደግሞ ለዚህ ሲባል በትናንትናው ዕለት ወርቅነሽ ይፋ የሆነው ዜና እንደሚያሳየው እስካሁን በነበረው የተኩስ አቁም ተጨማሪ 45 ቀናት የተኩስ አቁም ተራዝሟል ተብሏል። ግን ሁከት ነው፣ ተኩሱም እንደቀጠለ ነው። በየጊዜው እንዴ
0: መቼ የተኩስ አቁም ነው? ተኩስ ሳይቆም የተኩስ አቁም
1: መቼ እንደሚሆን አይታወቅም። አሁን በዚህ ላይ እንግዲህ በዋናነት መፍትሄ እስካሁን ባልነበረው ሁኔታ ባልነበረም እንግዲህ የአየር ኃይላችን በዋናነት የማጥቃት እርምጃ በተለይ በቤሩት በሊባኖስ ዋና ከተማ ቤሩትም ሂዝቦላ ቀንደኛ አሸባሪዎች የሚንቀሳቀሱበትን አካባቢ እየተከታተለ እያጠቃ ቢሆንም ሂዝቦላ አልቶ መተኮሱንም አሁን እንደቀጠለ ነው። እንግዲህ ያው በዝሮ ዝሮ የሀገርን ዳር ድንበር ማስከበር በጦርነት በሞሽረት ጦርነትም ይጠበቃል።
0: አሁን እንግዲህ እናመሰግናለን ኢሻያሁ፣ ያለውን አዳዲስ መረጃ ለአድማጮቻችን እናደርሳለን። ወደሚቀጥለው ዝግጅት እንለፍ። እናመሰግናለሁ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ሳምንታዊ ህግና ፍትህ የሰኘው ፕሮግራማችን ዘንላችሁ ቀርበናል። ባለፈው ሳምንት እንደሚታወሰው ሁሉ ከጠበቃ ዘይብ ካሱ ጋር በተለይ ወጣቶችን በተመለከተ ወጣቶች እድሜያቸው ከ18 ዓመት በታች ወንጀል በሚሰሩበት ሰዓት የሚካሄደው የህግ ሂደት ምን ይመስላል የሚለውን ባጭሩ ተመልክተን ነበር። ዘይብ ተናስተልኝ እንደምን አመሸህ?
3: ተናስተልኝ አይቼው ለአንተም ለአድማጮቻችንም እንደታመሻችሁ።
2: ደህና እግዚአብሔር ይመስገን። እንደተለመደው እንግዲህ ምስጋናችን ላቅ ያለ ነው። በዚህ ሰዓት በዚህ ሳምንትም ያው በበጎ አድራጎት ማህበረሰባችን ለማስተማር የምታደርገው ጥረት እጅግ በጣም አመሰግናለሁ። እንግዲህ አንተ እያልኩ ነው የምናወራው፣ ውይይታችን ቀጥል። ባለፈው ሳምንት እንግዲህ ህጻናቶች ወይም እድሜያቸው ከ18 ዓመት በታች የሆኑትን በምን አይነት መልክ ነው ፍርድ ወንጀል ሲሰሩ ሊከሰስ ወይም ሊታይ የሚችለው የሚባል ነገር አለ እና አንዴ ነገልከኝ ነገር ነበር እስከ 18 ዓመት ድረስ ያለው በሁለት አይነት ሂደት እንደሚሄድ አንዳንድም ከ12 ዓመት ጀምሮ ይህን ነገርም በትምህርት ቤት በቅጣት ይልቅ ወደ ትምህርት ቤት እንደሚላኩና ወይም ብንድን ነው የምንለው በራስ ሞሳድ የሚባል ነገር ወይም የተለየ የተዘጋ ቦታ ልጆችን ማስተማር የሚችል እንደ አዳር ትምህርት ቤቱ ነው የሚጠቆምበት እንዳለ ነው። እና እንደው ህፃናቱ ወይም እድሜያቸው ከ18 ዓመት በታች የሆኑ ልጆች ህግን ሲተላለፉ እንዴት ነው ሊቀጡም ች እንደው ለማስተዋወስ ያልከ ባለፈው ሳምንት ከነበረው?
3: እሺ። እና እንግዲህ አው ትክክለኛ ገልጸዋል፣ ባለፈው ሳምንትም ገልጸናል። እንግዲህ እድሜያቸው ከ12 ዓመት በላይ ከሆነ እንግዲህ ህግን ማለትም አላፊነት አላቸው ማለት ነው። በሰሩት ስራ በፈጸሙት ወንጀል አላፊነት አላቸው፣ መቀጣትም ይችላሉ ይላል ህጉ። እንግዲህ የቅጣቱ ሁኔታና የአካሄዱ ሁኔታ እንግዲህ ለወጥ ያለ ነው። እንደ ትልቆች አይደለም ማለትም ከ18 ዓመት በላይ አይደለም። እና የሚመረምር መርማሪ ክፍልም እና ደግሞ ፍርድ ቤቱም የተለየ መሆን አለበት ይላል ህጉ። ለምንድን ነው? ልጆችን በመሆናቸውና ገና 18 ዓመት ከበታች በመሆናቸው ነው። እና ይሄ ስለሆነ እንግዲህ በህጉ መሰረት አሁን ላየ ነው ነፍሱን ይማረው ለኢማኑ ላየ ነው የተሄደው። እንግዲህ ፖሊስ ወይም ደግሞ ፖሊስ ምርመራውን ጨርሶ ወደ አቃቢ ህግ ሰጥቷል። አቃቢ ህግ ያው እንግዲህ እንደምታውቀው ትናንትና በቃ የአቃቢ ህግ የወንጀል ህግ መስርቷል ማለት ነው። በዚህ በኩል እንግዲህ
2: እዚህ ላይ በደይማኑ ዘለቀ ነው ሲማሩና ስንመጣ አቃቢ ፖሊስ ምርመራውን ጨርሻለሁ በማለት ወደ አቃቢ ህግ የታወቀና እንደውም እስካሁን ድረስ ተጠርጥረው በክስ ጥርጣሬ ዙሪያ ውስጥ የነበሩት ወደ 19 ነበሩ። ከ19ኞቹ አንደኛው ዋናው ተጠርጣሪው በስለት ወቅቶታል የተባለ ተጠርጣሪው ብዙ ላይ ክስ እንደሚፈረድበትና ሌሎችም እንደው 16ቱ እንትን እንደሚከሰሱ ነው። ነገር ግን የክሱ ሂደት በመጨረሻ ላይ ምንም እንኳን ጥፋተኞች ናቸው ቢባሉም መጨረሻ ላይ ፍርድ በሚሰጥበት ሰዓት የተለያየ ነው የሚሆነው። ስለዚህ አሁን እጅግ በጣም አከራካሪ የሆነ ሁኔታ ነው ያለና እንደው ልጆችን በተመለከተ ይሄው ለምሳሌ መጀመሪያ አውቆ ነው ሳያውቅ ነው እንደው በግድየለሽነት ነው የሚባሉ ነገሮች እንደው እነዚህን እስኪ አብራራልን።
3: በጣም ጥሩ ይወል ትግረኛ ገልጸዋል። ለምሳሌ እንግዲህ አው ወንጀሉን መስፈርተው ታን እንግዲህ 16 እንግዲህ ከዚህ ወንጀለኞች 16 ናቸው ብለው በ16 እንግዲህ ለእያንዳንዳቸው እንግዲህ ድርሻቸው በድርሻቸው መሰረት ክስ ተመሰርቷል ማለት ነው። የህግ ክስ ማለት ወንጀል ክስ ማለት ነው። እና ዋናው ትልቁ ክስ ማለትም በመግደል መልክ ማለትም በገዳይ መልክ የተከሰሰው ያው ትልቁ የ15 አመት ነው። ከዛ ያሉት ግና ያው በቃ ክሳቸው ወይም ድርሻቸው እነሱ ያለ ነው ማለት ነው።
2: እና እነሱ ያለ ነው አው ተባባሪ ናቸው አይተውም ማሉ የሚባል ነገርሽ ሊመጣ ይችላል እዚህ ላይ።
3: ከዛ በላይ እና ደግሞ ይሄ ማለትም ምርመራው እንዳይካሄድ ብዙ ነገሮች ያደረጉ ናቸው። እርዳታ አልደረሱለት ኔዛን ጊዜ እንዲውሎ ሲመጣ ለሚያስፈልገው አካል ደውሎ አልተናገሩ ብዙ ነገሮች አሉ። እንግዲህ ያንዳንዱ ድርሻውን እና ሁለት ነገሮች አሉ። ትናንትና እንግዲህ እህቲቱ ያለችውን እንግዲህ ምንድነው ይገባኛል ምንድነው ያለችው በእኛ በኩል እነዛ በጠቅላላ የነበሩት ሁላ እንደ ገዳይ ነው ምናቸው አለች። ትክክለኛ ናት። ህጉ ቢለው ምንድነው በዚህ ላይ እንግዲህ ምን ያህል ያንዳንዱ ይሰውዬ ይልጅ ነብሱን ይማረው በመሞት አላፊነት አለው ማለት ነው። አንዱ እንግዲህ ወሮጣለው አንዱ ደግሞ በቃ ወጋው በጩቤ ሁለተኛው ደግሞ ማስፈልገው ማለትም ሌሎች ነገር አርገዋል። እና ያንዳንዳቸው 16ቶች ልጆች እንግዲህ ያንዳንዳቸው በዚህ ልጅ በመሞት አላፊነት አላቸው ነላቸው የሚለው ይሄ ነው። እንግዲህ ግን አቃቢ ህግ ግን ያደረገው ምንድነው በቃ መጀመሪያ ዋናው ማን ነው ይሰውዬ እንዲሞት ያደረገው ማን ነው ሲል በቃ በትልቁ በ16 በ15 አመት ልጅ እንግዲህ የሞት ማለትም ገዳይ ማለት ይሰውዬ ይልጅ በመሞቱ አላፊነት ዋናው ስኑ በማለት በቃ ይህን መስርቶበታል ማለት ነው። እና ወደ ምሳሌ ምናልባት ይህን ለማብራራት ወደ ምሳሌ እንሂድ። ይህን አጠየቀውን ጥያቄ ለማብራራት አንድ የፍርድ ቤት ውሳኔ ነበር ካሁን ቀደም። አንድ ባል ጓደኛ ነበረችው እንዲያች ጓደኛ በቃ አልፈልግም አለችው። እኔ ከአንተ ጋር ጓደኝነቱን ጨርሻለሁ አልፈልግም። እሱ በጣም ወደዳት እና ያለ ወሰነው ምንድን ነው ወይ ከአንቺ ጋር ወይ ደግሞ አለም ይበቃኛል አለ። እና ምን አደረገ ፈትወቱን ወሰደና በቃ ጉሮሮዋን አንቆ ሙታለች ብሎ ከባህር ይጥላታል ማለትም በያልኮል የሚባለው በተላቪዝ ወስዶ አንቋጠይ ሞተች ብሎ ይጥላታል። ችዘድዎ ቢታይ የሞተችው ብትመር ኋላ ምርመራ ቢያደረጉ የሞተችው ሰውየው በማነቁ አይደለም የሞተችው በምን ነው ውሃ ማለትም ውሃው ጠልማን የሞተች ማለትም ምንም እሱ ቢወረውራትም ምን አደጋ ቢያንቃትም ምንም ይሁን ለአደጋ ቢያደርስባትም ዋና ነፍሷ አይወጣ ግን ውሃውን ጠጣና በውሃ ነው የሞተች። እና አሁን ያለነው ችግር ምንድን ነው እንግዲህ አሁን ይህ የሚለው እንግዲህ ለምንድን ነው ሲመሰርቱ የዚህ ሰው የዚህን ልጅ ህግ ክስ ምንድን ነው የሚሉ እንግዲህ ባዲ ሹት የው ይህ ትንሽ አስቸጋሪ ነው። ሬጻህ እንግዲህ እንግዲህ የገዳይ አንዱ አለ ሬጻህ በኸባናት ኺላ እና ልጆችም ወንድሞችም ብለዋል ሬጻህ በኸባናት ኺላ ይህ ሰውዬ አውቆ ሂዶ ጩቤ አምጥቶ ወይም ደግሞ ብዙ ቃሎችን ተናግረዋል። እኔ እስር ቤት እቀመጥ ግደለኝም ይህን ሰውዬ ገድዬ ምናምን ብሎ ተናግረዋል አይደለም። ይህ በቀባናት ኺላ ወይም ደግሞ አውቆ መስርቶ ይህን ግን አስቦ ይህን ልጅ ለመግደል ያደረገው ነው ወይ ወይስ ዝም ብሎ ከናዶ ወግቶተይ ከዛ በወጋው መሰረት ሞተ የሚለው ነው። እና አዲሹት የሚባለው ትንሽ አስቸጋሪ ነው። ምናልባት ሁነትክን ነው ቅጣት በሚደርስ ጊዜ
2: እዚህ ላይ ግን በእርግጥ አው ለነገሮችን ለኛ በእኛ መለካከት ስናየው አብሮ የነበረ በሙሉ ገዳይ ነው። ግን በፍርድ ሂደት በሚታይበት ሰዓት እያንዳንዱ ይህ በደንብ ተተንትኖ በደንብ ታይቶ ነው እንግዲህ ለእያንዳንዱ ጥፋት የራሱ የሆነ አንቀጽ አለው። በዛ አንቀጽ በመዝገብ መሰረት ነው እንግዲህ መጨረሻ ላይ ፍርድ የሚሰጠው ወይም ሊፈረድበት የሚችለው። ነገር ግን እዚህ ላይ ራሱ ልጁ እየተናገረ ማስረጃ ሁሉ እየመጣ እንዴት ነው በአዲሹት ብለው የሚሉት እንዴት ነው በንዝላልነት ብለው ይሄን ነገር ሊተው የሚችሉ? ማስረጃ እኮ አለው መሞት ቢቀመጥም ችግር የለብኝም እሱ እንግዲህ ብለው መተውት በቪዲዮ ተቀርጾ ማስረጃ ያለ መጀመሪያ እንኳን መጥቶ ሲለምናቸውና ሂዱ በቃ እኔ ከናንተ ጋር መጣላት አልፈልግም ብሎ እንዳውም እዛ ላይ አምባጓሩ ላይ አስነሱ ሲሉ ዝም ብሎ ጦላቸው እጁን ይያርገበገበ ተመልሶ ወደ ስራው ሲገባ እየታየ ነው። ከዚህ ሁሉ እንግዲህ በቂ ማስረጃ ምን አይነት ማስረጃ ነው ወይስ ልጁ እንደሆነ ልክ እንደ ትልቅ ድሩዬ እንደ በቃ በዚህ ባለሙያ ሆኖ እንደወጣ በሙሉ በሐኪራው ጊዜ የማይናገር ምን የማይል ይሁሉ ይታየ እንዴት ነው ይሄን በትክክለኛ ወንጀል መፈረድ የማይቻልበት ምክንያት ምንድነው? ምንድነው የሚጣብቁት ዳኞች?
3: በጣም አንተ አገለጽ ከፍተኛ ገልጸዋል። እንግዲህ አቃቤ ሕግ የሚያደርገው አብዛኛውን የሚያዋጣውን ነው የሚወስድ። እንግዲህ የሚያዋጣውን በዚህ አንቀጽ እጄ ምንን አገኛለሁ? ምናልባት ፍርድ ቤት ተቀባይ ላላገኝ ይችላልሁ ወይ ምናልባት ጋም ተቀባይነት አገኛለሁ። ተአጠራጣሪ ሲሆን እንግዲህ ያሉት ሰነዶች አጠራጣሪ ናቸው ማለትም ሙሉ በሙሉ ይህ ልጅ የሚያስፈልገውን ወይም ደግሞ የተገባውን ቅጣት አያገኝም ወይም ደግሞ ሊያገኝ አይችልም የሚለውን አጠራጣሪ ነው፣ ሰነዶች በቂ አይደሉም በማለት የአቃቢ ሕግ እርግጠኛ በመሆን ይሄዳል። እና እውነትክን ነው እና የሚለው ምንድን ነው እነዚህ ነገሮች የገለጽካቸው ይህ ልጅ ከመጀመሪያው መስርቶ ይህን ነገር አደርጋለሁ ብሎ አስቦ የሄደ ስለሆነ አዲሹት የሚባለው ትንሽ አስቸጋሪ ነው። ለምንድን ነው ቤተሰቡ እንግዲህ የሚያስፈልገው ምንድን ነው? እንግዲህ የቤተሰቡ ምናልባት ጠበቃ ይኖረዋል። ያነ ጠበቃ እንግዲህ ከአቃቢ ሕግ ጋር ሆኖ ለምንድን ነው ይህን የመሰረታችሁ ማለት አስፈላጊ ነው። ለምንድን ነው በመጨረሻ ጊዜ ፍርድ ቤቱ ተቀምጦ በሚወስንበት ጊዜ እንግዲህ ብዙ አስተያየቶች አሉ። እንግዲህ ይህ ሰውዬ እንግዲህ መውጋት ወግቶታል፣ ግና እንዲሞት አልፈለገም ሊል ይችላሉ። እና ካሁን ቀደም ደግሞ አንድ ሰውዬ ከዶሽ የሚባል ሰውዬ ደግሞ ተናግረዋል።
2: ራሱ የሆነ ተጽዕኖ ያሳድራል በፍርዱ ላይ አይደለም?
3: በጣም ያሳዝናል። በጣም ነው የሚያሳዝን። ያለው ምንድን ነው እሱም ለመግደል አላሰበም።
2: እነዚህ ልጆች ሊገሉት አላሰቡም ነበር።
3: በቃ
2: ሊወጉት እንጂ
3: ይህ መሆን የለበትም። እና እነዚህ ቤተሰቦች እንግዲህ ያው ጠበቃት ካላቸው ከአቃቢ ሕግ ጋር ሆነው አንድ ማለት በጎኑ ነው መከታተል አስፈላጊ ነው። የተመሰረተበት ሕጉሳ ማን ወንጀሉን ለምን እንዲሆነ ይህ ሰውዬ እጄ ብታሰርም ይህ ልጅ ምንድን ያለ እጄ ብታሰርም አገባኝም ሰውዬውን ሂዶ ካራ ማምጣቱ ከዛ በላይ ደግሞ መጠበቁ
2: ይታያል እንጂ ደግሞ ይታያል እኮ በደንብ። ታዲያ ከዚህ የበለጠ ማስረጃ ምንድን ነው የሚያስፈልገው? እነሱም በሚገባው ቅጣት መቅጣት የሚቻለው ማስረጃ ያለ እየታየ እንግዲህ ያን አንቀበልም ካሉ ዳኞች ወይም ይሄ እርግጠኛ አይደለም ትክክል አይደለም ብለው ካሉ ምንድን ነው የሚሉት? እንታ አይደል ልጁማ ገሏል። እንደሚገለው መጀመሪያም ከነ ምርመራ ሰዓት እንኳን በምርመራ እንኳን ራሱ አላዘኑም። ገለነዋል በቃ
3: ሀራጣ የለም ማለትም እነት የለም ማለትም መደንገጥ ነገር የለም። እነሱ የሰጡት መረጃና በጣም አስቸጋሪ ነው። እዚህ ላይ ይኸውልህ እንግዲህ በህጉ መሰረት ምናልባት እኔ ቲኩን አላውቀውም ቲኩን አላየሁትም አላነበብኩትም፣ ግና የሚለው ህጉ ምንድን ነው? እነዚህ ሶስት ነገሮች አሁን የገለጽካቸው የሚያሳየው ሰውየው ቀደም ብሎ ልጁን ለመግደል ወይም ደግሞ ለመምታት ያሰበ ነው ማለት ነው። ካረዶ ማምጣቱ እና ሁሎችን ሰነዶችን ብላቸዋል። እነዚህ ሰነዶች በጣም አስፈላጊ ናቸው እና በክስ በሚመሰረትበት ጊዜ ከፍ ያለ ማለትም የመጀመሪያው መሆን አለ። በረጻህ በኸበናት ኪላ የሚባለው ዋናው ይህ ነበር።
2: ወላጆች እዚህ ላይ ሽቡሽ ኸኪሮት ማለት የሚባል ነገር አለ። ያ ማለት ምንድን ነው? እንግዲህ የመረጃዎችን የማጥፋት ሂደት ያደረጉበት ሁኔታ አለ። እንዴት አይጠየቁም? እስከ እነሱ
3: እነዚህ ራሳቸው ድርሻ አላቸው በህጉ መሰረት እነዚህ ግዴታ። አሁን ምናምን ባይሆንም ምናልባት አሁን ታሁኑ ላይ አቃቢ ሕግ ማድረግ ያለበት እንግዲህ ምንድን ነው ወይም ፖሊስ እነዚህ ሰዎች ይህ ልጅ ምናልባት ይኸው እንግዲህ እንደተሰማው ማለት ነው እንግዲህ መጥቶ ይህን ነገር አድርጎ መጥቶ ከቤታቸው ሲደበቅ እሱን ደብቀው ወይም ደግሞ እሱ ሌላ ከቤታቸው መዋላቸው ራሱ ይህ ፖሊስ እየፈለገው ማለትም ደግሞ ፖሊስ ሰውየውን ማን ነው ያለ የፈለገ ህብታቸው መደብቃቸው አንዱ ይ የፖሊስ ምርመራ ማለትም መቃወም ወይም ማክሸፍ ማለት ነው። ይሄ አንዱ ነው። ለዚህም ቅጣት አለ ማለት ነው በህጉ መሰረት እና በህጉ መሰረት እነዚህ ሰዎች ተጠያቂ ናቸው። ምርመራ በፖሊስ ቁጥጥር መዋል አለባቸው በህጉ መሰረት። እንኳን መግደልን ያህል ነውና ማንኛውም እንትን ማለት ወንጀል ግዴታ እንኳን ፖሊስ እየመረመረና እየፈለገ ነውና እንኳን የሰው ህይወት አልፎ ነውና እነሱ በሐሳባቸው አመተው ወደ ፖሊስ መስጠት ነበራቸው በህጉ መሰረት ማለትም አዎ ይሄ ነበር በህጉ መሰረት ኢንስታል ያደረጉ እነሱ ተጠያቂ መሆንና እነሱ መመርመር አለባቸው አላፊነት ማለትም እነሱም ሽቡሽ ሐቂራ የሚባለውን አንዱ ከሄ ነው ማለት ነው በህጉ መሰረት።
2: ስለዚህ አሁን ምን ይሆናል ተብሎ ይተበቃል? ምንም ዳኞች እንደዚህ ብለው እንጂ አሁን የሚያየው ሁኔታ ከሆነ ግን እጅግ በጣም በሚያሳዝን ሁኔታ ትክክለኛ ፍትህ የሚሰጥበት እንዳልሆነ ልጆችን ነቀጣጫ ይሆናል ተብሎ ይያለ እንደውም ወደፊትም እንደዚህ አይነት ነገር ቢያደርጉም እንደምሳሌነቱ ነው ያው ልጁ እንዳለው እንግዲህ ተጠርጣሪው ገዳይ እንዳለው እሱ እንግዲህ የሚቀመጥ ምንም አይደለም ማለትም ማድረግ እንደሚችል የሚያሳይ ሁኔታ ነው የሚያስከደው።
3: አዎ ይሄ ይየውል እንግዲህ ትንሽ ችግር ምናየው በክሱ መሰረት ሁለት ነገሮች ናቸው። አንዱ ለምን ነው አቃቢ ህግ ይህ ሰውዬ ራሱ ቀደም ብሎ አስቦ ተነስቶ ይልገልነ ሊገል ያደረገ ነው ብሎ ለምን ክሱን አልመሰረቱም? ችግሩ ምንድነው? ሰነዶች ላይ ችግር አለ ወይ? ከምን ነው ሰነዶችን ስናይ እንግዲህ እኔ አላነበኩትም አላየሁትም ግና እንዳየነው በእንግሊዝ በሚዲያ እንዳየነው ትክክለኛ ማለትም የሰውየው ልጁ ያለውንና ያደረገውን ታይቷል። እነዚህ ሰነዶች በቂ አይደሉም ወይ ይሄን ነገር ለመመስረት ወይም ደግሞ ይሄን ወንጀል ለመመስረት በቂ አይደሉም ወይ? ሁለተኛ ያቃብ ህግ የሄደበት መንገድ በቂ ነው ወይ? በቂ ቅጣት ያሰጣል ወይ? ለምንድን ነው ፍርድ ቤት በሚቀመጥበት ጊዜ ፍርዱን በሚፈርድበት ጊዜ ምናልባት ይቀንሳል ማለትም ካሁን ከያዝነውም ይቀንሳል? ለምንድን ነው ያለ ነው ብዙ ነገሮች ይመጣሉ። ለጅነቱ አገዳደጉ ችግሩ ምን አለ ሁሉ ብዙ ነገሮች አሉ። ያደጋግ መሰረት ችግሩ የቤተሰቡ ልጅ ያለበት ሁኔታ እድሜው ምናምን
2: ይሁላ
3: አዎ ያወርዳል ማለት ነው። እና ይሄን እንግዲህ እኔ እንደመሰለ ከሆነ ወንድሞች አሉት ጎበዞች ናቸው ነፍሱን ይማረው እህቶችም እንዳሉት አይቻለሁ ካቃቢ በእነሱ ጠበቃ ጋር ሆኖ ያቃቢን አቃቢ ግን ማያዝ አለበት። ለምንድን ነው የወረዳችሁ ከማለትም ከዚህ ማለትም በክሱ መሰረት ወይም በወንጀሉ መሰረት የወረዱበት ምክንያት ማወቅ አለባችሁ። አብዛኛውን ቅድም እንደተገለጸ ነው አቃቢ ህግ በመሰረትበት ጊዜ የሚሄደው 100% ይህን ልጅ ማለት ይህን ቅጣት አገኛለሁ ብሎ መስርቶ ይሄዳል። ምናልባት የማይተማመኑበት መረጃ ሊሆን ይችላል። በቂ አይደለም ይህን አገኘነ ብለን ይናጣለን በዚህኛው ብንሄድ ይሻላል ይህን 100% አለን ከዚህ ግን አስቸጋሪ ነው በማለት ምናልባት ሊወርዱ በዚህ አስበው ሊሆን ይችላል። ግን ለወደፊቱ ግን ትንሽ እንዝላልነት ያለው ገልጸዋል እንዝላልነት ያለው እነዚህ 15ቱ 16ኛው ያው ተነጋግረንበታል 15ኞች እነዚህም
2: እያንዳንዱ በስራቸው
3: በጻፍታ አዎ እሱ የሚለው ምንድነው ቢጽዋ በጻፍታ እንደው ለእያንዳንዱ እነዚህ 15 ልጆች ወይም 16 ልጆች እያንዳንዱ አላፊነት አለው ልጅ በመሞቱ ማለትም እያንዳንዱ የሰራው ስራ ህክምና ለማድረስ ለሰው ለመነጋገር የዛን ጊዜ ለመርዳት ገፍቶ መጣሉ ወይም ደግሞ እንዲውሎ ልጁ ወድቆ እንትን ሲል አለመናገሩ ሰው ለመጥራት የሚያስፈልገውን አካል ለመነጋገር እያንዳንዱ አላፊነት አለው። በአላፊነቱ መሰረት መከሰስ ወይም ደግሞ
2: መወንጀል አለባቸው ነው እንግዲህ
3: መወንጀል አለባቸው። ምናየው ግን ትንሽ አስቸጋሪ እንደሆነ ተረድቻለሁ ማለት ነው።
2: እስኪ መጨረሻውን እንከታተላለን ይችላል ማለት ነው እንቀርባለን። ዘብ እጅግ በጣም እግዚአብሔርን በጣም እናመሰግናለን ሰጥተናል። ተከበራችሁ አድማጮቻችን ስርጭታችን በዚህ አብቅቷል። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸር እንሰንብት እንደናውኑ።

0: የተከበራችሁ አድማጮች ከዚህ በመቀጠል ቃለ ምልልስ እናካሄዳለን ከአቶ ሰለሞን ሰዬ። ጤና ይስጥልን አቶ ሰለሞን እንደምን አለ?
1: ጤና ይስጥልኝ አቶ ሻያው ወይዘሮ ወርቅነሽ እንደዚሁም አድማጮች እንደምን አላችሁ?
0: ደህና ነን። ደህንነታችሁ በሰሜኑ ክፍል እንዴት ናችሁ? ደህንነታችሁ?
1: ደህና ነን። እንግዲህ ያው እንደ ሀገር አንዳንድ ሰው ስም ሲያወጣ ደህና ነው። እንግዲህ ለጊዜው ደህና ነው።
0: አዎ፣ ምንም በሰሜን ክልል ሆናችሁ ልበን እንጂ እናንተ ከሊባኖስ ድንበር ራቅ ባለ ሁኔታ ስለሆነ ደህና ናችሁ? አዎ፣ እውነትህን ነው። እስኪ ያለህን አስተያየት ለዚህ ውይይታችን።
1: እንግዲህ ያለ አስተያየት ያው ሰሞኑ ነበር የሰው ብዛት ስላለ አልደረሰኝም እንጂ የሙት አኖች መታሰቢያ በሚለው ላይ ነው ያለው አስተያየት። እና በመጀመሪያ ደረጃ እድሉ ስለተሰጠ ያመሰግናለሁ። ከዛም ደግሞ በየጊዜው አሳዛኝ ወሬ ነው። በዚህ በቤት አክቲክ ላይ የሞተው ልጅ የሁሉን ልብ የሰበረ የነጩንም የጥቁሩንም ነው። ከበው እንዳውቆ ብለው ሲደበድቡትስ አንድ ገላጋይ ባለመኖሩ የሁላችን አዘን ነው። እሱንም ነፍሱን ይማረው፣ ለወደሰፊቱ ምሕረት ያምጣ፣ ለወላጆቹም ደግሞ እግዚአብሔር ጥናቱን ይስጣቸው እያልኩኝ እንግዲህ ጠዋት እንኳን አለሙ ደሴን ነው የሚባል ነበረ ጥሩ አድርጎ ገልጾታለኝ። በሱዳን እና በአዲስ አበባ ለመጡት የሚለው እኔ በአጋጣሚ ሁለቱንም አይቻለሁ። በሱዳንም ነበርኩኝ ዩር የተመልሸ በኢትዮጵያ 7 ዓመት ቆይቼ ነው በአዲስ አበባ የመጣው።
0: የት ነው የቆየህ? 7 ዓመት በአዲስ አበባ ነው የቆየህ ወይስ በሱዳን ውስጥ?
1: ሎ 4 ወር ከሱዳን ኑሬ በ76 እንደ ኢትዮጵያ ዘመን አቆጣጠር ተመልሼ ከኢትዮጵያ ነው 6 ዓመት በኋላ ወደ አዲስ አበባ የመጣው።
0: እሺ። እና እንግዲህ እንዴት ታየዋለህ የሙታን መታሰቢያ ስነ ስርዓት በዋናነት በሱዳን ምድር ወደ እስራኤል ለመድረስ በጉዞ ላይ እንዳሉ በስደተኞች መጠለያ ሰፈሮች በሱዳን ምድር ሙተው ቀሩ። እኛ በሕይወት እንደደረስ ነው እነሱም አልደረሱም፣ ወደ ቅድስት ኢየሩሳሌም አልመጡም ነፍሳቸውን ይማርና። መንግስታዊ የመታሰቢያ ስነ ስርዓት በየዓመቱ ይካሄዳል። ደግሞ የሐውልት ደግሞ ተቋቁሟል ኢየሩሳሌም ላይ እና ይህን በተመለከተ ያለ አስተያየት ምን ይመስላል?
1: አዎ፣ ለሱ ነው እንግዲህ በመጀመሪያ ደረጃ ወደ ሱዳን ስንሄድ መቆፈሪያ፣ ምላጭ፣ ከኒና ይዘን ነው የተነሳነ። ምናልባት መንገድ አደጋ ያዘ ያጋጥማል ተብሎ እና የገፋነል መንግስት አላባረረን፣ ጠላት አልገፋነ። እስራኤል በሚባለው ብቻ የእግዚአብሔር ቃል ሆዳችን ገብቶ ኢየሩሳሌም ልንሄድ ብለን ነው የተጓዝነና ያው አብዛኛው ሙቶ የቀረው ቢመጣ የሞቱት ሰዎች ሲታወስ መልካም ወታደር ሂዶ ጠላቱን ደምሶ ድል አድርጎ እንደመጣው በሞራል በወኔ መወሳት አለባቸው እንጂ ቋሚውን በሚጎዳ እንዴት ነበረ ሬሳ እያድሬ መቀብራ ሳይገባ ምናምን የሚለው ያሉትን ያን ሁሉ ተጋፍጠው የመጡትን ስለሚጎዳ የኔ አስተያየት ነው። እንግዲህ ልክ እነሱ እንዳሉ በጥንክርና ሃይማኖታቸውን ሳይቀይሩ እንደርሳለን ብለው ወደ ኢየሩሳሌም እንኳን የመጣ የደረሰውን ወደ ኢየሩሳሌም ዙሮ የጠለየውን ጽድቅ ቆጥርለታለሁ እንዳለ እግዚአብሔር እንዳሉ አድርገን ማስታወስ። ሌላው ደግሞ ጋሽ ይሻያው እርግጣ ችግሩ አንጻር የተነሳ ችግሩ ቢበዛ መጀመሪያ የሙት መታሰቢያ መታሰብ አለበት መሰራት አለበት ብለው ያመነጩትን ወንድሞቻችን ሙት ተርፈው ተጋፍተው ችግሩን ተጋፍተው ከመጡ በኋላ አንረሳቸውም እና መረሳት የለበትም መንግስትም ማወቅ አለበት ለዓለምም እናሳውቃለን ያሉትን ለነሱ ምስጋና ሰጥተን ችግሩ ቀሪውን አብረን ተባብረን ማሟላት ማስተካከል እንጂ መጀመሪያ ያሰቡትን እየተወዳደርን እዚህ ቢሆን እዚህ ሆናል እዚህ ቢሆን ይሻላል ያን ተቃውሞ እናደርገው እኔ ለራሴ አልደግፍም ለምን ነው አንድ ሰው ሐሳቡን ነው መረዳት እንጂ ስራው በቅሊ ይሆን ይችላል ላይሆን ይችላል ያን የርብርብ ሁላችን የምናስተካክለው ነው እንጂ
2: አቶ ሰለሞን ተቃውሞ ነው ብለህ ታስባለህ? ተቃውሞ አይመስለኝም። እኔ እንግዲህ እንደተረዳሁት ተሳስቼ ሊሆን ይችላል። መታሰቢያ ለሁሉም ይሰራ መኖሩ ጥሩ ነው። የሱዳኑ በርግጥ አስፈልጊ ነው። ግን ደግሞ በአዲስ አበባም በጅቡቲም ሲመጡ የሞቱት እስራኤል ሀገር ለመግባት ኢየሩሳሌም ብለው ነው። አሁን አንተ እንደተቀስከው እንግዲህ መቼም ሰው ቤት ንብረቱን ሳይሸጥ ሳይለውጥ ቤቱ እንደተከፈተ ነው ተነስተው የመጣው ወደ ኢየሩሳሌም ብሎ። በዛው ሁኔታ ግን ብዙ ስቃይ ያየ ህይወት በሷት ነት እየከፈለ ነው ኢየሩሳሌም የደረሰው። የሱዳኑ ሶቃቃ በርግጥ ከባድ ነው በጣም ሲታወስ። ግን ደግሞ በሌላ መንገድ ሲሰማ የሁሉም ታሪካው የከፋ ነው ብሎ ነው የሚያቀርበው። እያንዳንዱ ሰው ታሪክ አለው በዚህ ጉዞ እና መታሰቢያ ለኢትዮጵያውያን የሚባል ሌላ ሚኖር ይጨመር ይመስለኛል አብዛኛው ሐሳብ የሚነሳው እንጂ የሱዳኑ እንዴት ይቃወማል ሰው? የሱዳኑን የተቃወማል ብዬ አላስብም። የተቃወማል እንዴ ሱዳኑ መታሰቢያ?
1: እንግዲህ ያማረኛው አገላለጽ ይሆንብናል እንጂ በአዲስ አበባ ጎንደር ሰው ሙቷል አይነበርኩኝ ጠብር ያለው ጎንደር የሞቱት ጋይናና ወለቃ ነው የተቀበሩ። እንደገና ደግሞ በደም የልቅሶ ቦታ ተይዞ ተልቅሶላቸው ቀብራቸው ሁላ ይታወቃል።
0: አቶ ሰለሞን
1: አቤት
0: በሱዳን ከመጡት ወደ እስራኤል መካከል እኔም ነኝ። በስቃይና መከራ ረዥም ጎዳና አድካሚ ነበረ ጉዞ፣ ሞት የበዛበት ነበረ። ግን በእውነትም እየተነሳ ያለው ሀሳብ የእስራኤል መንግስት በእርግጥ ትኩረት ያደረገው በሱዳን ምድር ሙቶ የቀሩ በእስራኤላውያን ላይ የሙታን መታሰቢያ ተቋቋመ ተባለ እንጂ እንደ ታሪክ ፍትሃዊ የሆነ የእስራኤል መንግስት ማስተካከል ማረም የሚገባው ነገር ቢኖር እንደ ተቀሳችሁት በተለያየ አቅጣጫዎች ነው። በኢትዮጵያ በዋናነት በጎንደር አውራጃ ክልል በነበሩ የገጠር መንደሮች አካባቢ ወገኖቻችን ንብረታቸውን፣ ቤታቸውን፣ መሬታቸውን ሁሉ ትተው በጉዞ ላይ እንዳሉ ነው። በዚህ በሱዳን በኩል ገና ሱዳን ሳይገቡ አሁን ትናንት ወዲያ ቃለ መጠይቅ ያደረኩት ገና ከኢትዮጵያ ምድር ውስጥ በአውቶቡስ ጉዞ ላይ እንዳሉ በመኪና አደጋ ወደ ድንበር ወደ ሱዳን ሲቃረቡ የመኪና አደጋ ደርሶ አራት ቤተ እስራኤላውያን ሞቱ ተባለ። በዛ ደግሞ በአዲስ አበባ በኩል በብዙ ሺህ የሚቆጠሩ ወገኖቻችን ሲመጡም ብዙ በአዲስ አበባ ከተማ እንግዲህ በጉዞ ላይ እኮ ናቸው። እነሱ ለምን ይታሰብ የሚለው ጥያቄ በእኔ አመለካከት ይህ መታረም ያለበት መፈጸም ያለበት ሀሳብ ነው።
1: እዚህ ላይ እኮ ነው እንግዲህ በአማርኛው ማንግባባ የጎንደርና የሸዋ አማርኛ እንዳይሆንብን ብዬ ነው እንጂ ሁሉም እንዳይታሰቡ ማለት አይደለም። እንኳን እዛ ሀገር የሞቱት ገጠር ሳለን የሞቱት እዚህ ከመጣን የሞቱት በሱዳን የሞቱት በአዲስ አበባ ያሳዝናል። መንገዱ ልዩነት አለው። መንገዱን ለማለያየትና ለምሳሌ አዲስ አበባ ጎልል የሚባል ቀብር ነበር። ብዙ ሰው ነው ቀብረን የመጣነ ክርክርታ የሚባል በሽታ ህፃናቱን ሽማግሎች በእድሜ ተገብ ያሉት ቀብረናል አለ። መለቀሻ ሁሉ አልቅሰን ፍላሎታችን ወጥኑ። በሱዳን እኮ የሞቱት ጋሽ ሻያው አፈር አላገኙም፣ ቀብራቸው አይታወቅም። እንደገና ሀዚያ ጠንክረው ሬሳ ይዘውም ቀብረው
0: አርማጮስ በቅጠል ብቻ ሙተው በአርማጮ በራ በእስራኤላውያን ጉዞ ላይ
1: ለመጣለነይ ማስጨርሰይ እንደ ክርክር እንዳይመስልብና ያንን እንግዲህ ቤታቸው ወጥተው ወደ ሱዳን ሊሄዱ ገደብየም ሆነ ጎንደር ጀምረው የሞቱት ሱዳን ሀገር እንደሞቱ አድርገን ነው የምንቆጥራቸው። ቀብር አልተገኘም፣ በጊዜው አልተለቀሰላቸውም። እነዚህ ግን ስናዝንላቸው ወይም ስናስባቸው ያለነውን በሚጎዳ አይነት አይደለም የምንገልጠው። ጀግናዎች፣ ጠንካራዎች፣ ጎበዞች፣ መንገድ ጠራጊዎች፣ መንገዱን መርምረው ደልድለው ለእኛ ያሻገሩን ድልድይ ናቸው በማለት በወኔ ነው እንጂ መገለጥ ያለበት። እነዚህም ደግሞ በአዲስ አበባና በጎንደር የሞቱትም መታሰቢያው ይሰራ። ግን ያማሟቱና የሁኔታው አሁን ለምሳሌ አዲስ አበባን አንድ አመት ከርም ያለው እየሰከርነ እየጠጣነ ያውም ብዙ ማይሰራ ስራ ሁሉ እየሰራነ እንደ ዱርዮቹ ዱርዬ ሆነን መንግስት እየሰጠነ እየበላነ እየጠጣነ ችግርም ሲመጣ በለት ተቀብሮ እንደገና ዘመድ አዝማዱ ተነግሮ በተወሰነ ቦታ ተለቀቀ።
2: አሁን ምንድነው አቶ ሰለሞን ያንተ ሐሳብ ታዲያው ምንድነው? እንግዲህ በመታሰቢያው ይሰራ ካልህ ምንድነው ሐሳብህን እስኪ ግልጽ አድርገው። ምንድነው ለማለት ለማስተላለፍ የፈለከው መልእክት ምንድነው?
1: የመጀመሪያ እንዲሰራ ያቀዱትን ሰዎች ደግተን አመስግነን ሌላውን የቀረውን ቀረ ይሄን አስጠሩት ብለን ሳንተች ያለውን የቀረውን አስተካክለን መንግስቱ ደግሞ ጥሩ ነው ያቀረብነለትን ይሽ ብሎ አሜን ብሎ ስለተቀበለ ከኛ ቀራረብ ማነስ ነው እንጂ አብረን ተባብረን እያስተካከለ በመንገድ የወደቁትን ሁሉ በስነ ስርዓት በወኔ በጎብዝና መሆኑን በስንፍና ሳይሆን ለዚች ሀገር ተብሎ መሆኑን እያጠናከርነ የሞት ወገኖችን አይዟችሁ የነበረ አይደል የእናንተች እኮ በጀግንነት ነው የሞቱ እያለ ወናቸውን በማይጎዳ ቃላት ያደረግነ ቀሪውን አብረን ተባብረን እናሟላው ይሰራላቸው ይጣፉ ይወሱ ለማለት ነው።
2: ጥሩ እንግዲህ እነዚህ ምተች ካለ ለምን አሰሩ ትክክል አይደለም መሰራቱ ሚል ሰው ካለ በእውነትም ትክክል አይደለም ያን እየተቹ ሌላ ይሰራ ማለት አግባብነት ያለውም አይመስለኝምና ምተች አካል ካለ ለምን አሰሩ ለምን ጠየቁ ብሎ ይሄ አግባብ አይደለም መሰራቱ ኩራት ነው መታሰቢያው በዚህ ደረጃ እንደውም ሁሉንም ያኮራ ነው። ይሄ ቋዲሱ ትውልድ ነገ ወዲያ ይሄደ የሚያስበው የሚያደንቀው የሚያስታውሰው የሐዘን መታሰቢያ ብሔራዊ ቀን ነው የከሌከሌ የሚባልም ያለበት ብዬ አላስብም አይባልም ሊባልም አይገባም። እና እንግዲህ ምተቻ ካልካለ ልክ አይደለም አንተ ባልከው አግባብ።
1: አዎ እንግዲህ መተቸት ማለት ምንድነው በኒው አባባል በኒው አገላለጽ ነው እንግዲህ መጀመሪያ እንዲህ የሞት መታሰቢያ እንዲሆን ብለው ያሰቡት የሌላ ቦታ ነበረ ከዚህ ቦታ ይሁን ማለት የራሱ መተቸት ነው። እንደገና ደግሞ የአዲስ አበባው ሌላ ነው አመጣጡ የሱዳኑ ነው የሚለው የራሱ ትችት ነው።
2: እንግዲህ እያንዳንዱ ሰው እንዳመለካከቱ ነው እንዳረዳዱ ነው።
1: ሰውትን በመጀመሪያ ደረጃ ያሰውትን የሚገባውን ምስጋና ሰጥቶ ተባብሮ እነሱ የበለጠ አዋጅም ካለ ማሟላት የጎደለው ነው እንጂ እዚህ ላይ ስህተት አለ ለምን ተሳሳታችሁ ለምን ሳትጠይቁ የሚለው ስራችን እንዳያደክምብን መጀመሪያ መልመድ ያለብን የሰራውንም እንዲሰራ እቅድ ያወጣውንም ለማመስገን እንሞክር ለማለት ፈልጌ ነው። በአጠቃላይ ሐሳቤ ነው።
0: አዎ አቶ ሰለሞን ሰየ እስኪ አሁንት ያሱ አዎ ሐሳቡ በጣም ገንቢ የሆነ ሐሳብ ነው። እንደኔ እንደገባይ ለእስራኤል መንግስት ማስረዳት የሚገባ ምንድነው አሁን እየተነጋገርን ያለነው በጉዞ ላይ እንዳሉ ሙተለቀሩ ወገኖቻችን የመታሰቢያው ልትቋቋም ከዚህ ጎለጎን በዋናነት ለብዙ ሺህ አመታት በኢትዮጵያ ቆይታ አያት ቅድማያቶቻችን በየመንደራቸው በገጠር መንደር ሙተ የቀሩ የነሱ ሁሉ ለመታሰቢያ ይቋቋም ማለት ሳይሆን እንደኔው በጉዞ ላይ እንዳሉ በተለያዩ አቅጣጫዎች በአዲስ አበባ በኩል በጅቡቲ በኬንያ በጉዞ ላይ እንዳሉ ወደ እስራኤል የሞቱትን የነሱ መጠቃለል አለባቸው በሐውልት የመታሰቢያ ላይ መታሰቢያ ስማቸው ይዘርዘር የሚለው ሐሳብ ጥሩ ሐሳብ ይመስለኛል።
1: በጣም እንጂ ምንድነው ያለማ መነጠሩ ታሉ ስማዳ ጋይንት ዱሩን ያውም የኛን ፈንታ ያውም የኛን ጣ እነሱ ምን ያርጉ ከኛ ሰው ሲታጣ ብሏል ጃሎባይ። ስለዚህ በእነሱ በሞቱት ደንደስ በእነሱ በመሰረቱት መሰረት መንገድ ስለመጣን እነሱን መርሳት የሚረሳ ሰው ካለ በጣም የተሳሳተ ነው። እነሱ እንዳሉ ስማቸው ተጽፎ ትውልዳቸው እየተደገፈ እየተጠገነ እኛ እያበረታታን ለመንግስቱ ስንነግር መንግስቱ ደግሞ እነሱን የተሰበረው ጎናቸውን የሚጠግን የሞራን ጥገናም ሆነ የገንዘብም ሆነ እንዲሰጣቸው። ለምሳሌ ጋሽ ሻያው እኔ አንዳንዴ መቼም አንዳንዶች ሊጠሉ ይችላል አብዛኛው አይጠሉኝም አሰረጽዮን ብሎ መንግስት ለታሰሩ በሱዳን ተብሎ ሲወጣ ያልታሰሩ ሰዎች ብዙ የተቀበሉ አሉ። እንደዛ ተዳፍኖ እንደ የታሰሩ ሳይቀበሉ ያልታሰሩ የተቀበሉ አሉ። ምን አውቃቸው እንደዛ እንዳይሆን ይሄንን በዚያም ይሁኑ በዚህም ይሁኑ ወደ ኢየሩሳሌም ጌታቸውን አዝረው የወደቁትን ቤተሰባቸው የተጎዳው እንዲጠገን እነሱም ደግሞ ህዝች እንደገቡ ሆነው ስማቸው በትክክል ተመዝግቦ እኛም ደግሞ በእነሱ መንገድ እነሱ በጠረጉት መንገድ ጎዳና የመጣንና የገባን መሆኑን መርሳትና መዘንጋት እንዳይኖርብን ይሄንን ነው ለማስረዳት የፈለኩት። እንግዲህ ያማረኛው ነገር ወደኋላ ወደፊት ያነጋገሩ ስንት ይለያያል ሀሳብ ላይ አንድ ነን።
0: በዚህ እንሰናበት ጥሩ ሀሳብ በመብረሰቡም ተው ይወያይበታል በዚህ ርዕሰ ጉዳይ እንግዲህ ባንድ ላይ በመካከር በመነጋገር ማስፈጸም ይቻላል በእናስባልና አቶ ሰለሞን ሰየ እናመሰግናለን። በደና ቆይታ ደና ደር
1: አመሰግናለሁ። ድሩ ስለተሰጠ ያገራችን ይባርክ ይቀድስ መንግስታችን ያዝና ያለፈውን መከራ ይመጣውን ደስታ ያርግልን በቃ ይበል። አመሰግናለሁ።
0: እናመሰግናለን። ተከበራችሁ አድማጮቻችን 8 ሰዓት ነው ፕሮግራማችን ተጠናቀቀ። ለቴክኒክ ባለሙያችን ለኢላና ዞላይ ባልደረባዬ ወርቅነሸቴ
2: እንዴት ስድሳል ላይ እንደገና እንገናኛለን። መልካም ሌሊት።
0: ሰዓቱን አስከብለን በአማራ አዲስ መረጃዎችን ይዘን ባየር ላይ እንሆናለን። መልካም ሌሊት ለመላ አድማጮቻችን በደናደሩ።